ልጅሽም እኮ አባት ያስፈልጋታል። እናንተ በተጣላችሁ እርሷ በምን ጥፋቷ ነው የምትበደለው? እንደለመደችው እንደምንም ብላ ወሬውን አስቀየረቻት። ይልቅ ያ የጽዳት ሰራተኛ ይፈልጋል የተባለው የንጆ አድራሻውን አገኘሽልኝ ብላ ስልኩ ከተዘጋ በኋላ የተኛች ልጇን እያየች ያደረኩት ነገር ጥፋት ይሆን እንዴ ብላ ተብሰለሰለች። ወዲያው ደግሞ ለልጅ አባት አልከለክላት ብዬ እዚያ ቤት ብቆይ እንደ ሌላው ጊዜ በእርግጫና በጥፊ ባያልፈኝስ? አንድ ቀን ብልጭ ብሎት ሲጥ ቢያደርገኝስ? እናትም አባትም አጣች ማለት አይደለም ብላ ራሷን ሞገሰች። ልጇ የእናቷ ከራሷ ጋር ንትርክ አላስተኛት እንዳላት ሁሉ በድንገት ባና እሪ ማለት ጀመረች። አንስታ አባበለቻት። ለቅሷን ገታ አንድ ጣቷን አፏ ላይ አድርጋ መልሳተኛች። አስፔዛ ማድረግ አለባት። ልብሷ ሁሉ አለልክ ለጠበባት ልጇ አዲስ ልብስ መሸመት አለባት። ይህንም ቤት በአስፈላጊ ዕቃ መሙላትና ቤት ማስመሰልም አለባት። ብዙ ነገር ማድረግ አለባት። ነገ እህቷ በጠቆመቻት አድራሻ ኢንጂዮ ቢሮ ሂዳ እድሏን መሞከር አለባት። ባይራቀቅም እንግሊዘኛ ትሞክራለች። ጉድ ሞርኒንግ፣ ሶሪ፣ ታንኪዩ፣ ስታርት፣ ፊኒሽ ማለት ታውቃለች። ይሄ በቃ ይሆን? አድቫንስድ ዲፕሎማ አለኝ። ይሄን ልንገራቸው አልንገራቸው? ተማርኩ ማለቴ ይጠቅመኛል ወይስ ይጎዳኛል? ደግሞ ተምሬያለሁ ካልኩ ተመርቀሽ ምንም ያልሰራሹ ለምንድን ነው ቢሉኝስ? በጥያቄ ጎርፍ እየተመታች የማይመች ቀጭን ፍራሿ ላይ ጋደም አለች። እዚች ትንሽ ቤት ውስጥ አልጋ የለም፣ ወንበር የለም፣ ፍሪጅ የለም፣ ጭልፋ እንኳን የለም፣ የረባ ምግብም የለም። ግን ደግሞ በስድብ የሚያሳቅቅ፣ በፍርሃት የሚያርበደብድ፣ በጥፌ የሚያጣድፍ፣ በእርግጫ የሚያጎን ሰውም የለም። አይኖቿን ከደን አደረገች። መልሳ እንደገና ከፈተቻቸው። የጣት ቀለበቷን ተመለከተች፣ ወፍራሙን የወርቅ ቀለበት። የእህቷ ጎረቤት 1 ግራም 16,000 ብር ስለመግባቱ የነገረቻትን አስታወሰችና ሳታስበው ፈገግ አለች። ያለፈ ህመሟ ወደ የወደፊት ተስፋዋ ሲቀየር ታይቷት ቀለበቷን እያየች ፈገግ ስትል ከዚህ በፊት ሳታስበው እንደ ዋዛ ፈገግ ካለች ምን ያክል ጊዜ እንደቆየች ታወቃትና ይባስ ፈገግ አለች። በልቧ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ

በቆንጆ ወጣት ንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመታየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

ቀደም ሲል መግቢያችን ላይ እንዳልነው በስራት ባለበት ሁሉ ስፖርታዊ መረጃዎቻችን ሰዓታቸውን ጠብቀው የሚደመጡ ይሆናል ብለናል። አሁን ደግሞ ክፍለ አንድ ስፖርታዊ መረጃዎቻችንን የምናስደምጥበት ሰዓት ላይ ነን የምንገኘው። ሁሉንም ማቀፍ ለሁሉም ተደራሽ መሆንና የብዙሃኑን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርጎ የሚሰራው ሲንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ሲንቄ ባንክ የዕለት ተዕለት ግብይት ክፍያችሁን በምቾት ከማከናወንናም ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶቻችንን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ ያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን

0: 622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር ያቀረበ ይገኛል። እናንተም በፈጣን ድጋፍና ታማኝነቱ ከሚታወቀው ሲንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ሲንቄ ባንክ በአንድነት ወደ ስኬት እያለ ክፍል አንድ ስፖርታዊ መረጃዎችን እንደሚከተለው ያስደምጠናል። ለመረጃዎቹ ባልደረባችን አህመዲን በስቱዲዮ ይገኛል። አህመዲን እንኳን ደህና መጣህ።
1: እንኳን ደህና ቆይሽኝ። አመሰግናለሁ። እንዴት አደራችሁ አድማጮቻችን? ከሀገር ውስጥ ስፖርታዊ መረጃዎቻችን እንጀምራለን። የኢትዮጵያ ፕሪሚየር ሊግ ክለቦች የ2019 ተጋጣሚዎቻቸውን ዛሬ በይፋ የሚያውቁ ይሆናል። የሀገራችን ክለቦች እግር ኳስ እንግዲህ ትልቁ ድምቀት የሆነው የ2019 የኢትዮጵያ ፕሪሚየር ሊግ የቅድመ ውድድር ወሳኝ ምዕራፍ ዛሬ ይፋዊ መቋጫውን ያገኛል። መስከረም 30 ቀን 2019 በይፋ ስለሚጀምረው እንግዲህ የዘንድሮ የሊግ ውድድር የተጠባቂ የጨዋታ መርሃ ግብር ዕጣ ማውጣት ስነስርዓት ዛሬ መስከረም 7 ቀን ከሰዓት በኋላ 8:30 በብሽታይ ሆቴል በደመቀ ሁኔታ ይከናወናል ተብሎ ይጠበቃል። በዕለቱ የዕጣ ማውጣት ስነስርዓት በኋላ ስለ ዘንድሮ አዲስ የውድድር ፎርማት፣ ስለ አክሲዮን ማህበሩ፣ ስለ 8ኛ መደበኛው ጠቅላላ ጉባኤ እንዲሁም ስለ ዳይሬክተሮች ቦርድ ምርጫ ዝርዝር ይፋዊ መግለጫ ለሚዲያ አካላትና ለስፖርት ቤተሰቡ የሚሰጥ ይሆናል። ሌላኛው የሀገር ቤት መረጃችን የሚሆነው የኢትዮጵያ ወጣት ቡድን የማለፍ እድሉን የሚወስንበት ወሳኝ ጨዋታ ዛሬ ከአዘጋጅ ሀገር ታንዛኒያ ጋር ዛሬ የሚያደርግ ነው የሚሆነው። በታንዛኒያ ዳሬ ሰላም እየተካሄደ በሚገኘው የሴካፋ ከ20 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር ላይ የሚሳተፈው የኢትዮጵያ ወጣት ብሔራዊ ቡድን ዛሬ ሐሙስ እንግዲህ 2019 ከባለሜዳው ታንዛኒያ ጋር ስለሚያደርገው እጅግ ወሳኝ ጨዋታም እንግዲህ ዋና አሰልጣኙ ዝግጅቱን ማጠናቀቁን ቤንጃሚን ዚመር እንዲሁ ገልጸዋል። በምድብ ኤ ላይ የምትገኘው ባለሜዳዋ ታንዛኒያ በመክፈቻው ጨዋታም ከሩዋንዳ ጋር ባዶ ለባዶ በሆነ አቻ ውጤት እንዲሁ ተለያይታ ነጥብ መጣሏ ይታወሳል። በታንዛኒያ እግር ኳስ አፍቃሪያን ዘንድም እንዲሁም በመገናኛ ብዙሃንም ከፍተኛ ድንጋጤና ቁጣን ፈጥሯል ነው የተባለው ይህ ውጤት። ታዲያ ታንዛኒያ ስፖርት ጋዜጠኞች የታንዛኒያ ከ20 ዓመት በታች ቡድን በሜዳው የማሸነፍ ግዴታ ውስጥም በመውደቁ ከፍተኛ ጫና ውስጥ እንደሚገኝ እየተዘገቡ ነው የሚገኘው። ይህ ስሜት ደግሞ ለቀይ ቀበሮቹ መልካም አጋጣሚን ሊፈጥር እንደሚችል እየተነገረ ይገኛል። የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ዋና አሰልጣኝ አሜሪካዊ ቤንጃሚን ዚመር ቡድናቸው እንግዲህ በሐዋሳና በአዲስ አበባ ለ19 ቀናት ያደረገው ዝግጅት እጅግ ስኬታማ እንደነበረም ገልጸው ተጫዋቾቻቸው በአሁኑ ሰዓትም በአካላዊና በአእምሯዊ ብቃትም በጥሩ ደረጃ ላይ እንደሚገኝ ለጋዜጠኞች በሰጡት ቃለ መጠይቅም አረጋግጠዋል። ታንዛኒያ በመጀመሪያው ጨዋታ ነጥብ መጣሏ በራሳቸው ሜዳ ላይም ጫና ውስጥ እንዲገቡ ያደርጋቸዋል። እኛ ይህንን ተጠቅመን ጨዋታውን በጥንቃቄና በከፍተኛ ተነሳሽነት እንጀምራለን። ልጆቼም ወደ አፍሪካ ዋንጫው ለማለፍ ያላቸው ፍላጎት ከፍተኛ ነው። ሙሉ ትኩረታችንም እንግዲህ ውጤት ይዞ መውጣት ነው ሲሉ አሰልጣኙ ይህንን ጉዳይም እንዲሁ በአጽንኦት ተናግረዋል። ዛሬ ጨዋታ ከቀኑ 11 ሰዓት ጀምሮ በሰላሙ ኡሁሩ ስቴዲየም የሚካሄድ ነው የሚሆነው። ብስራት ሬዲዮም ለወጣት ብሔራዊ ቡድናችንም መልካም እድል እንዲገጥመው ይመኛል። መረጃው የባልደረባችን መላኩ ወለሰንበት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን የኬንያ ስኬት የእኛም ነው ሲሉ መልእክታቸውን አስተላልፈዋል። የኢትዮጵያ አትሌቲክስ ፌዴሬሽን ጎረቤት ሀገር ኬንያም የ2029ን የዓለም አትሌቲክስ ሻምፒዮናን እንድታስተናግድ በዓለም አትሌቲክስ መመረጧን ተከትሎ የላቀና ሞቅ ያለ የእንኳን ደስ አላችሁ መልእክታቸውንም አስተላልፏል። ፌዴሬሽኑ ባወጣው መግለጫ መሰረትም ይህ ታሪካዊ ውሳኔ ለመላው የአፍሪካ አህጉር ትልቅ ኩራትና ታላቅ የምስራች መሆኑን ገልጸዋል። የዓለም አትሌቲክስ ሻምፒዮና በአፍሪካ አህጉር ሲዘጋጅ ይህ ለመጀመሪያ ጊዜ ሲሆን፣ ውሳኔው ግን ለአፍሪካ አትሌቲክስ እድገትም አዲስ ምዕራፍ የሚከፍት ታሪካዊ ክስተት በመሆኑ እንዲሁ ይህንንም ሀሳባቸውንም ጠቅሷል። የኢትዮጵያ አትሌቲክስ ፌዴሬሽን ኬንያ ውድድሩን በታላቅ ስኬት እንደምታጠናቀቅና የአፍሪካን አትሌቲክስ ጥንካሬ ፍቅርና ልቅናንም ለዓለም እንደምታሳይ ሙሉ እምነት እንዳለው ገልጾ ለአዘጋጅ ሀገር ኬንያ እና ለኬንያ ሕዝብም እንኳን ደስ አላችሁ የሚል መልእክታቸውንም ፕሬዚዳንት ኮማንደር ስለሺ እንዲሁ አስተላልፏል። ፌዴሬሽኑ አክሎም ይህ ታሪካዊ አጋጣሚ ከአጎራባች ሀገር ኬንያ ጋር በጋራ ለማክበርም በጉጉት እንደሚጠብቅና ለ2029ም ሻምፒዮና መልካም ስኬትን እንደሚመኝም አስታውቋል። ኢትዮጵያ ይህንን ውድድር ለማዘጋጀት በማሰብ ኮሚቴ አቋቁማ ጥናት ማድረግ ጀምራ የነበረች በመሆኑ ለቀጣይ ዝግጅት የኬንያ መልካም ተሞክሮ ለኢትዮጵያ ትልቅ ስንቅም ይሆናል ተብሎም ይታሰባል። የኢትዮጵያ አትሌቲክስ ፌዴሬሽንም ለኬንያ መልካም እድል እንዲሆንም ከወዲሁ እየተመኘም ይገኛል። ወደ አውሮፓ መረጃዎቻችን ስናልፍ ትናንት ምሽት በእንግሊዝ ካራቦ ካፕ ጨዋታዎች ተደርጓል። በስፔን ላሊጋም እንዲሁ ሌሎች ጨዋታዎች ተደርጓል። ማንቸስተር ዩናይትድ በእንግሊዝ ካራቦ ካፕ እንዲሁ ሶስተኛ ዙር ጨዋታ ትላንትናም ወደ ቀጣይ ዙር ሳይልፈም ቀርቷል። ማንቸስተር ዩናይትድ አሁን ከፍተኛ ጫና ውስጥም ገብቷል። ማይክል ካሪክ ቀጣይ ጣፋንታቸው በማንቸስተር ዩናይትድ ምን ይሆናል የሚለው እየተጠበቀ ነው የሚገኘው። ትላንት ምሽት ማንቸስተር ዩናይትድ በኦልትራፎርድ ብራይተን ኤንድ ሆቭ አልቢዮንን በገጠመበት በዚህ ጨዋታ 2-0 ሲመራ ቆይቶ በስተመጨረሻ 3-2 በሆነ ውጤትም ማንቸስተር ዩናይትድም ተሸንፏል። ማንቸስተር ዩናይትድን ቀዳሚ ያደረገችን ጎል ሌሲና ሜሰን ማውንት ከመረብ ጋር አገናኝቶ ማንቸስተር ዩናይትድ 2-0 በመጀመሪያዎቹ 10 ደቂቃ መምራት ችሎ ነበር። የኋላ ኋላ ግን ማንቸስተር ዩናይትድ 3 ጎሎች ተቆጥረውበት 3-2 በሆነ ውጤት ተሸንፈው ከውድድሩ ውጪ መሆኑ እንዲሁ ታውቋል ማለት ነው። ለማንቸስተር ዩናይትድ እነዚህን 2 ጎሎች ሌሲና ሜሰን ማውንት ካስቆጠሩ በኋላ በሁለተኛው አጋማሽ ፍጹም የተለየውን ብራይተን ኤንድ ሆቭ አልቢዮንን በተለይ በመጨረሻዎቹ ደቂቃዎች የተለየውን ብራይተን ኤንድ ሆቭ አልቢዮንን ተመልክተናል ማለት ነው። ለብራይተንም 3ቱን ጎሎች ኮስቱላስ እንዲሁም ደግሞ ፓስካል ግሮስ እና እንዲሁም ዴኮፐርስ 3ቱን ጎሎች ከመረብ ጋር አገናኝቶ ብራይተን ኤንድ ሆቭ አልቢዮን 3-2 በሆነ ውጤትም አሸንፎ ወደ ቀጣይ ዙርም ማለፋቸውንም አረጋግጧል። ማንቸስተር ዩናይትድ በኦልትራፎርድ 2-0 ሲመራ ቆይቶም በስተመጨረሻ የተሸነፈው ኦልትራፎርድ ላይ 1976 ላይ ነበር። ከዛ በኋላ ማንቸስተር ዩናይትድ ለመጀመሪያ ጊዜ ትናንትና መጥፎ ሪከርድንም እንዲሁ አስመዝግቧል። ከጨዋታው በኋላ አሰልጣኝ ማይክል ካሪክ አስተያየታቸውንም ሰጥቷል። ይህ ጨዋታ ይህ ሽንፈት ለማንቸስተር ዩናይትድ አይገባም፣ ለዚህ ሁሉ ታዲያ ኃላፊነቱን እኔ እወስዳለሁ ሲሉ ሀሳባቸውንም እንዲሁ ሰጥቷል። ፈጽሞ ተቀባይነት የሌለው ውጤት፣ ሁሉንም ነገር እኔ ኃላፊነቱን እወስዳለሁ። በሁለተኛው አጋማሽ ግን የነበረን እንቅስቃሴ በጣም መጥፎ ነበር የሚል አስተያየታቸውንም ሰጥተዋል። በቀጣይ ጨዋታ ማሸነፍ አለብን፣ ከፉላም ጋር የምናደርገው ጨዋታ ለእኛ በጣም ወሳኝ ነው። ይህንን ጨዋታ አሸንፈን ወደ ድል የማንመለስ ከሆነ በጣም አደጋው የከፋ ነው የሚል አስተያየታቸውንም ሰጥተዋል። ማንቸስተር ዩናይትድ በቀጣይ እንግዲህ ከፉላም ጋር የሚያደርጉትም ጨዋታ በመጪው እሁድ የሚጠበቅ ነው የሚሆነው። ለማንቸስተር ዩናይትድ ደጋፊዎች ስሜትንም እንዲሁ እረዳለሁ። ቁጣቸውንም እንዲሁ መቀበል አለብን፣ ለዚህም ደግሞ ትልቅ መፍትሄ ማዘጋጀት አለብን የሚል አስተያየታቸውንም ሰጥተዋል። የማንቸስተር ዩናይትድ እንዲሁ ደጋፊዎች ከባለፈው ሳምንት ጀምሮም የግሌዘር ቤተሰቦች ይውጡልን የሚልንም እንዲሁ ስታዲየም ውስጥ ተገኝተው ወረቀት ሲያስመለክቱ በተለይ እንዲሁ በድጋፍ ስነስርዓታቸው ላይ ሲያስመለክቱም ቆይቷል። ትላንት ግን ለማንቸስተር ዩናይትድ ደጋፊዎች አሳዛኙና በጣም የሚያበሽቀው ነገር ደግሞ የብራይተን ኤንድ ሆቭ አልቢዮን ደጋፊዎች በሜዳ ውስጥ እንዲሁ ያስመለከቱት፣ ሌላው ደግሞ እንዲሁ የማንቸስተር ዩናይትድ ደጋፊዎችን ለማብሸቅ የተጠቀሙት ቃል ደግሞ በጣም አነጋጋሪ ነበር። ማንቸስተር ዩናይትድ ብሉ ናት፣ ማንቸስተር ዩናይትድ ሰማያዊ ናት እንደ ብራይተን ኤንድ ሆቭ አልቢዮን የሚል የማንቸስተር ዩናይትድ ደጋፊዎችን ለማብሸቅ የተጠቀሙበት ቃል ደግሞ የማንቸስተር ዩናይትድ ደጋፊዎችን እንደገና ዳግም ሌላም እንዲሁ በቁስል ላይ ጨው እንደመነስነስ አይነት የሚመስል እንዲሁ የድጋፍ ዝማሪያቸውንም ትናንትና ሲያስመለክቱም ቆይቷል። ከዚ ጨዋታው በኋላም የብራይተን ኤንድ ሆቭ አልቢዮን አሰልጣኝ የሆኑትም ፋቢያን ሀርዝለርም ውጤቱ በጣም ይገባናል፣ ወደ ኦልትራፎርድ ሄደ ስትጫወት እምነት ሊኖር ይገባል፣ እኛም በሁለተኛው አጋማሽ ያንን አድርገን ከማንቸስተር ዩናይትድ ላይ ያስመዘገብነው ድል በጣም ይገባናል። ፓስካል ግሮስ ግን በጣም ምርጥ ተጫዋች ነው፣ እድሜው እየገፋ ሲመጣ እንደ ወይን የሚጣፍጥ ተጫዋች ነው ሲሉ ፋቢያን ሀርዝለር ስለ ተጫዋቻቸው ያላቸውንም እምነት እንዲሁ ገልጿል። ሌሎች ጨዋታዎችም ትላንትና በእንግሊዝ እንዲሁ ካራቦ ካፕ ተደርገዋል። ኤቨርተን እንዲሁ በካርሎስ አልካራዝ ብቸኛ ግብ ወልቨርሃምፕተን ወንደረርስን 1-0 በሆነ ውጤት ማሸነፍም ችለዋል። ፍሌትዉድ ታውን ሼፊልድ ዩናይትድን 1-0 በተመሳሳይ ውጤት ማሸነፍ የቻሉ ሲሆን አስቶን ቪላ ከሜዳ ውጪ ኮንቨንተሪ ሲቲን አስተናግዶ እንዲሁ 3-1 በሆነ ውጤት አሸንፎ ወደ ቀጣይ አራተኛ ዙር ማለፋቸውን አረጋግጧል። ለአስቶን ቪላም 2 ጎሎች ታቢ አብርሃም ሲያስቆጥር ሮስ ባርክሌ ደግሞ ብቸኛዋን ቀሪዋን 1 ግብ አስቆጥሮ 3-1 በሆነ ውጤት ማሸነፍም እንዲሁ ችሏል ማለት ነው። ለኮንቨንትሪ ከሽንፈት ያልታደጋቸውን ብቸኛ ግብ ቪክቶር ቶርፕም ከመረብ ጋር እንዲሁ በ27ኛው ደቂቃ ላይ ማሳረፍም ችሏል ማለት ነው። ቀጣይ እንዲሁ ድልድሎችም ይፋ ወጥ ሆነዋል። በአራተኛው ዙር ደግሞ እነማን ከማን ይገናኛሉ የሚለውን ስንመለከት ሊቨርፑል ከቼልሲ እንዲሁ በዚህኛው በአራተኛ ዙር የእንግሊዝ ካራቦ ካፕ የሚገናኙበት ይሆናል። ይህ ጨዋታ በጣም ተጠባቂ ሆኗል። ፍሌትዉድ ከአርሰናል፣ ማንቸስተር ሲቲ ከኖርዊች ጋር የሚያደርጉት ጨዋታም ዛሬ ይጠበቃል። የሁለቱ አሸናፊ ደግሞ ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታቸውን ያደርጋሉ። ኤቨርተን ከኒውካስል ዩናይትድ፣ በርንማውዝ ከአስቶን ቪላ፣ ፉልሃም ከክሪስታል ፓላስ፣ ሰንደርላንድ ከብሬንትፎርድ እንዲሁም ደግሞ ብራድፎርድ ደግሞ ከፒተር ቦሮ ጋር በአራተኛ ዙር የእንግሊዝ ካራቦ ካፕ የሚያደርጉት ጨዋታም ይጠበቃል። ይገኛል። የስፔን ላሊጋ 6ኛ ሳምንት ጨዋታ ትላንትና ምሽትም ተደርጓል። ባርሴሎና አሁንም እጅግ አዘናቂ ጉዞውን ቀጥሏል። ትላንትና ከሬሲንግ ጋር ያደረጉትንም ጨዋታ 7-2 በሆነ ሰፊ ውጤት ባርሴሎና ማሸነፍም ችሏል። በጨዋታው ራፊኒያ 3 ግብ

0: ቅድሚያ ሊሰጥ የሚገባውንና ለአመታት የሚያሳርፈንን የኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈልጉ ሳይታለም የተፈጠረ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን አመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ አመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ አመት። አያት ዞሮ መግቢያ።
1: አዲስ አመት የጎመን ምንቸት ወጥቶ የስጋ ምንቸት ወደ ቤታችን የሚገባበት የየመስካችን መንገድ በስኬት የሚፈካበት ከራሳችን አልፈን ለሌሎች የምንተርፍበት ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነብ ኢንተርናሽናል ባንክ ይመኛል። እንደስከዛሬ ሁሉ በበዓል ሰሞንም በሚያስፈልጉት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል ባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ ባክብሮት ጭምር ነው። መልካም አዲስ አመት። እንዴ ሚሚዬ እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ ወደ ኪስዎ ለመግባት አይፍሩ እንጂ። ይሄን መሳየ ሞቀሳቅ አመቱን ሙሉ ከቤታችሁ ሳይደበዘዝ እንዲዘልቅ ምኞታችን ነው። በድጋሚ መልካም አዲስ አመት። ነብ ኢንተርናሽናል ባንክ ይሰራዋል ከልብ እንደምን።
2: ታቦር ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንቺስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 ኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ አመት።

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ።

0: አንድርምጃ ቀዳሚ
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከነ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብያለሁ። ልዩ ለስላሴና ቅንጡ ማዕዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲልክ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ ማዕዛ ጋር ያላብሰዋል። ኮንፈርት ቅንጡ ማዕዛ ለመቶ ሰዓታት
2: ቁጣጣሽ አዴይ አበባው በየመስኩ ፈክቷል። አዲሱ አመትም ብሩ ተስፋ ይዞልን መጥቷል። ታዲያ በዚህ አዲስ አመት የፋይናንስ ግቦን ለማሳካት ንግድዎን ለማስፋፋት ወይስ ለነገው አስተማማኝ ቁጠባ ለማድረግ አስበዋል? እንግዲያውስ ንስር ማይክሮፋይናንስ ሁሌም ከጎኖ ነው። ልክ እንደ ንስር አሻግረው ይመልከቱ፣ ከፍታንም ያለሙ። ከውጣ ውረድ በጸዱ ፈጣን የብድር አቅርቦቶችና እጅግ አዋጭ በሆኑ የቁጠባ አማራጮቻችን አዲሱን ዓመት በስኬት ይጀምሩ። ንስር ማይክሮፋይናንስ፣ የሁላችንም ሀብት። ለመላው ኢትዮጵያውያን መልካም አዲስ ዓመት።
3: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላት በአንድ መተግበሪያ በስልኮ ብቻ

0: ኖቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍል ላክ ቁጥር ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ። አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። የአዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ አመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውደ ዓመት ሸመታው ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።
1: አዲስ ዓመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
2: ከተና ቤት ከፍቼ ባክባ ተሰጥቶ ወደ ገንዘብ ቀይራለሁ።
1: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ውን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረው እላቸዋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር ዓመት። አንበሳ ባንክ እንጀምረው።
3: እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! አረ ፍጠኑ!
4: እንደዛ ስልቀስ እቃዎች እንዳይበላሽ።
5: አባ እማ፣ ወዴት ልንሄድ ነው?
6: እንዴ ጎረቤቴ፣ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርስዎንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የበዓል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
7: ክረምት አልፎ በጋ በመጣ ቁጥር ቤቱን አጸዳርተን አሰማምረን አዲሱን ዓመት መቀበል እናውቅበታለን። ያሳመርነው ቤታችን ይበልጥ የሚደምቀው ይበልጥ የሚሞቀው ከቤተሰብ ከጓደኛ ጋር ሰብሰብ ብለን በዲኤስቲቪ ዘና ስንል ነው። ዲኤስቲቪ ከዓመት ዓመት መላ ቤተሰቦን ያሰባስባል። በሀገርኛና ዓለም አቀፍ ቻናሎች ያዝናናናል። ምን አለፋችሁ ዲኤስቲቪ ካለ ሁሌም ዓመት በዓል ነው። ክረምት አልፎ በጋ ከዲኤስቲቪ ጋር መልካም አዲስ ዓመት።
8: I'm hurting, baby.
9: ከተወዳጁ ጣቢያ ከበስራት ጋር ናችሁ። እንግዲያውስ ይህን እንገራችሁ።

ጋብቻ የሁለት ጥንዶች የህይወት ዘመን ቁርኝት ነው። ሰዎች የልባቸውን አጋር መርጠው የጋብቻ ቀለበት ተለዋውጠው ህይወታቸውን በጋራ ይጀምራሉ። ነገር ግን ሰዎች የልባቸውን አጋር ከሰዎች መካከል ሳይሆን እጅግ አብዝተው ከሚወዱት ምግብ መካከል ቢያገኙት ምን ይላሉ? ይህ ለአብዛኛው ሰው ያልተለመደና አስገራሚ ሐሳብ ቢሆንም በአውስትራሊያ የምትኖረው የ18 ዓመቷ ወጣት ክርስቲና ዘንድ ግን እውን ሆኖ የተፈጸመ ጉዳይ ነው። ክርስቲና ገና በወጣትነት እድሜዋ ትዳር ለመመስረት ስትወስን የህይወት አጋሯ አድርጋ የመረጠችው ወንድን ሳይሆን አብዝታ የምትወደውን የፒዛ ቂጣ ነበር። ነገር ግን ይህንን ውሳኔ ለቤተሰቦቿ ማሳመን አልጋ በአልጋም አልሆነላትም። በተለይም ለሰርጓ ቬሎ ሊሰጧት ቃል ገብተው የነበረው አያቷ ነገሩን ሲሰሙ ክፉኛ ደነገጡ። ወንድ በሞላበት ሀገር ምግብ፣ ለዚያውም ፒዛ እንዴት ታገቢያለሽ የሚለው ሙግት በቤተሰቡ ዘንድ ትልቁ ውዝግብና መነጋገሪያን ሆነ። ፒዛውን ካላገባው ሞቼ ይገኛለሁ ያለችው ክርስቲና በትዕግስት እናቷንና አያቷን አሳምና ለየት ወዳለው የሰርግ ስነ ስርዓቷ አመራች። ክርስቲና ልክ እንደ ማንኛውም ሙሽራ አይኗን ተኩላ፣ ሜካፕ ተቀብታ፣ ጸጉሯን ተሰርታና በቬሎዋ አምራና ተውባም ተገኘች። አጀሬ ፒዛ ሙሽራም በልዩ ትዕዛዝ በተዘጋጀ የፒዛ ሳጥን ውስጥ ሆኖ ከሰርጉ መድረክ ከተፋለ። ክርስቲና በታዳሚው ፊት ቀለበቱን ፒዛው ላይ አድርጋ የጋብቻ ቃል ኪዳኗን ፈጸመች። በፈረንጆቹ 2019 የተሰማው ይህ የሰርግ ስነ ስርዓት በፎቶግራፎቹ ምክንያት ዓለምን አነጋገረ። በአሜሪካ፣ በአውስትራሊያ እና በኔዘርላንድ የሚገኙ ታላላቅ የዜና አውታሮች ፒዛ ያገባችው ሴት በሚል ርዕስ በዜናዎቻቸው አስተጋቡት። የዚህ ያልተለመደ ጋብቻ ፍጻሜ ግን የበለጠ አስገራሚም ሆኖ ነበር። ሙሽሪት ክርስቲና ለሰርጉ ታዳሚዎች የፒዛ ግብዣ ካደረገች በኋላ አዲስ ያገባችውን ባሏን ማለትም ፒዛውን ራሷ ቆርሳና ቆርጥማ በመብላት የጋብቻውን ምዕራፍ እዛው ላይ አጠናቀቀችው። እያዳመጣችሁን ስለሆነ እናመሰግናለን። ብስራት ማለዳችን እስከ ማለዳ 2 ሰዓት ድረስ መደመጡን ይቀጥላል። መልካም ቆይታ።

ምድሩ ባሪያ በባጊቶ ተስፋ የሰነቀች የመስከረም ፀሐይ የክረምትን ማለፍ የደመናን መገፈፍ በጧት ስታበስር የአዲስ ዓመት አዲስ ተስፋን በአዲስ ምዕራፍ ለመጀመር ሆ ብለን መተን ነበር። ለብሩህ ዘመን ጅማሮ ተነፋፍቀን ስንገናኝ ማዕዳችንን አካፍለናል። ከኛ አልፈን ለሰው ተርፈናል። ላንለያይ ተዋህደን እልፍ ዘመን ተሻግረናል። እንቁጣጣሽ እንኳን በደህና መጣሽ እያልን አደይ የብር ሙዳይ ኮለል በይ ሲሉን የብር ሙዳይ የሆነው ባንካችን እንኳን ለአዲሱ ዓመት በሰላም አደረሰው ይላል። አዎ ከብረውን ይቆዩ። አማራ ባንክ ከባንክ ባሻገር።

እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረር ስቴት ኃላፊነት የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በኢትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ተመረጀ ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የተጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዶ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ሱቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም ፒዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558103 አሊያም በ0111558112 የሃሪ ሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ

0: የምስራች! የኢትዮጵያ ፖስታ መልእክቱን በስልኮ ጉዳዩን በቤቶ መከወን የሚያስችለውን ቨርቹዋል ፖስታ ሳጥን ይዞሎ መጣ። ይህ አዲሱ ዲጂታል የመልእክት አገልግሎት የትም መሄድ ሳይጠበቅቦት በቴክኖሎጂ የታገዘ አድራሻ እንዲኖሮት ያደርጋል። መኖሪያውን ቢቀይሩ እንኳን ባሉበት ሆነው አድራሻውን መቀየር ይችላሉ። እንዲያውም መልእክቱን ያለምንም ተጨማሪ ክፍያ እቤቶ ድረስ ይመጣል። ከየትኛውም የዓለም ክፍል የሚላኩ ጥቅል እቃዎችንና ዶክመንቶችን በቨርቹዋል ሳጥን ይቀበሉ። ሂደቱንም በስልኮ ይከታተሉ። ለግለሰቦችም ሆነ ለተቋማት የሚሆን በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች አገልግሎቶችንም በነፃ የሚያንበሸብሽ ልዩ ስጦታ ነው። አሁኑ ነው ቨርቹዋል ፖስት መተግበሪያን ያወርዱ ወይንም app.ethio.post ላይ በመግባት ይመዝገቡ። ለበለጠ መረጃ 8536 በነፃ ይደውሉልን። የኢትዮጵያ ፖስታ፣ ፖስታ ለሁሉም።
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበን አፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበን አፕ።
0: የባል ሰሞን ባይኔ ራቀው በልብ ይቀርባል። የተነፋፈቀው ይገናኛል። ህብረት ባንክም ወዳጅነትን ሊያጠናክር ይበልጥ ሊያቀራርብ ከወዳጅ ዘመድ ከውጭ ሀገር የሚላክላችሁን ገንዘብ ከነሐሴ 26 እስከ ጥቅምት 21 ድረስ በህብረት ባንክ በኩል ሲቀበሉ ወይንም የውጭ ምንዛሬ ሲመነዝሩ ተጨማሪ 10% ጉርሻ አዘጋጅቶላችኋል። ምን ይሄ ብቻ! የባል ሸመታውንም ሲፈጽሙ በህብረት ባንክ ፖስ ማሽን በህብር ካርዱ ይክፈሉ። ወዲያውኑ የ5% ተመላሽ ያገኛሉ። እስከ ጥቅምት 21 2019 ብቻ የሚቆየውን እድል ከዛሬ ጀምሮ ይጠቀሙበት። ለበለጠ መረጃ ወደ 995 ነጻ የጥሪ ማዕከል ይደውሉ። ደንብና ሁኔታዎች ተፈጻሚነት አላቸው። መልካም በዓል። ህብረት ባንክ፣ በህብረት እንደግ።

0: ዜምሪንዶ የአፋልጉኝ ማስተውቂያ ፈላጊ ዳዊት ክንዶይ ተባለ ግለሰብ በሳሪስ አካባቢ መንጃ ፍቃድ ፋይዳ መታወቂያ ኤቲኤም እና የኢትዮጵያ አየር መንገድ መታወቂያ ያዘዋለት የተፈጸመበት ስለሆነ ንብረቱን ያገኘ ወይም ያለበትን የሚያውቅ በ0913 264833 በመደወል ወይም በብስራት ኤፍኤም 101.1 ዋና መስሪያ ቤት በአካል በመገኘት ንብረቱን ለሚያስረክብ ፈላጊው ወረታውን በአክብሮት እንደሚመልስ እናሳስባለን።
1: የጋለስ ምትና የወርቃማ ኃይል ምሽት ኢትዮ ፎርትናይት የሀገራችን ታላላቅና ምርጥ ተፋላሚዎች ባንድ አሬና ውስጥ የሚጋጠሙበት ደምሚያሞክ ታላቅ የፋይትናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? ያሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጭ ኦን ከአሪፍቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ ለቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9 ትኬቶን አሁኑኑ በአሪፍቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፋይት ናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
2: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 ዓመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ፣ ኤዥያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸው የፖርሲሊንና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ እንሆ ብለናል። መላያችን በሆነው ነፃ የማማከር አገልግሎት ህንፃው አሊያም ቤቶ ድረስ በመምጣት ልምድ ባላቸው የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምር እናማክሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ አርጅ በከንቱ ጎርዶሾላ፣ አሊያም ካዛንቺስ ፊኒሽንግ ሞል እና ካዛንቺስ ህንፃ በተጨማሪም ኡራኤል እና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሆኑ። ለበለጠ መረጃ በ0938 88 88 88 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
3: በድጋሚ እንደምናድራችኋል ክብራትና ክብራን። ከተወዳጁ ጣቢያችን ብስራት ኤፍኤም 101.1 ራዲዮ ላይ ወደ እናንተ የሚተላለፍላችሁ የዕለተ ሐሙስ የብስራት ማለዳ ፕሮግራማችን እንደቀጠለ ይገኛል። ፕሮግራሙን እየመራሁኝ ቤዛቤት አራጋ አብራችኋለሁኝ። አሁን ሰዓታችን ከሀገር ውስጥ እስከ ባህር ማዶ ያዝናቸው መረጃዎቻችንን የምናስደምጥበት ሰዓት ላይ እንገኛለን። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ኢትዮጵያ ያደጋ ጊዜ የደረጃ 1 ድንገተኛ ህክምና ቡድን ፈቃድን አገኘች። ኢትዮጵያ በአለም ጤና ድርጅት መስክ አዲስና አስፈላጊ ስኬት ማስመዝገባ ተገልጿል። የአለም ጤና ድርጅት የኢትዮጵያ ደረጃ 1 የድንገተኛ ህክምና ቡድን በይፋ መመደቡም ተገልጿል። ይህ ምደባ ኢትዮጵያ በአደጋ በፈጣን ወረርሽኝ፣ በግጭትና በሌሎችም የጤና አደጋዎች ወቅት በፍጥነት ምላሽ መስጠት የሚችል በአለም አቀፍ የህክምና መስፈርቶችም የተረጋገጠ የአደጋ ጊዜ ህክምና ቡድን መገንባቷን የሚያሳይ መሆኑን የጤና ሚኒስትር ዴታ የሆኑት ዶክተር ደረጀ ድጉማ መግለጻቸውን ብስራት ራዲዮ ሰምቷል። የኢትዮጵያ ድንገተኛ ህክምና ቡድን ከአለም ጤና ድርጅት፣ የዩኬ ድንገተኛ ህክምና ቡድን፣ ከስፔን ድንገተኛ ህክምና ቡድን የስልጠናና የአቅም ግንባታ ድጋፍም እንዳገኘ ተገልጿል። በተጨማሪም የደረጃ 1 የህክምና ተቋም ልገሳ የቡድኑን የሎጂስቲክስ አቅም ለማጠናከር አስተዋጽኦም አድርጓል። የኢትዮጵያ አደጋ ጊዜ ህክምና ቡድን አባላትን በተለያዩ ከባድ ሁኔታዎች ውስጥ ለህዝብ አገልግሎት በመስጠትና ዓለም አቀፍ መስፈርቶችን በማሟላትም ለዚህ ስኬት እንደበቁም ተገልጿል። በአፍሪካ ውስጥም ይህንን አይነት ምደባ ያገኘ የመጀመሪያው ሲቪል አደጋ ጊዜ ህክምና ቡድን መሆኑም ተጠቁሟል። የስኬት በኢትዮጵያ ውስጥም የአደጋ ጊዜ ህክምና አቅምን በማስፋት ብቻ ሳይሆን ለሌሎችም የአፍሪካ ሀገራትም የልምድና የእውቀት ድጋፍ ለመስጠት እድል እንደሚፈጥርም ተነግሯል። በተጨማሪም በሁለት ወራት ውስጥም 7ኛው የዓለም አቀፍ የድንገተኛ ህክምና ቡድን ስብሰባ በአዲስ አበባ እንደሚካሄድም ተጠቅሷል። ይህም የኢትዮጵያ በዓለም አቀፍ የአደጋ ጊዜ ህክምና ውይይት ውስጥ እንደ ድጋፍ ተቀባይ ብቻም ሳይሆን እውቅናና ልምድን የምታካፍል አገር መሆኗንም የሚያሳይ ነው የተባለው ባልደረባችን ደንሽ መልስ ዘገባውን አዘጋጅተዋለች። በኢትዮጵያ ስነ ተዋልዶ ጤና አገልግሎት የወተሻለ ለማድረግ የመድኃኒት አቅርቦት ትኩረት ሊሰጠው ይገባል ተባለ። በተጠናቀቀው 2018 በጀት ዓመት ለእናቶች፣ ለህፃናት፣ ለአፍ ለወጣቶችና ከተዋልዶ ጤና ጋር በተያያዘ የሚመደበው በጀት እንዲያድግም መደረጉም ተገልጿል። የኮንሰርቲየም ኦፍ ሪፕሮዳክቲቭ ሄልዝ አሶሲኤሽን ዳይሬክተር አቶ አበበ ከበደ ለብስራት ራዲዮ እንደተናገሩት ከዚህ ቀደም የተዋልዶ ጤናና የቤተሰብ ቀዳ አገልግሎቶች በአብዛኛው በውጭ ሀገራት እንደተዳታ ላይ ተመሰረቱም ነበሩ። ከዓለም አቀፍ የፋይናንስ ቀውስና የድጋፍ መቀነስ አንጻር ይህንን ችግር ለመቋቋም የተለያዩ ስትራቴጂዎች የተመዘርጋት ስራ የተከናወነ ቆይቷል። የተዋልዶ ጤናና የቤተሰብ ቀዳ አገልግሎትም የተደረሽነትና ማደግ የእናቶችን ህጻናት ሞት ለመቀነስ እንደሚረዳም የገለጹት አቶ አበበ ባለፉት 20 አመታት የእናቶችን ሞት ከ870 ወደ 140 አሁን ላይ ደግሞ ከ71 ዝቅ ለማድረግ እየተሰራም ይገኛል ነው ያሉት። ይሁን እንጂ የስነ ተዋልዶ ጤና አገልግሎቶችን ያላገኙ በርካታ የማህበረሰብ ክፍሎች መኖራቸውን ጠቁመዋል። በተለይም በአርብቶ አደር አካባቢዎች እና መሰረተ ልማት ባልተሟላላቸው ቦታዎች ላይ የሚገኙ ዜጎች ትኩረት እንደሚያስፈልጋቸውም ገልጸዋል። በመሆኑም አገልግሎቱን የተሻለ ለማድረግ የመድኃኒት እናም የግብዓት አቅርቦት እንዳይቋረጥ ማድረግ እንደሚያስፈልግም የተገለጸ ሲሆን ለዚህም የበቂ በጀት መመደብ ይገባል ነው የተባለው። በትላንትናው ዕለትም በኢትዮጵያ የስነ ተዋልዶ ጤና ዙሪያ ከሳሳ አሊያንስ እና የስነ ተዋልዶ ጤና አገልግሎት ሰጪ ድርጅቶች ማህበር ጋር ስምምነት መፍጠር ያለም መድረክም ተካሂዷል። ሳሳ የተሰኘ መርሃ ግብር ከጃፓይጎ ኬንያና እዚሁ ኢትዮጵያ ካለው ቢሮ ጋር በመሆን መድረኩ የተዘጋጀ ሲሆን ከጉዳዩ ጋር በተያያዘ ግንዛቤ ማሳደግ የሚያስችል የውትወታ ስራ ለመስራትም ያግዛል ነው የተባለው። ይህ ፕሮጀክትም በአምስት ሀገራት ማለትም በኢትዮጵያ፣ ናይጄሪያ፣ ኮትዲቯር፣ ሴኔጋልና ኬንያ ላይ ትኩረቱን አድርጎ የሚሰራ በመሆኑ መድረኩ የልምድ ልውውጥ ለማድረግ ትልቅ ሚና እንዳለውም ተጠቅሷል ስትል ቅድስት ደጀኔ ዘግባለች። የኢሬቻ ዋዜማ ፌስቲቫልን በደማቅ ሁኔታ ለማክበር ዝግጅት መጠናቀቁ ተገለጸ። ኢስት አፍሪካን ቢዝነስ ኦርጋናይዜሽን 2019 ዓ.ም ተመረተ። የኢሬቻ በዓል ኢሬቻ የሰላም የአንድነትና የአብሮነት በሚል መሪ ቃል ሁሉንም ማህበረሰብ በማሳተፍ ከአዲስ አበባ ከተማ መስተዳደር እናም ከኦሮሚያ መንግስት ጋር በመሆን በደማቅ ሁኔታ ይከበራል ነው የተባለው። በፌስቲቫሉ ላይ አራት ዋና ዋና ነቶችም የሚዘጋጁትን ኢስት አፍሪካን ኢንተርቴይንመንት እናም ኤቨንት ኦርጋናይዘር ቦርድ አባል ኢንጂነር አበበ ወልደ ኪሮስ ለብስራት ራዲዮ ተናግሯል። በመጀመሪያው ሁነትም 50,000 ተሳታፊዎች ይገኙበታል ተብሎ የሚጠበቅ ሲሆን የ10 ኪሎ ሜትር የጎዳና ላይ ሩጫም ይካሄዳል። ይህ ሩጫ የሰላም የወንድማማችነትና የአንድነት መንፈስን ለማጠናከር ሩጫ ለሰላምና ለወንድማማችነት በሚል መሪ ቃል እንደሚካሄድም ተገልጿል። በሁለተኛው የመርሃ ግብር ደግሞ 10,000 ሲኒዎችን የያዘ ከ8 እስከ 10 ሜትር ርዝመት ባለው ትልቅ ረከቦት ላይ ቡና ዝግጅትም ይከናወናል። የኢትዮጵያውያን ውበትና አንድነትን የሚንጸባረቅበት የሚስ ዩኒቲ ቁንጅና ውድድር ሌላኛው መርሃ ግብር ነው። የመርሃ ግብሩ መዝጊያ የሚከናወነው በዮን ሆቴል እንደሆነ የተገለጸ ሲሆን ከቀኑ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ሙሉ ለይቱን የሚካሄድም የሙዚቃ ኮንሰርትም ተዘጋጅቷል። አዘጋጆቹ እንደገለጹት ይህ ፌስቲቫል የመዝናኛ ፕሮግራም ብቻ ሳይሆን የስፖርት፣ የባህል፣ የሙዚቃና የህዝቦችን አንድነት የሚመሰረትበት ታላቅ መድረክ በመሆኑ ሁሉም ኢትዮጵያውያን በነጻነት መጥተው እንዲታደሙም ጥሪ አቅርበዋል። ወደ ባህር ማዶ መረጃችን ስንሻገር ቢል ጌትስ አርቲፊሻል ኢንተለጀንስ ገዳይ አዳዲስ በሽታዎችን ለመፍጠር ሊረዳ ይችላል ሲሉ አስጠነቀቁ። ቢል ጌትስ ባወጡት የ6000 ቃላት ጽሁፍ ተንኮል አዘል አካላት አርቲፊሻል ኢንተለጀንስን ቴክኖሎጂዎችን በመጠቀም ገዳይ በሽታዎችን ሊሰሩ እንደሚችሉም ገልጸዋል። ይህ ደግሞ የሰው ልጆችን ህልውና አደጋ ላይ ሊጥል እንደሚችልም አስጠንቅቋል። በአርቲፊሻል ኢንተለጀንስ ቴክኖሎጂዎች ላይ የታየው ፈጣን እድገት የባዮ ሽብርተኝነትን አደጋን ህልውናዊ ስጋት አድርጎታለን ብለዋል። በጽሁፋቸው ላይ እንዲህ ሲሉም አስፍሯል። ኤአይ ለመድኃኒቶችና ለክትባቶች ህይወት ቡድን አድን እድገቶችን ምክንያት ቢሆንም ገዳይ የሆነ አዲስ በሽታ መንደፍም ቀላል ያደርገዋል። ፕሮቲኖችና ህይወት አድን ክትባቶችን ለማግኘትም የሚያገለግሉ ተመሳሳይ የኤአይ መሳሪያዎች ገዳይ በሽታዎችን ለማምረት ሊውሉ እንደሚችሉ ጌትስ ጠቁመዋል። የኤአይ አውንታዊ አቅሞች ቢኖሩም አሉታዊ ጥቅሞቹ ችላ ማለት ግን ፈጽሞ የማይቻል ነው ብሏል። ጌትስ ከዚህ ቀደም የኤምአይ ቴክኖሎጂ ሪቪው ጋር ባደረጉት ቃለ መጠይቅም ባዮ ሽብርተኝነት ከተፈጥሯዊ ወረርሽኝ አደር ጋር ሲወዳደር 50 እጥፍ ገደማ የበለጠ አስፈሪ እንደሆነም ጠቅሷል። የዘገበው ባልደረባችን ሰላማዊ ነጋሲ ነው። ክብራትና ክብራን እንመለሳለን። በድጋሚ ከአፍታ ወስደን በድጋሚ ስንመለስ የምናልፈው ወደ በስፋት ወደምንመለከተው ጉዳያችን የሚሆነው ነው።

0: ዶክተሮቹን በጣም እስኪደነግጡ ድረስ ነው የሚያመኝና በመርፌ ሊመለስላቸው ስለማይችል ህመሜ ግሉኮስ ያደርጉልኛል በጣም ስለምደክምባቸው።
1: የታሪክ የአንዲት ሴት ብቻ አይደለም በየወሩ በብዙ ሴቶች ህይወት ውስጥ የሚደጋገም ሁኔታ ነው። አንዳንድ ጊዜ በህይወታችን ውስጥ ትንሽ የሚመስል ነገር ግን ትልቅ ተጽዕኖ ሊያሳድር መቻሉም እሁን ነው። በየወሩ በሴቶች ህይወት ውስጥ ከሚደጋገሙ ተፈጥሯዊ ዑደቶች ውስጥ የወር አበባ አንዱ ነው። የወር አበባ የሴቶች የስነ ተዋልዶ ጤና ተፈጥሯዊና አስፈላጊ አካልም ነው። በወር አበባ ወቅትም የማህፀን መኮማተር፣ የሆርሞን መጨመር ወይንም እንደ ፋይብሮይድ ባሉ የጤና ችግሮች ሊከሰቱም ይችላሉ። በዚህም የተነሳ ሴቶች የወር አበባ በሚያዩበት ጊዜ የህመም ስሜትም ሊከሰት ይችላል። አብዛኞቹ ሴቶች ከወር አበባ መምጣት ጋር ተያይዞ የሆድ ቁርጠት ህመምም ይኖራቸዋል። የህመሙ መጠን ከሰው ሰው ሊለያይ የሚችል ሲሆን አንዳንዴ የዕለት ተዕለት እንቅስቃሴያችንም ሊያውክ ይችላል።
2: በጣም የመዛል የመድከም እና በጣም ኃይለኛ የሆነ ክራምፕ አለብኝ። መራመድ፣ ከቤት መውጣት ምናምን በጣም ከባድ ነው የሚሆንብኝ እንደዚህ አይነት ታይም ላይ ሲሆን፣ ብዙ ጊዜ ቤት መቆየት፣ መተኛት፣ ምክንያቱም ሰውነቴም የመዛል ነገር ስላለው ብዙ ጊዜ እረፍት ማድረግ ነው የመጣው።
3: የፔሪድ ምነት በጣም ከባድ በጣም ቁርጠት፣ ማንም ሰው ሊቆርጠው ይችላል። ወዲን ይቆርጠኛል። ከሆድ ቁርጠት በላይ እኔ ማፀኔን በጣም ነበር የሚያቃጥለኝ። ለአንድ ቀን በቃ እስከሚወርድ ድረስ ወገቤን ያመኛል። መስራት አልችልም፣ መቆም አልችልም። በቃ ለወገቤ ላይ ዝም ብሎ ሰው ቢቆምልኝ ምናምን ውስጡ የሆነ ነገር ያለ እስከሚመስለኝ ድረስ ወገቤን ይበላኛል፣ ወዲን ይቆርጠኛል። በቃ ለአንድ ቀን ሌላ ሰው ሌላ ፍጡር ሆኜ ነው ሙሉ ማለት ነው።
0: በጣም ከባድ የሆነ የሆድ ቁርጠት አለኝ። እናም እግሮች አካባቢ ልክ እንደ ቁርጥማት መቆም እስከሚያቅተኝ ድረስ በጣም ከባድ የሆነ ማስመለስ ወደ ላይ ማለት እና በጣም ስቃይ የሆነ ልክ እንደ ምጥ የሚመስል አይነት ህመም አለው እና ልሞት እስኪመስለኝ ድረስ ያመኛል። በዛ ጊዜ
4: ፔሪድ ሊመጣ አንድ ሳምንት ሲቀረው ጀምሮ ነው ህመሙ የሚሰማኝ ማለት ነው። ሆዴን ይቆርጠኛል፣ ወገቤን ያመኛል።
1: የወር አበባ ህመም ወይንም በህክምናው ቋንቋ ዲስሜኖሪያ በማህፀን ውስጥ ጡንቻ መኮማተር ምክንያት የሚከሰት የተለመደ ችግርም ነው። የህመሙ መጠንና የሚቆይበት ጊዜ ከሰው ሰውም ይለያያል። አንዳንዶች ልክ የመጀመሪያ አካባቢ የወር አበባ ማየት ሲጀምሩ ምንም አይነት የህመም ስሜት ሳይኖራቸው ከአመታት በኋላ ህመምን ሊያስተናግዱም ይችላሉ።
0: ህመሙ ጀመረኝ ወዲያውኑ የወር አበባ ማየት ከጀመርኩ ጊዜ አይደለም። ይሄ ህመም የተፈጠረው ከአመታት በኋላ እንደ ድንገት ነው የጀመረኝ።
3: እናቶቻችን ወይ ስትወልዱ ምናምን ይላሉ፣ ግን የሆነ አንዳንዴ አገርም ወይ ቦታም ስቀይሩ እውነት ባህሪው ይቀያየራል። የፔሪድ እና አሁን እኔ ከበፊቱ የተለየ ህመም ነው የሚያመኝ። ሆዴን አይቆርጠኝም፣ በጣም ራሴን ያመኛል። በቃ ጭንቀት ነው የሚለቅብኝ። በቃ መስራት፣ ሰው ማውራት፣ እያንዳንዱ ጸባዬ ቀይር ነው የምትለው። የአንድ ቀን ለአንድ ቀን ማለት ነው ምግብ መብላት አልችልም፣ የሆነ ቮሚት ያደርገኛል።
1: አብዛኛው ሴት በሚባል ደረጃ የወር አበባ ህመም በርካቶችን ያጠቃል። ህመሙ የሚቆይበት ጊዜና የህመሙ ደረጃ ከሰው ሰው ይለያያል። ምክንያቱ የጠየቅናቸው የማህፀን ጽንስ ስፔሻሊስት የሆኑት ዶክተር ታዘባቸው ዴ ተከታዩን ምላሽ ሰጥተውናል።
5: የወር አበባ ህመም ሁሉም ላይ አይከሰትም። እንደዚሁም ተከስቶም ራሱ የህመም ደረጃው ይለያያል። ይሄኛው በተለያዩ ምክንያቶች፣ አንደኛ በተፈጥሮ የሚመረቱት እነዚህ ኬሚካሎች መጠናቸውም እና ደግሞ የሰውነታችንም እንደዚህ ተቀባይ ሴሎችም ስለሚለያዩ በሱ ይለያል። ሁለተኛ የማህፀን አቀማመጥ አንዳንድ ጊዜ ልዩነት ስለሚኖረው በሚፈስበት ጊዜ የተወሰነ ልዩነት ሊኖረው ይችላል ማለት ነው። ሌላኛው ደግሞ ያው ህመም የምንቋቋመውም ከሰው ሰው እንደዚህ ስለሚለያይ ይሄ ፔንትረሾልደራችን ለአንዱ ቀለል ያለ ህመም በጣም ሊረብሾ ይችላል፣ ለአንዱ ደግሞ ትንሽ ጠንከር ካላለ ያን ያለ ይሆን ይችላል። እና በተፈጥሮም እንደዚህ ህመም የመቋቋም አቅማችንም ትንሽ ስለሚለያይ የወር አበባ ህመሙ ሊለያየ ይችላል ማለት ነው። ሌላኛው ምክንያት ያው በተለይ እንዲህ ከአኗኗር ጋር ውጥረት ጋር የተያያዘ ነገር ካለ እሱም እንደዚህ ህመማችንን ትንሽ ሊጨምረው ይችላል ማለት ነው።
1: የወር አበባ ተፈጥሯዊ የሴትነት ሂደት እንጂ ለመነቀፍ ወይንም ለመተቸት ምክንያት መሆን እንደሌለበት ባለሙያዎችም ይናገራሉ። ታዲያ አንዲት ሴት የወር አበባ ማየት ስትጀምር የምታስተናግደው ህመም ቀላል ሊሆንም ይችላል። በተቃራኒው ደግሞ ከአመት በኋላም ህመሙ እየጨመረም ይሄዳል። መንስኤው ምን ይሆን ብለን የጠየቅናቸው ዶክተር ታዘባቸው ዴ ተከታዩን ምላሽ ሰጥተውናል።
5: የወር አበባ እንደጀመሩ በስድስት ወር በአንድ አመት አካባቢ የሚሰማ የወር አበባው ብዙ ጊዜ የፕራይመሪ የሚባለው ወይም ደግሞ ተያያዥ ህመም ሳይኖር የሚከሰት ነው። ግን ይሄ ሰከንዳሪ ዲስመኖሪያ የሚባለው ወይም ደግሞ በሌላ ህመም ምክንያት የሚመጣ የወር አበባ ህመም ብዙ ጊዜ ከአርባ አመት በተለይ አመት በኋላ ወይም ኖርማል የወር አበባ ስታይ ከቆየች በኋላ ሊከሰት ይችላል። ለምንድን ነው ይሄኛው? ቅድም እንዳለው ሌላ ምክንያት ሊኖሩ ስለሚችሉ ማለት የወር አበባ ከመጣ በኋላ ለምሳሌ ኢንዶሜትሪዮሲስ ያለው የማህፀን ኢንፌክሽን ያለው ወጪዎቹ ምናምን ያሉት የመከሰት ድላቸው እየጨመረ ስለሚሄድ ምናልባት ሌላ ተጨማሪ ምክንያት ስለሚችል እነሱ ምርመራ ያስፈልጋል ማለት ነው።
1: በወር አበባ ወቅት ብዙ ሴቶች ከሚያጋጥሟቸው ሁኔታዎች መካከል የስሜት መለዋወጥ፣ መነጫነጭ፣ ማልቀስ፣ የተለያዩ ህመሞች፣ እንቅልፍ መቸገር ተጠቃሽ ናቸው። በዚህም ወቅት ታዲያ ከቤተሰብ አባላት ጋር፣ ከስራ ባልደረባዎች ጋር፣ ከእጮኛ ወይንም ከትዳር አጋር ጋር በቂ መረዳትና እንክብካቤን ካላገኙ ተጨማሪ የስሜት ጫና ሊፈጠር እንደሚችልም ብዙዎች ያስረዳሉ።
6: እኔ የስራ ፍቃድ ራሱ ቢኖር ደስ ይለኛል። ለአንድ ቀን ማለት ነው። ታሞኝ በሚበረታበት ቀን ላይ ገብተሽ ስራሽ ራሱ በስነስርዓት መስራት አትች የሚያቅተሻ ራሱ እና ማንም ደግሞ ይህን ያህል ህመሙን በቁም ነገር የሚረዳሽ ሰው የለም። ስለዚህ ልትነጫነጭ ትችያለሽ። ሰዎች ጋር ኮሚኒኬት ማድረግ እንኳን ያቅተሻል። ኖርማል ጊዜ ከነበረሽ ኮሚኒኬሽን ምናምን አንጻር ሰዎችም ደግሞ አይረዱሽ። ምክንያቱም በቃ ኖርማል ሆኖ ነው የሚታያቸው ህመምሽ እና ምንድነው ታካብሽ ይችላሉ ምናምን አንዳንድ ሰዎች። ስለዚህ በቃ ያለሽ አማራጭ ምንድነው? አርፈሽ ስራሽን ስራ ነው እና ያው ህመምሽን ዋጥ አድርገሽ መስራት ነው ያለሽ አማራጭ።
7: አሉ የሆኑ ሰዎች ማለት በቃ ይህ ወራዊ ግዴታ ነው፣ ስለዚህ ህመሙን መቻል አለብሽ ብለው የሚያስቡ ምናልባት ሁሉም ሴት ላያመው ይችላል። ግን በቃ ይህ ደግሞ ሆርሞናዊ ቼንጅ ስለሆነ ህመሙ በራሱ ያነጫንጫል። አሁን እኔ ፔሪድ ላይ ሲሆን አይደለም ጭቅጭቅ፣ ወሬ ራሱ ይሰለቸኛል አንዳንዴ። በቃ አለ አይደል ስልክ ማውራት፣ ከቤት መውጣት፣ ሰው ማግኘት ምናምን ምንም ነገር ነው የማልፈልገው። በቃ ሰው ደግሞ ይህን አይረዳሽም ማለት ቅብጠት ነው የሚመስላቸው።
1: የወር አበባ ህመምን ለማስታገስ በታችኛው የሆድ ክፍል ወይንም ጀርባ ላይ ሞቅ ያለ ውሃ ከ15-20 ደቂቃ ማድረግ ጡንቻዎችን ዘና ለማድረግ የሚረዳ ሲሆን፣ ቀለል ያሉ እንቅስቃሴዎችን ማድረግ፣ የዝንጅብል ሻይና ሞቅ ያለ ፈሳሽ መውሰድ ህመሙን ለማስታገስ እንደሚረዳ የህክምና ባለሙያዎች ይመክራሉ።
5: ፈጣኝ ደግሞ ሊገድ የሚገባው መቼ ነው ወደ ጤና ተቋም የሚለው በተለይ ህመሙ ድንገት አይነት ነገር ከሆነ ሌሎች ምክንያቶች ሊኖሩ ስለሚችሉ እና በተለይ ደግሞ ከአፈጣጠር ጋር የተያያዘ ሊሆን ስለሚችል ቶሎ ቢታዩ ይመረጣል ማለት ነው። ቀለል ባሉ መድኃኒቶቹም እንደዚህ ለውጥ ከሌለው ወደ ህክምና ተቋም ሄዶ መታየት ያስፈልጋል ማለት ነው። በጣም እረፍት የማይሰጥ እና የወር አበባ ከሄደ በኋላም የሚቀጥል አይነት ነገር ከሆነ እንደዚህ ራስን ከመሳት ጋር የሚያያዝ አይነትም ከሆነ ቶሎ መታየት ያስፈልጋል ማለት ነው።
1: በሀገራችን ምጡን እርሺው ልጁን አንሺው እንደሚባለው ሁሉ ብዙ ጊዜ ሴት ልጅ የሚሰማትን የወር አበባ ህመም ስትገልጽ ልጅ በምትወልጅበት ወቅትም ይተውሻል ይባላል። ታዲያ እኛም ይህ አባባል በህክምናው ዘርፍ እንዴት ይታያል ስንል ዶክተር ታዘባቸውን ጠየቅን።
5: ያው ያን ያህል ማስተማማኝ ባይሆንም አንዳንዶቹ ጋር ግን ሊሰራ ይችላል። ለምንድን ነው ምክንያቶቹ ተብለው የሚታሰቡት? አንደኛው በሚወልዱበት ጊዜ ትንሽ ወደ ሰውነታችን የሚወስዱ የነርቭ ፋይበሮቹም አብረው ስለሚጎዱ የህመም ምልክቶቹ ወደ ጭንቅላታቸው የመውሰድ እድላቸው ይቀንሳል ማለት ነው። ሌላኛው ደግሞ በሚወልዱ ጊዜ እንደዚህ የማህፀን አንገት የተወሰነ መላላት ስለሚኖረው የወር አበባውን በቀላሉ ስለሚፈስ ህመሙ ሊቀንስ ይችላል ተብሎ ይታሰባል። እንዲሁም የማህፀኑ አቀማመጥም እንደዚህ ከወለዱ በኋላና ከመውለዳቸው በፊት ስለሚለያይ እንደዚህ ለመውረድ አመች የመሆን እድልም ሊኖረው ይችላል ተብሎ ይታሰባል። አንዳንዴም እንደዚህ በግንኙነት ከወንድ ዘር ፍሬ የሚሄዱ ፕሮስታግላንዲኖች ሲደጋገሙ የህመም ሪሴፕተሮቹን የማላመድ አይነት ሊኖር ይችላል ተብሎ ይታሰባል እና በዚህ ምክንያት ሊቀንስ ይችላል ተብሎ ይታሰባል። ነገር ግን እንደ አስተማማኝ ወይም ጋራንቲ ሆኖ ይቀንሳል የሚያስብል ግን አይደለም። በተለይ ደግሞ ይህ የወር አበባ ህመሙ በሰከንዳሪ ዲስመኖሪያ ወይም ደግሞ በሌላ ህመም ምክንያት ለመጣ የወር አበባ ህመም ማግባቱም ሆነ መውለዱ ቀጥታ ግንኙነት የለውም ማለት ነው።
1: የወር አበባ ህመም ወይንም ቁርጠት በዓለም አቀፍ ደረጃ 73% እና በኢትዮጵያ ውስጥ ደግሞ ከ64% እስከ 73% የሚደርስ ከፍተኛ ስርጭትም አለው። ከ41% እስከ 65% የሚሆኑ ሴቶች በከባድ ህመም ምክንያት ከትምህርትና ከስራ መቅረታቸውና 42% የሚሆኑት በህመሙ ሳቢያ በትምህርት ቤት ሆነው በስራ ሰዓት ትኩረት የማድረግ ችግር የሚያጋጥማቸው ሲሆን 59% የሚሆኑት ታዳጊዎች የጭንቀት ወይንም የስሜት መዋዠቅ እንደሚያጋጥማቸው ጥናቶችም ያሳያሉ።
8: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት።

0: ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ ይላል። አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል። ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎቹ አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል። ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል። አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያግኙ። ልዩነታችን አገልግሎታችን። ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት።
1: እንኳን አደረሰ እንኳን አደረሰ
2: መግዛት መሸጥና ማከራየት እንዲቀሏል እንዴ?
3: አዎ ሁሉንም በጆ ስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች መለዋወጫዎች ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994411111 ላይ ይደውሉ።
4: መልካም ዜና። ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት፣ ማርኬቲንግ ማኔጅመንት፣ አርክቴክቸር፣ ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረ ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ፣ ማርኬቲንግ ኤንድ ሴልስ ማኔጅመንት፣ ሃርድዌር ኤንድ ኔትወርክ ሰርቪስ፣ ዌብ ዴቨሎፕመንት ኤንድ ዳታቤዝ አድሚኒስትሬሽን የትምህርትና ስልጠና ለመስጠት በተደራጀ መልኩ ተሰናድቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምህርት ሚኒስቴር ያወጣውን የመቁረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምህርት ማግኘት የምትችሉ መሆኑን በታላቅ ደስታ እናበስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ 1 መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974176600 እንዲሁም ደግሞ 0974176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ።
5: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት።

0: አዎ፣ ጥፍጥ ላለ ወጥ።
1: እስኪ እስኪ ጫነው ጫነው፣ ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! ኧረ ፍጠኑ!
2: እንደዛ ስልቀስ እቃዎች እንዳይበላሽ።
3: አባ እማ፣ ወዴት ልንሄድ ነው?
4: እንዴ ጎረቤቴ፣ ወዴት ነው?
1: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎችን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርስዎም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
5: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር፣ የአይላሽ፣ የሜኒኪዩር፣ የፔዲኪዩር እና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተ ክርስቲያን አዶት ህንፃ ለፍ ብሎ በሚገኘው የተንጣለለና ምቹ በሆነው ሺመክት ህንፃ አንደኛ ፎቅ ላይ እንገኛለን። በ0911 23 9865 እንዲሁም ደግሞ በ0934 25 30 30 ይደውሉ፣ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።
6: አዲሱ ዓመት የጎመን ምንቸት ወጥቶ
7: የስጋ ምንቸት ወደ ቤታችን የሚገባበት፣ የየመስካችን መንገድ በስኬት የሚፈካበት፣ ከራሳችን አልፈን ለሌሎች የምንተርፍበት፣ ከወዳጅ ከዘመድ ከቤተሰብ ጋር ከቁጥር ሳንጎል የምንዘልቅበት እንዲሆን ነብ ኢንተርናሽናል ባንክ ይመኛል። እንደ እስከ ዛሬ ሁሉ በበዓል ሰሞንም በሚያስፈልግዎት ሁሉ ንብ ተራ የተሰኘውን ሁሉን አቀፍ ዲጂታል የባንክ አገልግሎታችንን ይዘን በትጋት ከጎኖ መሆናችንን ስናስታውሶ በአክብሮት ጭምር ነው። መልካም አዲስ ዓመት እንዴ ሚሚዬ! እሰይ አትፈሪ እንጂ በደንብ ጨፍሪ። አባብዬ ወደ ኪሶ ለመግባት አይፍሩ እንጂ።

0: ጊዮርጊስ የጨዋታ መርሃ ግብርም እንዲሁ ታውቋል ማለት ነው። ቅዳሜ መስከረም 16 ቀን 2019 ከምሽቱ 1 ሰዓት ላይ ከታንዛኒያው ሀያል ቡድን ያንግ አፍሪካ ጋር ጨዋታቸውን ሲያደርጉ፣ ሁለተኛ ጨዋታ ደግሞ ማክሰኞ መስከረም 19 2019 ዓመተ ምህረት በተመሳሳይ ምሽት 1 ሰዓት ላይ ከታንዛኒያው ግዙፍ ክለብ ሲምባ ጋር በታላቁ ቤንጃሚን ምካምፓ ስቴዲየም ላይ ጨዋታቸውን የሚያደርጉ ነው የሚሆነው። ለቅዱስ ጊዮርጊስ ግን ትልቁ ነገር እየተነሳለት ያለው የአየር ትኬት እንዲሁም ደግሞ ሌሎች ከምግብ ጋር ከሆቴል ጋር የተያዙ ጉዳዮች ታዲያም የሚሸፈኑት በክለቦቹ እንደሆነም እየተነገረ ነው የሚገኘው። የፈረሰኞቹ ደጋፊዎች ጨዋታውን በአዛም ማክስ አፕ እንዲሁም ደግሞ በክለቡ ይፋዊ ማህበራዊ ሚዲያ ገጾች ላይ በቀጥታ መከታተል እንደሚችሉም እንዲሁ ተገልጿል። ወደ አውሮፓ መረጃዎቻችን ስናልፍ የስፔኑ ክለብ ማላጋም የቀድሞ የማንቸስተር ዩናይትዱን ተጫዋች አንቶኒ ማርሻልን ለማስፈረም አሁን ላይ ውይይት ላይ እንደሚገኙም እየተነገረ ነው የሚገኘው። ይህ ታዲያ አሁን ላይ ክለብ አልባ እንደሆነም ይታወቃል። አንቶኒ ማርሻል በ2026 መጨረሻ ላይ ከሞንቴሪ ጋር ኮንትራቱ መጠናቀቁን ተከትሎ አሁን ላይ ማርሻል ክለብ አልባ እንደሆነም እየተነገረ ነው የሚገኘው። ከሊቢያው አልኢትሃድ ትሪፖሊ የቀረበለት ከፍተኛ ዝውውር ጥያቄም ነበረ፣ እሱንም ውድቅ አድርጓል። ይህ ታዲያም በሁለት ዓመት ውስጥም 10 ሚሊዮን ዩሮ የተጣራ እንዲሁም ደግሞ 5 ሚሊዮን ዩሮ ጉርሻን ጨምሮ ውል አቅርበውለት ነበር፣ ይህንን ውድቅ አድርጓል። አሁን ግን ማላጋ ነገሩን በትኩረት እያጤነ እንደሚገኝም ወደ መጨረሻው ምዕራፍ እየደረሰ እንደሚገኝም መረጃዎች እየጠቆሙ ይገኛሉ። የቼልሲው ባለሀብት ቶድ ቦሊ ይህን ክለባቸውን በቼልሲ ቤት ያላቸውን ድርሻም አሁን ላይ ለመሸጥ ስምምነት ላይ ደርሷል እየተባለ ነው የሚገኘው። ከክሊር ላርክ የተባለ ግሩፕም እንዲሁ የእሳቸውን ድርሻ ለመግዛት አሁን ላይ ስምምነት ላይ የደረሰው እንዲሁ ባለሀብት ወይም ግሩፕ ሆኗል ነው እየተባለ የሚገኘው። ቶድ ቦሊ ከቼልሲ ሁሉንም ነገር ለቀው ወይም ኃላፊነታቸውን ለመውጣት ድርሻቸውንም በአጠቃላይ ሽጠው ቼልሲን ለመልቀቅ ፈቃደኛ እንደሆኑም አሁን ላይ ስምምነት ላይ ለመድረስም እየተዘገበ ነው የሚገኘው። 12.8% በቼልሲ ቤት ያላቸውንም ድርሻ በአጠቃላይ ለክሊር ላርክ ካፒታል ለመሸጥ አሁን ላይ ስምምነት ላይ ደርሷል ነው እየተባለ የሚገኘው። ትላንት ምሽትም አንድ ጨዋታ አደርጎ ነበር፣ የመጨረሻ ዜናችን ይሆናል። ኢንተር ሚያሚን ከክሩዝ አዙል ጋር ያገናኘውን ጨዋታ ኢንተር ሚያሚ 2-0 በሆነ ውጤት አሸንፏል። ይህ ታዲያ የሻምፒዮን ካፕ የፍጻሜ ጨዋታ ነበር። በዚህ ጨዋታ ላይ ሊዮኔል አንድሬስ ሜሲ ጎሎችን አስቆጥሯል። ሊዮኔል አንድሬስ ሜሲ በኢንተር ሚያሚ 100ኛ ጎሉን ማስቆጠርም ችሏል። ይህ ብቻ አይደለም፣ ሊዮኔል አንድሬስ ሜሲ በእግር ኳስ ታሪኩ 49ኛ ዋንጫ ሆኖ ምሽት ሲመዘገብለት በእግር ኳስ ታሪኩ 929ኛ ጎሉን አስቆጥሯል። ሜሲ 1000 ጎል ለመድረስ 71 ጎሎች ብቻ ይጠበቁበታል። ይህ ብቻ ሳይሆን ትላንት አስገራሚው ነገር ሮድሪጎ ዲ ፓውል ወደ ኢንተር ሚያሚ ከመጣ 3 ዋንጫዎችን አሳክቷል። ከዚህ ቀደም በክለብ ደረጃ አንድን ዋንጫ አሳክቶ አያውቅምና ከሊዮኔል ሜሲ ጋርም 3ኛ ዋንጫውን በክለብ ደረጃ አሳክቷል። እጅግ አስገራሚ ነበር። ካለን ሰዓት አንጻር ለክፍሉ ያስኳቸውን ስፖርታዊ መረጃዎች በዚህ ላጠናቅ። ለነበረን ቆይታ አንቺንም አድማጮችንም ከልብ አመሰግናለሁ።
1: አህመዲን ለክፍል አንድም ለክፍል ሁለትም ስፖርታዊ መረጃዎች እጅግ አድርጌ አመሰግናለሁኝ። ክብራትና ክብራን ማለዳ 12 ሰዓት የጀመረው የዕለተ ሐሙስ የብስራት ማለዳ ፕሮግራማችን ያዳመጣችሁትን ይመስል ነበረ። ፕሮግራሙን እየመራሁኝ በዛቤት አራጊ አብራችሁ ቆየሁኝ። ከኛ ጋር የማለዳው አጋራችን ሲንቄ ባንክ ነበረ፣ እጅግ አድርገን እናመሰግናለን። በቴክኒኩ ከአሸናፊ አበራ ጋር ቆይታ ያደረግን ማለዳችን አለቀ። ከኛ በኋላ የቢዝነስ መረጃዎቻችን ይቀጥላሉ። በሰላም ዋሉ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: ሰላም ጤና ይስጥልን ውድ አድማጮቻችን፣ እንደምን አድራችኋል? በተወዳጁ ጣቢያ ብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የብስራት የቢዝነስ መረጃችን ተጀመረ። እኔ ሽመልስ መረጃዎችን እያጋሯችሁ አብሬያችሁ ቆይታ የማደርግ ይሆናል። ቀዳሚ የምናደርገው የውጭ ምንዛሬ ተመን ነው። በዛሬው ዕለት በዳሽን ባንክ አንድ የአሜሪካን ዶላር በ160 ብር ከ59 ሳንቲም ተገዝቶ በ163 ብር ከ806 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም የሚሸጥ ይሆናል። መረጃዎችን ደግሞ ስሙልኛላችሁ፣ ሁልጊዜም አንድ ምርጫ ቀዳሚ ሆነው ዳሽን ባንክ ነው። በዳሽን ሱፐር አፕ ሂሳብ ቁጥር ሳይስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ

0: አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችንን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ ናቸው። ላይት ሞድ ትንሽ ዳታ በመጠቀም መሰረታዊ የብር ዝውውርና ክፍያዎችን ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎቶች በተጨማሪ የዕለት ተዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን ያቀርባል። የተሻሻሉት የዳሽን ሱፐር አፕ አገልግሎት ቶችን በመጠቀም መተግበሪያውን ያዘምኑ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውን ገንዘብ ሲቀበሉ ወይንም ሲመነዘሩ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ ሁልጊዜ ማድርምጃ ቀዳሚ።
1: ሄሎ ጓደኛዬ፣ ያበደርሽኝ ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ።
1: አዎ
2: ጓደኛዬ፣ የፋይዳ ፊንጉጥሮችን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከእኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
4: ሳውዲ አረቢያ በኦማን ሶዋር ወደብ በኩል ከመርከብ ወደ መርከብ በማዘውር ተጨማሪ ድፍድፍ ነዳጅ እያቀረበች መሆኑን ሮይተርስ ዘግቧል። የሳውዲ አረቢያ ብሔራዊ የነዳጅና የተፈጥሮ ጋዝ ኩባንያ አራምኮ የአረብ ቀላል፣ የአረብ መካከለኛና የአረብ ከባድ ነዳጅን አቅርቧል ሲል ምንጮች ተናግረዋል። አራምኮ በቅርብ ሳምንታት ውስጥ ቢያንስ 2 ተመሳሳይ ቅናሾችንም አቅርበዋል። የእርምጃ የተወሰደው ሳውዲ አረቢያ ምስራቃዊ የነዳጅ መስኮች ወደ ቀይ ባህር የሚያጓጉዞን መስመር ካበላሹ ጥቃቶች በኋላ አርብ ዕለት የምስራቅ ምዕራብ የቧንቧ መስመሯን መዝጋቷን ተከትሎ ነው። ሮይተርስ እንደዘገበው የሳተላይት ክትትል እንደሚያሳየው የሳውዲ የድፍድፍ ጭነት ባለፈው ሳምንት በእጥፍ አድጓል። በቀን ወደ 4 ሚሊዮን በርሜልም ይደርሳል ብሏል። ረቡዕ ዕለት 8 ሚሊዮን በርሜል የመሸከም አቅም ያላቸው 4 ትላልቅ የድፍድፍ ነዳጅ ተሸካሚዎች በራስ ታኑራ እየተጫኑ መሆኑንም የመርከብ መከታተያ መረጃዎች ያሳያሉ። አንዳንድ የአውሮፓ ደንበኞች ደግሞ በመስከረም ወር የጭነት አገልግሎት መሰረዙ እንደተነገራቸው የንግድና የመርከብ ምንጮች ገልጸዋል። ሳውዲ አረቢያ በኦማን በኩል ተጨማሪ የጥሬ ነዳጅ ጭነቶችን እያቀረበች መሆኑንም የሚገልጹ ዘገባዎች በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል መጠን ላይ የነበረውን ስጋት በማቃለላቸው ረቡዕ ዕለትም የነዳጅ ዋጋ ቀንሷል። የብሬንት ጥሬ ነዳጅ ወደፊት የግብይት ዋጋ በ83 ሳንቲም ወይም በ0.76% ቀንሶ በበርሜል $107.92 ላይ ደርሶ እንደነበርም ተገልጿል። የአሜሪካ ዌስት ቴክሳስ ኢንተርሚዲየት ዋጋም ደግሞ በ1.41 ወይም በ1.33% ቀንሶ በበርሜል $104.42 ሆኗል። በቀድሞ የንግድ ልውውጥ ወቅት የነዳጅ ዋጋም ከ$3 በላይ ጭማሪም አሳይቷል። ይህ የሆነው የሳውዲ አረቢያ የቀይ ባህር የወጪ ንግድ ማዕከል በሆነችው የአንቡ የጥሬ ነዳጅ ጭነት መቋረጡንና ሪያድ ለአውሮፓ ደንበኞች ልታደርስ የነበረችውን የተወሰነ የነዳጅ አቅርቦት መሰረዟን የመርከብ ማጓጓዣ ዘርፍ ምንጮች መግለጻቸውን ተከትሎ ነው። ይህ ሁኔታ ወሳኝ የሆነው የውጪ ንግድ መስመር መስተጓጎል ለሳምንታት ሊቀጥል ይችላል የሚለውን ስጋትም አባብሶታል። ይሁን እንጂ ሳውዲ አረቢያ በኦማን ሶሃር ወደብ በኩል ወደ ቀይ ባህር የሚወስደውን ቁልፍ የነዳጅ መስመር ካበላሹ በኋላም ለእስያ ማጣሪያዎች ተጨማሪ ነዳጅ ጭነት እያቀረበች ነው ሲሉም ጉዳዩን የሚያውቁ ሰዎች ተናግረዋል። በሆርሙዝ የባህር ወሽመጥ በኩል የሚታዩ መርከቦች ማክሰኞ ዕለት በአራት አሃዝም ቀጥለዋል። ይህም ከ7 ቀን በፊት ከነበረው ያነሰ ነው ሲሉ የመጀመሪያ የማጓጓዣ መረጃ ረቡዕ ዕለት አሳይቷል። የውሃ መስመሩ በየካቲት ወር መጨረሻ ላይ የአሜሪካና የእስራኤል የኢራን ጦርነት ከመጀመሩ በፊት የዓለምን የነዳጅና የፈሳሽ ጋዝ አቅርቦትንም ያስተናግድ ነበር። የሞካሪ ተንታኞች እንዳሉት በሆርሙዝ ወሽመጥ በኩል የሚፈሰው የድፍድፍ የኮንደንስና የተጣራ ምርት ፍሰት በክልል ውስጥ ጠብ ቢባባስም አሁንም ተቋቁሞ ቀጥሏል። እናም ጦርነቱ ከነሐሴ 30 ጀምሮ ከተጀመረበት ጊዜ ጀምሮም በቀን ከ7.5 ሚሊዮን በርሜል በላይ ሊደርስ ይችላል። በወሽመጡና በነዳጅ ፍሰቶች መካከል ያለው ግንኙነትም ተዳክሟል ብለዋል። የሰላም ስምምነት ስምምነት ካልተደረገ ወይም በሩሲያ ያለ ሁኔታ ካልተሻሻለ በስተቀር የዲዝል ዋጋዎች ከፍ ብለው እንደሚቀጥሉም እጠብቃለሁ ሲሉ ተንታኞች ተናግረዋል። በሌላ በኩል የአሜሪካን ፔትሮሊየም ኢንስቲትዩት መረጃን ጠቅሰው የገበያ ምንጮች እንደተናገሩት ባለፈው ሳምንት በአሜሪካ የጥሬ ነዳጅ፣ የቤንዚንና የዲስትሌት ነዳጅ ክምችቶች ላይ ጭማሪ ታይቷል። ምንጮቹ የኤፒአይ መረጃን ጠቅሰው እንደገለጹት እስከ መስከረም 11 ባለው ሳምንት የጥሬ ነዳጅ ክምችት በ7.1 ሚሊዮን በርሜል ጨምሯል። የአሃዝ የሮይተርስ ጥናት እንደሚያሳየው ተንታኞች ክምችቱ በ1.6 ሚሊዮን በርሜል ይቀንሳል ብለው ከጠበቁት ግምት ጋር ሲነጻጸርም ከፍተኛ ልዩነት አለው። ሳውዲ አረቢያ በኦማን የባህር ዳርቻ በኩል ተጨማሪ ጥሬ ነዳጅ ማቅረቧም በገበያው ላይ የነበረውን ከፍተኛ ስጋት በማቃለል የዓለም አቀፍ የነዳጅ ዋጋ እንዲቀንስ አድርጓል። የአቅርቦት ስጋትን በተመለከተም የድሮን ጥቃቶች የሳውዲ አረቢያን ዋና የምስራቅ ምዕራብ የነዳጅ ቧንቧ መስመር እንዲዘጋና በቀይ ባህር ወደብ የአንቡ የሚደረገው ጭነት እንዲቆሙ ካደረጉ በኋላ የተፈጠረውን ከፍተኛ የዓለም አቀፍ እጥረት ስጋት ለማረጋጋትም እነዚህ ተጨማሪ የነዳጅ ጭነቶችም ትልቅ እርዳታን አድርገዋል። በተጨማሪም የእስያ የነዳጅ ማጣሪያ ኩባንያዎች አስተማማኝ የአቅርቦት መስመር እንዲያገኙም አስችሏል ነው የተባለው።
1: ሄሎ ጓደኛዬ፣ ያበደርሽኝን ገንዘብ ልልክልሽ ነበር። የዳሽን ባንክ አካውንት አለሽ?
2: ፋይዳለኝ።
1: አዎ
2: ጓደኛዬ፣ የፋይዳ ፊን ቁጥርሽን በመጠቀም ብቻ የዳሽን ባንክ አካውንት የትም ሳትሄጂ በማንኛውም ጊዜና ቦታ በዳሽን ባንክ ሱፐር አፕ መክፈት ትችያለሽ።
3: አዎ ጊዜው የፍጥነት ነው። ጊዜውን ሳያባክኑ ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ዳሽን ባንክ ሱፐር አፕ አሁን ደግሞ የትም ሳይሄዱ ባሉበት ሆነው በማንኛውም ጊዜና ቦታ የዳሽን ባንክ አካውንት መክፈት የሚያስችልዎትን ሲስተም በሱፐር አፕ አካቷል። በቅድሚያ የዳሽን ባንክ ሱፐር አፕን ከፕሌይ ስቶር ወይንም ከአፕ ስቶር በማውረድና ኦፕን አካውንት ዊዝ ፋይዳ የሚለውን በመጫን የፋይዳ ፊን ወይም ፋን ቁጥሮትን በመሙላት የሚላክልዎትን የኦቲፒ ወይም የአንድ ጊዜ የይለፍ ቁጥሮን በማስገባት አካውንትዎን ካሉበት ሆነው ይክፈቱ። ፋይዳ ያለው አካውንት አለው። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
0: በዳሽን ሱፐር አፕ የሂሳብ ቁጥር ሳያስፈልግ በስልክ ቁጥር ብቻ ገንዘብ መላክና መቀበል የሚያስችል አዲስ አገልግሎት ተጀምሯል። የሂሳብ ቁጥር ማጋራት ወይንም ማወቅ ሳያስፈልግ የስልክ ቁጥር ብቻ በመጠቀም የገንዘብ ዝውውርን በቀላሉና በፍጥነት ማከናወን ይችላሉ። እንዲሁም ባንካችንን ዳሽን የዳሽን ሱፐር አፕን በተለያየ አማራጭ መጠቀም የሚያስችሉትን የአጠቃቀም አማራጮችን አቅርቦላችኋል። ላይት ሞድና ሱፐር ሞድ ናቸው። ላይት ሞድ ትንሽ ዳታ በመጠቀም መሰረታዊ የብር ዝውውርና ክፍያዎችን ፈጣንና ቀላል አማራጭ ሲሆን፣ ሱፐር ሞድ ደግሞ ከመሰረታዊ አገልግሎቶች በተጨማሪ የዕለት ተዕለት ፋይናንስ ፍላጎቶችን የሚያሟሉ ዘመናዊ ሰፊ አገልግሎቶችን ያቀርባል። የተሻሻሉት የዳሽን ሱፐር አፕ አገልግሎቶችን በመጠቀም መተግበሪያውን ያዘምነው። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ወይም ሲመነዘሩ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የ10% የማበረታቻ ቦነስም ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ኤደን ሽመልስ መረጃዎችን ወደ እናንተ በማድረስ አብራችሁ ቆይታ አደረግኩኝ። ከሌሎች የጣቢያው ፕሮግራሞች ጋር መልካም ቀን ይሁንላችሁ።
5: ብስራት የኢትዮጵያውያን ኩራት።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ጃብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኡፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደ ዳሽን ባንክ ያስፈው መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ
1: ብስራት የኢትዮጵያውያን ኩራት

0: ስለኛ ፋሽንና ውበት በብስራት በፋሽን በውበት አጠባበቅ አመጋገብና ጤናማ የአኗኗር መንገዶች ላይ ያተኩራል።
1: ፋሽንና ውበት በብስራት
0: ቀኑ ያማረ እንዲሆን ለትክክለኛ ያለባበስ ምርጫው ለዘመናዊና ባህላዊ የውበት መጠበቂያ ፍላጎቶ ትክክለኛ ሰዓት
1: ስለኛ ፋሽንና ውበት በብስራት
0: ሰኞና ረቡ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል፣ አርብ ከቀኑ 5 ሰዓት እስከ 6 ሰዓት። ፋሽንና ውበት ላይ ባተኮሩ ለጤናማ አኗኗር ጠቃሚ በሆኑ ጉዳዮችና ለእናንተ ጥያቄዎችም ምላሾችን ይዘን አብረንን
1: ኤልሳ ሰፋ ሚዲያና ኮሙኒኬሽን ከወያያ መልቲሚዲያ ጋር በመተባበር
0: ስለኛ ፋሽንና ውበት በብስራት

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የአስር በመቶ ጉርሻ ያገኛሉ።
1: አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈሩ
0: መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ
2: ስለኛ ፋሽን ነው በት በብስራት
3: ሰላም ሰላም እንዴት አደራችሁ አድማጮች ጣቢያው ተወዳጁ ብስራት ኤፍኤም 101.1 ፕሮግራሙ ስለኛ ነው በፋሽን ውበት አጠባበቅና ጤናማ ያኗኗር መንገዶች ላይ ትኩረቱን አድርጎ የለታሙስ ፕሮግራም ጧት 2 ሰዓት ከ8 ደቂቃ አካባቢ ሆኗል ጀምሯል እስከ 3 ሰዓት ተኩል ድረስ አብራናችሁ ቆይታ እናደርጋለን ያሙስ ጧት ፕሮግራማችን ለአዲሱ አመት የመጀመሪያ ነው በመደበኛው ፎርማት ለየት ያሉ አቀራረቦችን ተጨማሪ መረጃዎችን ይዘን ከእናንተ ጋር ለመቆየት ተዘጋጅተናል ተማሪዎች ወደ ትምህርት ቤት እየገቡ ነው ዩኒፎርም ያደረጉ ተማሪዎችን እያየን ነው እንግዲህ ትምህርት ቤት ሲባል ሚሳተፉት በጣም ብዙ ናቸው መምህራን አሉ ተማሪዎች አሉ የትምህርት ማህበረሰብ አካላት ተብለው የትምህርት አሰጣጥ ሂደቱ ውጤታማ እንዲሆን የሚያደርጉ በጣም ብዙ ባለድርሻዎች አሉና እንኳን አደረሳችሁ ከተማሪዎቻችሁ ከልጆቻችሁ ጋር ተማሪዎችም ደግሞ ከውቀት አባቶቻችሁ ጋር ተመልሶ ለመገናኘት እንኳን አደረሳችሁ ማለት እንፈልጋለን። እንግዲህ ልጆች ትምህርት እየጀመሩ ባሉበት ጊዜ በተለይ ደግሞ ለመጀመሪያ ጊዜ ወደ ማቆያ ቦታዎች ወይንም የትምህርት ቤት የሚገቡ ተማሪዎች እያለቀሱ ነው እያዘኑ ነው ወላጆችም ደግሞ እየተሸበሩ ነው። ሰሞኑን ወደ ቻይና አንድ ቪዲዮ ተው ነበር ሃይላይት ሆነ እና ይሄ ቪዲዮ ምንድነው አባቶች ልጆቻቸው ለመጀመሪያ ጊዜ ወደ ዩኒቨርሲቲ ወደ አይደለም ወደ ኬጂ የሚገቡ ልጆች ማለት ነው ለከዛ ሲያስገቡ ስክስክ ብለው የሚያለቅሱበት ቪዲዮ ወጥቷል። እና አባቶች ያው ስናለቅስ ሰው ሲያለቅስ ካይኑም ባይፈሳል ካፍንጫውም ሌላ ነገር ይፈሳልና ለዛ ሁሉ ሳይጨነቁ በቃ ልጆቻችን አድገው ትምህርት ቤት ገቡብን አይነት ስጋትም የወላጅ መጓጓትም ያለበት ከእናቶች በተለየ አባቶች የማልቀሳቸው ዜና እዚህ ማህበራዊ ሚዲያ ላይ ሲተላለፍ ነበርና በእኛም ሀገር ኬጂ ድሚያቾ ደርሶ ያስገባችሁ ልጆቻችሁን ወላጆች ካላችሁ እንዴት ነበር እሱ ልታካፍሉን ትችላላችሁ ግን ማህበራዊ ሚዲያ ላይ የዚህ የቻይናውያን አባቶች በቃ ልጆቹ ትምህርት ቤት የገቡ ሳይሆን የሆነ ጉዳት የደረሰባቸው ነው የሚመስሉትና ስክስክ ብለው የሚያለቅሱበትን ቪዲዮ እያየን ነበር። ለማንኛውም የትምህርት ስራ ጊዜው ስለተጀመረ እንኳን አደረሳችሁ እንኳን ደስ አላችሁ ማለት እንፈልጋለን። የከፍተኛ ትምህርት ተቋማት ተማሪዎችም እንደዚሁ ምደባቸውን እያወቁ እየተመዘገቡ ናቸው ያሉትና እሱም በጣም ለብዙ ወላጅ አስደሳች ነው። ለመሆኑ የእጃችሁ አንጓ ጥንካሬ ምን ያህል ነው? ቡና ቁርስ ላይ የምናነሳው ሐሳብ ነው።
4: እቺ መዳፍ ላይ ከመዳፍ ቀጥሎ ያለችው እጥፍ የምታለው አይደል? ቦታ
3: አንጓ የሚባለው ሪስት ይሄ ሰዓት ማሰሪያ
4: ሰዓት ማሰሪያው
3: ጥንካሬው ምን ያህል ነው የሚለውን እስቲ ሐሳብ ስጡበት አድማጮች። በተለይ ደግሞ ቴክኖሎጂው ጣጣ እያመጣ ነው። እጃችሁ በደንብ የእጃችሁ አንጓ ወይም የሰዓት ማሰሪያው በጠነከረ ጊዜ ተጠቃሚ ትሆናላችሁ የሚል የባለሙያዎች ሐሳብ አለ። በርግጥም ነው ይሄ ቦክሱንም ስዘነዝር እቃም ስታነሳ ምንም ስታደርግ የዚህ የእጅ ሚና በጣም ከፍ ያለ ነውና ብዙዎች እንደውም ብቃታቸውን ለማረጋገጥ እኮ በዚህ ነው የሚታገሉት አይደል? እጅ ለሁለት ተያይዘው አዎ ማን ይጥላል የሚለው አይደል? አሹ ተወዳድረ ታቃለህ እንደዛ ማን ይጥላል በእጅ አንዱ ጥንካሬ የሚታይበት ስለሆነ የእጃችሁ አንጓ ጥንካሬ ምን ያህል ነው? እስቲ እናንተ ልብ ብላችሁት ከሆነ አድማጮች ሐሳብ ስጡ። ያገኘነው መረጃ አለ። አንዳንድ ሰዎች ምን ነው ተቀየርሽ ብለው ሻያውቁም ምን ነው ተቀየርክ ተብላችሁ ሳታውቁም
4: የድሮ አከሊት ትሄደች የድሮ ከሌ የጠፋ እንዴ ሌላ ሰው ሆነሃል እኮ ሌላ ሰው ሆነሻል እንባላለን።
3: ምን ነው ተቀየርክ ይባላል እንደዛ የሚባልበት ጊዜ አለ። እኛም ደግሞ ሌሎች ሰዎችን ትንሽ ለውጣለህ ግን ድሮ አትበላም ነበር አሁን ግን ምንም አላስነካልክ ብለህ ሊሆን ይችላል። በተለይ ከባህሪ ከስብዕና ጋር ተያይዞ ሰዎች ተቀይረው አይተል ሊሆን ይችላል። ለምንድን ነው እንዴት ነው ሰው የሚቀየረው? አንዳንዴ ስብዕና የነበረ ነው አብሮ የሚዘልቀ ነው ብሎ እኮ የሚከራከሩ ሰዎች አሉ አይደለም? ሰው ሊቀየር አይችልም የሚሉ ግን የምንቀየርባቸው ምክንያቶች ደግሞ ብዙ ናቸው። ለውጥ አለ። ሰው አምና አሁን እኮ 2018 አምና ሆነ አይደለ? ዛሬ 7ኛ ቀን ላይ ነው። ስንት ነው ዛሬ?
4: ዛሬ 7ኛ ቀን
3: 7ኛ ቀን ላይ ሆነ። ከአንድ ሳምንት በፊት አሮጌ ባል ነው 2018 ላይ የነበረንን ማንነት ሁላችንም ይዘን አንሻገርም። አንዳንዱ በቅድ አንዳንዱ በሁኔታዎች ግፊት ራሱን አስተካክሎ ይቀየራል። በርግጥ መቀየሩ አንዳንዴ ለበጎ ነው፣ አንዳንዴ ለመጥፎ የሚሆንበትም ጊዜ አለ። መጥፎ የነበረውን ነገር ወደ ጥሩ ይቀይራል። ጥሩ የነበረውን ደግሞ በተለያየ ገፊ ምክንያቶች እንደውም ምንድነው የሚባለው ምንድነው የነበረውን በሬ ነካክተው አደረጉት አውሬ ይባላል።
4: አዎ
3: ምን ነበረ በሬው? ገራም ነበር መጀመሪያ ግጥሙን ረሳሁት። አድማጮች ልታስታውሱን ትችላላችሁና እንደዚህ የነበረውን በሬ ነካክተው አደረጉት አውሬ የሚል ዘፈን ላይ ነው ብቻ የሆነ ግጥም አለ። ልክ እንደዛ ሰዎች ሊቀየሩ የሚችሉበት ምክንያት አለ። የተኛውን በሬ
4: ነካክተው የተኛውን በሬ ነካክተው አደረጉት አውሬ
3: ነው።
4: የተኛውን አርፎ አየሽ፣ ሳር እንኳን እየጋጠኩ አልነበረም አየሽ።
3: ስለዚህ ሰዎች ይነካኩናል። እድሜ ያለ በጣም ብዙ ነገሮች ይቀይሩናል። እዚህ ላይ እንጨዋወታለን። እናንተ እንደዛ ተብላችሁ ከሆነ አሁን ደግሞ ሌሎች ሰዎችንም እየታዘባችሁ ከሆነ በሁለቱም በኩል ሆነን ይህንን ጉዳይ ዛሬ በቡናው ዝግጅታችን እናወጋበታለን። ስለዚህ ሀሳብ ስጡ። 09 ስልኩ ቁጥሩን ስናገር አትደውሉ፣ ቴክስት ብቻ አድርጉልን አድማጮች። 0929 905656 ላይ አጭር የጽሁፍ መልእክት ላኩ። ፌስቡክ ላይ ስለኛ ፋሽንና ውበት የሚለው ከማለዳ 12 ሰዓት ጀምሮ ፕሮግራሙ ስለምንድን ነው የሚለውን እዛ ላይ ሳውቂያችኋለሁ። ሀሳብ እንድትሰጡ እጋብዛችኋለሁ። እንግዲህ የደወለ አድማጭ ከኛ ፕሮግራም ጋር ያው መቀጠል ያልፈለገ ነው ብለን ነው የምንወስደው።
4: እንዳይቋረጥ ነው ያው
3: ፕሮግራሙ ስለሚቆራረጥ በቀጥታ እንግዲህ ግንኙነታችን እንዲቋረጥ ነው የሚያደርገው። ሌላ ምንም የሚጠቅመው ነገር የለም። ስለዚህ ቴክስት ብቻ ብታደርጉ ይሄው 3 ስልኮችን ከደንበኝነት እያሰናበትን ነው እንደማለት ነው። ስለዚህ አትደውሉልን። ቴክስት ካደረጋችሁ ብቻ ባክብሮት የእናንተን አስተያየቶች እንቀበላለን። ይሄ የቀጥታ ስርጭት ላይ ስላለን እችን ማሳሰቢያ ሁልጊዜ ባትዘነጓት በጣም ደስ ይለኛል። እስከ 3 ሰዓት ተኩል ድረስ በእነዚህ ሀሳቦች ከእናንተ ጋር እንሆናለን። መልካም ጊዜ ይሁንላችሁ። አዲሱን ዓመት ምክንያት በማድረግ ነሐሴ 27 የጀመረው የልዩ የበዓል ዝግጅታችን እንደቀጠለ ነው። ስጦታዎችን ወደ እናንተ እያደረስን ነው አድማጮች። ስጦታዎቹን የደረሳችሁ በተለይ ደግሞ ከስቶክላንድ ብዙ ሰዎች አልባሳትን እየወሰዱ በስጦታው እየተጠቀሙ ነው። የባቢ ስፔሻሊቲ የጥርስ ሕክምና ክሊኒኮች የሰጡትን ስጦታን ደግሞ አንድ ላይ አጠናቀን ቀጣዩ ሳምንት ላይ ስልካችሁን እናስተላልፍና ወደ ቀረባችሁ ክሊኒክ ጎራ ብላችሁ የጥርስ እጥበት ስጦታውን ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ የዚህ ፕሮግራማችን አጋር ማለዳ ፎም የተወሰኑ ስጦታዎች ይቀሩናል። ስለዚህ የሚቀጥለው ሳምንት መስቀል ነው፣ የበዓል መዳረሻ ነው። ስለዚህ ስጦታዎቹን በቀጣዩ ሳምንት ላይ እናጠቃልላለን ማለት ነው። የፕሮግራማችን ቋሚ ተሳታፊ አስተያየት የሚሰጡን በማህበራዊ ሚዲያ ገጻችን ቲክቶክ ላይ ቤተሰብ የሆኑ ለብዙ ሰዎች ለሚያጋሩ ቅድሚያ እንሰጣለን ማለት ነው። መልካም ጊዜ ይሁንላችሁ። ዳሽን ባንክ፣ ማለዳ ፎም፣ ባቢ ስፔሻሊቲ የጥርስ ሕክምና፣ ስቶክላንድ ብራንድ አልባሳት፣ ሀያት ሪል ስቴት፣ ሶሲ ሶያ እንደዚሁም ደግሞ ኮንፎርት የልብስ ማለስለሻ የዚህ ፕሮግራማችን የክብር ስፖንሰሮች ናቸው። መልእክቶቻቸውን ሰምተን ተመልሰን እንመጣለን። መልካም ጊዜ ይሁንላችሁ።
5: የምስራች! የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በልደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ሕንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ ጠቅላላ አፍና የጥርስ ሕክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ልደታ ፍርድ ቤት ፊት ለፊት የማርያም ህንጻ ሳሃይረል ስቴት ፍለፊት የተባበሩት ማዲያጎን ጀሞ አንድ አንደኛ በር ዴሊና ሞል ቦሌ ሚካኤል ድሪም ቪው ሆቴል አጠገብ ቤተል ቢጫፎ እንዲሁም ከኢትዮጵያ ውጪ ባህርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777 ፈገግታውን እንጠብቃለን። ባቢ

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደ ዳሽን ባንክ ያስፈው ተስፋው ስምሮይቴው ካብራው መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
2: ና ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂን፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያግኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑን ይጎብኙ። ስቶክላንድ በ0911 575257 ላይ ይደውሉ።
3: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራፍጣው። እንደዛ ስለቀስ
4: እቃዎች እንዳይበላሽ።
5: አባ እማ ወዴት ልንሄድ ነው?
6: እንዴ ጎረቤቴ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
7: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
8: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
9: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
8: አንቺ ከደወልሽልኝ በኋላ ነው የሰራሁት።
9: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
8: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
9: ጥብሱም፣ ቀይ ወጡም፣ ክትፎም ሶሱ ሲያየ ነው።
8: አዎ ለአበሳሰልም በጣም ቀላል ነው።
9: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
8: በዛ ላይ በፕሮቲን የበለጸገ ነው።
9: እሺ የት ነው የማገኘው?
8: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
9: ባለሱቅ
10: ሶሲ ሶያ ስጠኝ
11: አለ። በድቃቁ ባንኳሩ
9: ሁለቱንም አይነት ስጠኝ።
1: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
12: Max
4: መግዛት መሸጥና ማከራየት እንዲቀሏል እንዴ?
10: አዎ ሁሉንም በጆ ስልክ ላይ ይገኛል።
4: ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው?
10: የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ?
4: እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል።
10: አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል።
4: አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994411111 ላይ ይደውሉ።
12: ስለኛ ፋሽን ነው በት በብስራት
2: አብራችሁን ስላላችሁ እናመሰግናለን። ከዚህ ሰዓት ጀምሮ በስለኛ የዩቲዩብ ቻናል ይሄንን ፕሮግራም በቀጥታ መከታተል ትችላላችሁ። በቲክቶክ እንደዚሁ አለን ላይቭ። ያያችሁን ነገር ባይን ይገባል ብላችሁ ፕሮግራሙን እንድትከታተሉ እንጋብዛለን። ኤልሳ ሰፋ፣ ሄሌ ጊዮርጊስ ወንድሙ ይሄንን የስለኛ ፕሮግራም ይዘን በእያላችሁበት እንደርሳለን። በስራ ቦታ፣ በጉዞ ላይ፣ በተለያየ ቦታ ሆናችሁ ይሄንን ፕሮግራም ስለምትሰሙ ደግሞ በጣም ደስ ይለናል። አድማጮች፣ ቴክኒኩ ላይ አሸናፊ አበራለ። የዕለቱ የሐሙስ ፕሮግራማችን መስከረም 7 ነው ብላን ላይ
13: መስከረም 7
2: አው ብሶ ቀን ሲጽፍ እኮ አሁን
13: 2019
2: 2018 ልና አስተካክሎ ትባላል። ባንክም ሄደህ ምንም ሄደህና 2019 አሁን ሳምንት ስለኖርንበት መቀበሉ ግዴታ ነው። 2019 ነው። አዲሱን አመት ተቀብለን አንድ ሳምንት አካባቢ እየሆንን ነው። ታዲያ ሰዎች በህይወታቸው በተለያየ ሁኔታ ይቀየራሉ። መጀመሪያ የነበሩበትን ስብዕናቸውን ተቀይረው አንዳንዴ ተቀይረ ራስን ታገኘዋለን። እኔ እኮ እንደዚህ አልነበርኩም ይላል አንዳንድ ሰው። እንደዚህ አይነት ሰው እኮ አልነበርኩም፣ በቃ ይሄ ነገር ሲደጋገም እንደዚህ ያደርገኝ ይላል። እንደውም ጠዋት ላይ አንድ ጽሑፍ እያነበብኩኝ ድሮ መርካቶ በጣም ሄደ ወድ ነበር አሉ ኢንጂነር ጌቱ ይባላሉ። ፌስቡክ ላይ ጽሑፋቸውን የሚያጋሩ ሰው ናቸው። እና መርካቶ በቃ መሄድ ግርግሩ ምኑ በጣም ደስ የሚለኝ ሰው ነበርኩኝ፣ አሁን በፍጹም ያ ነገሬ ተቀይሯል እና እድሜ ነው ብሎ እያነሳ ነበር በዛ ጽሑፉ ላይ። ልክ እንደዛ ፍላጎታችን፣ ስብዕናችን በብዙ መልኩ ይቀያየራል። እኛ ራሳችን እንደዚህ ሆኜ ራሴን አገኘሁት የምንልበት፣ ከሌሎች ሰዎችም ምነው ተቀየርሽ፣ ምነው ተቀይረሃል፣ እንደ ድሮ አይደለህም የምንባልበትም አለ። ለማንኛውም በዚህ ላይ እናወጋለን። እናንተ ተቀይራችሁ ከሆነ ከዚህ ጀርባ ያለው ምክንያት ምንድን ነው? ራሳችሁን ስታዩ ሰው ነው? ሁኔታ ነው? እድሜ ነው? ምንድን ነው የቀየራችሁ? እዚህ ላይ እንጨዋወታለን። ሰዎችም ተቀይረውባችሁ ከሆነ የእናንተን ሀሳቦች እንድትሰጡ ተጋብዛችኋል። ቀደም ሲል በጠቀስኩት ቁጥር አጭር መልእክት ብቻ ነው የምትልኩልን። የደወሉ አድማጮች እንግዲህ ስልካቸው ስለማይነሳ ማለት ነው። ፌስቡክ ገጻችን ላይ፣ በቴሌግራም እንዳልኩት ዩቲዩብ ላይም የምትሰጡትን አስተያየቶች በቴሌግራም ጨምሮ በቀጥታ እየተመለከትኩኝ አስተያየቶቻችሁን ወደ እናንተ አደርሳለሁ። የእጃችሁ አንጓ ጥንካሬ ምን ያህል ነው? ቴክኖሎጂው ጣጣ እያመጣ ነው። የሰው ልጅ የሰዓት ማሰሪያው አካባቢ ወይም አንጓ ጋር ያለው ጥንካሬው በጣም እየቀነሰ ነው ተብሏል። ይሄ ደግሞ እድሜ እየጨመረ ሲሄድ ለሌላ ጉዳት ሊዳርገን ይችላል እና ጥንቃቄ አድርጉ ነው። እንግዲህ ብዙ ኪሎ የሚያነሱ ሰዎች እንዳሉ 10 ሊትር ውሃ ድሮ በባሌ ነበር እኮ የሚቀዳው።
13: በባሌ ታዲያ ጀሪካን ራሱ እኮ
2: አሁን ጀሪካን
13: እንደዚህ ያንጠለጠልን፣ አንዳንዴ ካልተሸከምን እናንጠለጥላለን።
2: አዎ
13: አንዳንዴ ሁለት ከሆነ በሁለቱም እጃችን እና አንጓው ጠንካራ ካልሆነ
2: ያንን መያዝ ከባድ ይሆንብናል። ለማንኛውም ግን ቴክኖሎጂው ጣጣ እያመጣ ስለሆነ ይህንን የእጃችንን አንጓ ብታጠነክሩ ተብሏል። ለወንዶች ብቻ አይደለም ይሄ፣ ለሴቶችም ለሁሉም የሚሆን ሀሳብ ነው። ከኛ ጋር እንድትሆኑ በአክብሮት እየጋበዝናችሁ ነው። 3:30 እስኪሆን ድረስ የጋራ ጊዜ ይኖረናል። ሰሞኑን በማህበራዊ ሚዲያዎች ላይ የቻይናውያን አባቶች ልጆቻቸውን ለመጀመሪያ ቀን ወደ ትምህርት ቤት ካስገቡ በኋላ በዚህ መዋለ ህጻናት ወይም ኪንደርጋርተን ተማሪዎች ማለት ነው ስቅስቅ እያሉ ሲያለቅሱ ነበርና ይሄ በማህበራዊ ሚዲያ ላይ በጣም ቫይራል ወጥቶ ብዙ ሰው ያየበት
9: አንዳንዱ እንዴ አባት ወንዶች እኮ አያለቅሱ ማሁን በእኛ ማህበረሰብ እንዴ ያለቅሱ አይበረታቱ ኮምጨጭ እንዲል ዋጥ እንዲያረግ እንዲይዝ ነው አይደል የሚበረታታው ወንድ ከሆነ አባት ከሆነ ይሄ መራራቱን ቶሎ የምባ ከረጢቱ ዝርግፍ እንዲል የሚጠበቀው የናትየዋ የሴቷ ነው ብዙ ጊዜ እነዚህ ቻይናውያን አባቶች ግን ማህበራዊ ሚዲያ ላይ በተሰራጨው መረጃ የቻይና ሳውዝ ቻይና ሞርኒንግ የሚባል ሚዲያ ነው ይሄንን ያሰራጨው ከዛ በኋላ ቫይራል ወጥቶ ብዙ ሰዎች አይተውታል ምንድነው የቻይና አባቶች ልጆቻቸውን ሟለጻናት ለመጀመሪያ ቀን ካስገቡ በኋላ ስቅስቅ ብለው እንዲያለቅሱ ያደረጋቸው እዚህ ቲክቶክ ላይ አንድ አድማጭ ከልጆቹ በላይ ያለቀስኩት እኔ ነኝ ብለው የጻፉትን አስተያየት አይቻለሁ አሉ ወላጆች ልባቸው የሚሸበር ልጆቹን ትምህርት ቤት ካስገቡ በኋላ በር ላይ ቁጭ ብለው የሚውሉ አሉ በቃ ልጆቻቸውን ትተው መሄድ ከባድ የሚሆንባቸው የሚያለቅሱ የሚያዝኑ ወላጆችም እዚህም ይኖራሉ ግን ደግሞ እነዚህ የቻይና አባቶች ልጆቻቸው ትምህርት መጀመራቸውን ተከትሎ ሲያለቅሱ ስቅስቅ ብለው ከባድ ሁኔታው ሲገቡ ታይተዋል እና ለምን ሲባል ከልጆቻቸው ጋር የነበራቸው በጣም የጠበቀ ግንኙነት ነው እና ለመጀመሪያ ቀን ልጆቹ ትምህርት ቤት እንዲውሉ መልቀቅ ለነዚህ አባቶች በጣም ከባድ ሆኖባቸዋል ሌላው ደግሞ የጊዜው መሄድን ማየታቸው ነው አንዳንዴ ማየት እኮ ኡነታውን መቀበል የማትፈልግበት ጊዜ አለ ልጅ ህፃን ሆኖ እንደውዛው የተጫወተ አፉ እንደተኮላተፈ ካንተ ጋር ግርግር ይያለ እንዲሁ ለምትፈልግበት ጊዜ አለና ይሄ ጊዜው እየሄደ ነው ነገሮች እየተቀየሩ ነው የሚለው ነገር ልጆቹ ቶሎ በፍጥነት እያደጉ ነው የሚለው ነገር ማሰበራሱ ልጆች ወላጆችን ለእንዲህ አይነት ለሚጎዳ አይነት ስሜት ወይንም ስሜታዊ እንዲሆኑ አደርጓቸዋል ብለውም የሚያነሳሉና ብዙ ቤተሰቦች ብዙ ወላጆች ያለቀሱበት ልጆቻቸውን ትምርት ቤት ልከው በቃ ላንዲና ለመጨረሻ ጊዜ እንደተለያዩ ወይንም ቦርዲንግ ስኩሎች እኮ አሉ እዚህም ሀገር አይደል ልጆች አዳሪ ትምርት ቤቶች ልክ እንደዛ ያስገቡ እንጂ 9 ሰዓት ልጆቻቸውን የሚመልሱ በማይመስሉ መንገድ ሲያለቅሱ ነበር በመጀመሪያው ቀን የትምርት ቤት ቆይታቸውና እናንተ እንዴት አሳለፋችሁት ምክንያቱም ዩኒፎርም ያደረጉ ተማሪዎችን ዛሬም ይያየው ነበር ትምርቱ ተጀምሯል ይሄ ለምንደርደሪያ ያነሳነው ሐሳብ ነው መልካም ጊዜ እንዲሆንላችሁ ባክብሮት እንጋብዛለን ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው የዳሽን ባንክ አገልግሎቶችን ስትጠቀሙ በተለይ የዳሽን ሱፐር አፕን የሞባይል ቁጥራችሁን በመጠቀም ብቻ የስልክ አካውንት የ ባንክ አካውንት ቁጥራችሁ ሳይስፈልግ የስልክ ቁጥራችሁን ብቻ በመጠቀም ገንዘብ መላክና መቀበል የምትችሉበትን አማራጭ ይዞላችሁ መጥቷል ዳሽን ባንክ እንደዚሁ አዲሱን አመት ምክንያት በማድረግ እንኳን ደስ አላችሁ ይያለ ከባንኩ ጋር ከሚሰሩ የገንዘብ አስተላላፊ ድርጅቶች ጋር የሚሰሩ የሐዋላ ድርጅቶች በኩል ሚላክላችሁን ገንዘብ ስትቀበሉና ስትዘረዝሩ የ10% ቅናሽ ቦነስ አዘጋጅቶ ይቀርታ የ10% ቦነስ አዘጋጅቶ ዳሽን ባንክ እየጠበቃችሁ ይገኛል የፕሮግራማችን አጋር ስለሆነ አመሰግናለሁ ማለዳፎም ደግሞ ለርሶ የሚገባውን ምቾት አቀርባል ከፍተኛ ቴክኖሎጂን እየተጠቀመ ማለዳፎም እጅግ ዘመናዊ የሆኑ በመቾታቸው በርካታ ደንበኞች የሚደሰቱባቸው የተሻለ መኝታ እንድናገኝ የሚያደርጉ ፍራሾችን ያመርታል ማለዳ ኮምፎርት ፕላስ የተፈጥሮ ጥጥ የለበሰ 4 የምቾት ንብርብሮች ያሉት ነው የማለዳ ፎም ምርትን በመግዛት እንግዲህ መኝታ እንቅልፍ እኮ ብቻውን አርፈን መነሳታችን ብቻ አይደለም የጠዋት ቀናችን የተሳካ እንዲሆን ከሰዎች ጋርም ያለን ግንኙነት ጤናማ እንዲሆን ያደርጋል ብዙ ሰዎች እንቅልፍ ካልወሰዳቸው ነጭናጫ ይሆናሉ ጥሩ እንቅልፍ ካላገኙ ስራቸው ላይ ውጤታማ አይሆኑም ችግር የመፍታት ክህሎታቸው ሁሉ እየቀነሰ ይመጣል ስለዚህ ምንተኛበት ፍራሽ በጣም መሰረታዊ ነው ማለዳ ፎም ይሄንን ያመረተ ነው ማለዳ ኮምፎርት ፕላስ ደግሞ ከስፖንጅ በተለየ በከፍተኛ ሁኔታ እሳት አደጋን የመከላከል አቅም ያለው ነው በስራቹ ምክንያት በርካታ ፍራሽ የምትይዙ ተቋማት ማለዳ ጋሻ ኤፍአር ማትረስን ምርጫችሁ እንድታደርጉ ግብዣ ቀርቦላችኋል የፕሮግራሙን የክብር ስፖንሰሮች እናመሰግናለን ማለዳ ፎም አጋራችን ስለሆነ ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የዚህ ፕሮግራማችን የክብር ስፖንሰር ነው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአምስቱም ቅርንጫፎቹ እጅግ ዘመናዊ የሆነ የአፍና የጥርስ ጤና አገልግሎትን እየሰጠ ለደንበኞቹ እያቀረበ ይገኛል ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ቦሌ ሚካኤል ድሪም ቪው ገስታውስ አጠገብ
14: CMC Real Estate Fillafit Jigayo Dibaba Hens Alay Jemo Andenya Ber Delina Mall and Azum Dagmo Betel Beach Afok Lai Yigenyal Lidata for the Betu Fillafit Sitmet Umdagmo Yamariam Hens Alay Magnet Chlalachu Addisonamet McNeab Madrig Babi Speciality Yetter Sekamina Clinic Yha percent discount mazagaito yetabakachu igenyal selezi beqennashu inditetekamu gibja qarbolachuhal yenen ye adis amet baalen mekniya bemadreg babi speciality tirsikemna clinic ye 20% discount kemadregu betichamari leselenya program admachoch degmo ye tirsit besutota aberktollinal sutotawochun eskemesqal baal deres iyaderesin kananta gar enhonallen maletno desmi leletamus melkam adis amet ndihon babi speciality tirsikemna temenyitolachual stockland albasat በኢትዮጵያ ከ48 በላይ ብራንዶችን ለሀገር ውስጥ ገበያ አቀርባል ዚሁ ኢትዮጵያ ውስጥ ባሉ ኢንዱስትሪ መንደሮች ተመርተው ለዓለም አቀፍ ገበያ የሚቀርቡ ናቸው እነዚህ 48 በላይ ብራንዶች እነ Levi's H&M እነ Zara ለልጆች ደግሞ በጣም የታወቁ ብራንዶች Children Place እና ሌሎችም ደብረወርቅ ህንጻ 3ኛ ፎቅ ላይ ጎሮ የሺ ህንጻ ምድር ቤት ላይ እንደዚሁም ደግሞ ዘፍመሽ ላይ ይገኛል ጎራ ብላችሁ ለልጆቻችሁም ለእናንተም እነዚህን ጥራት ያላቸውን አልባሳት እየገዛችሁ እንድትዋቡ እንድትዘንጡ ስቶክላንድ ግብዣ አቀርቦላችኋል የስቶክላንድ ምርቶችን በችርቻሮ ለራሳችሁ አለያም ደግሞ በጅምላም ለምትገዙ ሰዎች እንደዚሁ የጅምላ ሻጮችም ተጋብዛችኋል በ0911 575257 ላይ ስቶክላንድ ብራንድ አልባሳት ብላችሁ ደውሉ አለያም ቀደም ሲል ወደ ዘረዘርኩት ጎራ ብላችሁ በስጦታዎቹ እንድትጠቀሙ ግብዣ አቀርቦላችኋል በነገራችሁ ላይ ተናንትና የስቶክላንድ አልባሳትን ያገኙ አድማጮች ማናቸው ከዛ በፊት የነበረውንም ጠቅሳለሁ እነ ቤቲ ግርማ ቢሎና የተባሉ አድማጭ ስልክ አላኩም ትናንትና ስጦታ ፈልጋለሁ ብለው ነበር ስለዚህ ስልክ ፈጥነው ካላኩ ይላኩ ዛሬ ለማንኛው ቤቲ ግርማ ቢሎና መጨረሻው 0944 2263 4167 የሆኑ ስልኮች ተላልፈዋል እነዚህ የትናንትና ናቸው ከትናንት ቀድሞ በነበረው ደግሞ መጨረሻው 8311 3112 7658 እና 6682 ላይ ያሉ ስልኮች የስቶክላንድ አልባሳት ስጦታ ያገኛችሁ ናችሁ ማለት ነው ስለዚህ ይሄዳችሁ ለልጆች ለዋቂዎች ለሴት ለወንድ የሚሆኑ ጅንስ ሱሪው የሌለ የለም አልባሳቱን ይሄዳችሁ ስጦታችሁ እንድትወስዱ ጋብዛችኋለሁ ዛሬም የስቶክላንድ አልባሳት ስጦታ ወደ እናንተ እናደርሳለን የፕሮግራማችን አጋር ስለሆኑ ደግሞ ደስ ይለኛል በጣም አመሰግናለሁ አድማጮች ሶሲ ሶያ እንደዚሁ ይሄንን የስለኛ ፕሮግራም በክብር ስፖንሰር አድርጎ ያቀርበላችሁ ይገኛል ሶሲ ሶያ ለኢትዮጵያውያን የቀረበ ነው በ15 ደቂቃ ለምግብነት ይደርሳል ሶሲ ሶያ በፈለጉት የምግብ አይነት መስራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል ነው በደቃቅና በአንኳር በማንኛውም ቦታ ይገኛል በሱቅ ውስጥ ስትሄዱ በሱቅ ውስጥ ሱፐርማርኬት ውስጥ ማግኘት ይችላልላችሁ ዋጋው ተመጣጣኝ ነው ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑ የተረጋገጠ ነው በአይሶ የምግብ ደህንነት ስርዓቱ የተረጋገጠውን ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አላፊነት የተወሰነ የግል ማህበር የተመረተ ነው የፕሮግራማችን የክብር ስፖንሰር ስለሆነ ሶሲ ሶያን እናመሰግናለን ሌላው ደግሞ ኮምፎርት የልብስ ማለስለሻ ነው ኮምፎርት የልብስ ማለስለሻ ሀገር ውስጥ ገባ ሲባል ቀድሞ የሞከሩት ወደውታል የለበስነው ልብስ ሳይጨማደድ ማዓዛውም ግሩም ሆኖ ለመቶ ሰዓታት እንዲቆይ ከፈለግን ኮምፎርት ፋብሪካ ሶፍትነርን አሁኑኑ መሞከር እንችላለን ስለዚህ ኮምፎርት ቅንጡ ማዓዛም አለው ለመቶ ሰዓታት አካባቢ ይቆያል የፕሮግራሙን የክብር ስፖንሰሮች እናመሰግናለን 3 ሰዓት ተኩል እስኪሆን ድረስ አብረናችሁ ነው ምን ሆነው ኤልሳና ኃይሌ አለን በቲክቶክ ገጻችን በርከት ያሉ አድማጮች በቀጥታ እየተከታተሉ ነው የሚገኙት በዩቲዩብ ገጻችንም አሉ በ101.1 ተወዳጁ ጣቢያ ላይ ይሄንን ፕሮግራምም እየተከታተሉ ላሉ አድማጮች በሙሉ ምስጋና ማቅረብ እንፈልጋለን የዚህ ከትምርት ጋር ያለው ነገር አንስተናል ከዛ ባሻገር ያለው ደግሞ የዚህ እጃችን አንጓ ያብዛኞቻችን እየደከመ ነው ተብሏል የጃችን አንጓ የደከመ የመሆኑ ምክንያት በጣም ይገርሙ አንዳንዶቹ እስከ 2422 ኪሎ ግራም ድረስ ያነሱበታል ይሄ የዓለም ሪከርድ ተብሎ የተመዘገበ ነው
13: 2000
14: 422 ኪሎ ግራም ይሄ አንጓቾ በጣም ጠንካራ የሆነ ሰው ማለት ነውና ይሄ በስፖርታዊ እንቅስቃሴ በለተለት ውሏችን ቡና እንጠጣበት ቃን ያዝበት ቦርሻችንን እንሸከምበት ይሄ የጃችን አንጓ ወይም ሰዓት ማሰሪያው አከባቢ ያለው የሰውነታችን ክፍል ወይም እጃችን አገልግሎቱ በጣም ብዙ የሆነ ግን ደግሞ በቀላሉ ለጉዳትም የሚዳረግ ነውና እድሜ እየጨመረ ሲሄድ ደግሞ ያጥንት መሳሳት አለ ብዙ የሚመጡ ታይዞ የሚመጡ ነገሮች አሉ። ስለዚህ ቀድማችሁ አስቡበት እየተባለ ነው። እጃችሁ ምን ያህል ጠንካራ ነው? አንዳንድ ሰዎች ጠንካራቸው ለመፈተሽ ይታገላሉ አይደለ?
13: አዎ።
14: የአንጓቸው ይሄ በጣም ጠንካራ ከሆነ ወጥረው ነው የሚይዙትና እቺኛ እንትን ካለች
13: ጨብጦ ማይለቅ እኮ አለ።
14: አዎ።
13: እንቅ
14: ያንበረክካል። ያንበረክካል እኮ
13: በጣም
14: እንዲይዞ
13: ከጨበጠ በቃ መፈልቀቅ ከባድ የሆነበት እጅ አለ።
14: ትክክል ከባድ የሚሆንበት አለ። ጠንካራ የሆኑ ሰዎች እንግዲህ የዓለም ወርልድ ሪከርድ የተያዘው 2422 ኪሎ ግራም አካባቢ ነው። ታዲያ ሌሎቻችንስ የእጃችን ጥንካሬ ምን ያህል ነው? የእጃችን አንጓ የሚለው አሁን ላይ የቴክኖሎጂ ውጤቶች አጠቃቀማችን የዚህ የእጃችን አንጓ ደካማ እንዲሆን ምክንያት ሆኗል ተብሏል። አብዛኛውን ጊዜ ቴክስት በማድረግ እናያቸውን ቪዲዮዎችን ይሄ ስዋይፕ ያደረግን ስንጽፍ የቴክኖሎጂ ውጤቶች ላይ እንደዚሁም ደግሞ ኮምፒውተር ላይ ረጅም ሰዓት የሚሰሩ ሰዎችም ያንን በሚያደርጉበት ጊዜ ለተደጋጋሚ ጉዳት መጋለጥና የእጃችንን ጥንካሬ የማጣት ሁኔታ ውስጥ እንገባለን። ስለዚህ ቴክኖሎጂ የሰዎችን አንጓ ከጥቅም ውጪ ያደረገ ነውና ቶሎ ጥንካሬ እንዲኖረው እንቅስቃሴዎችን መስራት አለባችሁ ተብሏል። በተለይ ደግሞ ከዚህ ከቴክኖሎጂ ጋር የተያያዘው ኪቦርድ በመንጠቀም ጊዜ ኮምፒውተር ላይም ታብሌት ወይም አይፓድ በመንሰራበት ጊዜ የራሱ የሆነ ጫና ያመጣ ነው ያሉትና የሚገርመው ነገር የዚህ ክንዳችን ላይ ከክንዳችን የሚመጡ 8 አነስ ያሉ ካርፐል የሚባሉ አጥንቶች አሉ ይላሉ ባለሙያዎች። እነዚህ ከውስጥ እጃችን ላይ ካለው ደግሞ 5 አጥንቶችና ከሊጋሜንቶቹ ከጅማቶቹ ጋር ተያይዘው ጥንካሬ እንዲኖረን ያደርጋሉ። ያ በማይሆንበት ጊዜ ደግሞ ደካማ የሆነ የሰዓት ማሰሪያ ወይም አንጓ ያለ ሰው እድሜ እየጨመረ በሚሄድበት ጊዜ የባሰ ችግር ውስጥ እየገባ ነው የሚሄደው። ስለዚህ የትከሻ አካባቢ ጡንቻዎችን ማጠንከር ያስፈልጋል። ይሄ እየጠነከረ ሲሄድ አጠቃላይ የክንዳችንም ጥንካሬ እየጨመረ እንዲሄድ ያደርጋልና እሱን ስፖርት ስሩ እንቅስቃሴ ያድርጉ የሚል መረጃ ወጥቷል ማለት ነው። ከዚህ ከእጃችን ጋር ተያይዞ ምን ያህሎቻችን ጠንካራ ነው እስቲ ሐሳብ እንድትሰጡበት አድማጮች ጋብዛችኋለሁ። ልብ የምትሉት ከሆነ ስለ እጅ ካነሳን ሰሞኑን ደግሞ ቢቢሲ አንድ የጥናት ውጤት ይዞ መጥቶ ነበርና ሰዎች በእጃቸው አፈር መነካካት አለባቸው። እኛ ጋር ጭቃ አብኩተን ውሃ ተራሽተን ነው አይደል የሚባለው?
13: ያው
14: በጫውታ ጊዜ
13: በጣም
14: ጭቃ ማብኳት አለ፣ ጀበና መስራት አለ፣ አድበል ብሎ የሚወራወር ድንጋይም ሊኖር ይችላል አይደለ? በጭቃ መልክ ሰርቶ። ለማንኛውም ግን ከዚሁ ጋር በተያያዘ መረጃ እጆቻችን ካፈር ጋር መገናኘታቸው የበሽታ መከላከል አቅም እንዲጠነክር ያደርጋልና ቆሻሻን አትጸይፉ፣ አፈርን ጭቃን አትጸይፉ የሚል መረጃ ወጥቷል። ለቆዳችንም ጠቃሚ ነው። በቆዳችን ላይ በዛ ያለ ባክቴሪያ አለ። ከአፈር ከጭቃ ጋር ሲዋሃድ ደግሞ እነዚህ ጎጂ የሆኑ ባክቴሪያዎች እጃችን ላይ ካሉት ጋር ሲገናኙ የምንጠቀምበትን መላ ይፈጥራሉና ቢያንስ ለአንድ ደቂቃ አካባቢ የሰው ልጅ በእጁ አፈር ጭቃ መንካት አለበት ተብሏል። ይሄ እንግዲህ ለምን ያህል ሰው ይሆናል የሚለውን አድማጮች ሐሳብ ልሰጡበት ይችላላችሁ። ለቡና ቁርስ መንደርደሪያ እንዲሆን ያነሳ ነው። በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ፕሮግራማችን ወደ እናንተ ይደርሳል። የስቶክላንድ ብራንድ አልባሳት ስጦታን በመስጠት ጠዋቱን ልጀምረው አይደለ? በስጦታ ሲጀመር
13: በጣም
14: ጥሩ ነው። ስለዚህ ከአስተያየት ከሰጡ አድማጮች መካከል በ0911 ጀምሮ መጨረሻው 1147 የሆነ አድማጭ የስቶክላንድ አልባሳት ስጦታን ዛሬ አበርክተንልሃል። ስለዚህ ሄደል የወንድ የሴት የልጆች የዋና ልብስ ብትፈልጉ ጃኬቱ፣ ሸሚዙ፣ ጅንሱ ሁሉ ተሟልቷል። ጎራ ያላችሁ ስጦታውን መውሰድ ትችላላችሁ። ለሌሎቻችሁ እንመለስበታለን። መልካም ጊዜ እንዲሆንላችሁ በአክብሮት እንጋብዛለን። ምን ነው ተቀየርክ ተብለ ተቀላ ሄሌ?
13: አዎ እንትን ነበርኩኝ የሆነ ጊዜ በጣም ቁጥብ በርግጥ ከአስራዎቹ እድሜ ወደ 20 እየጠጋው ከመምጣቴ በፊት ያለው መገለጫዬ በጣም ዝምተኛ ቁጥብ ብዙ ማላወራ ትንሽ እንደዛ ያልኩ ከሆነ በኋላ ደግሞ ተቀይሬ በቃ ተግባቢ የማወራ የምናገር እንደዛ ሆንኩ ማለት ነውና ሌላ ቦታ ሄደሽ ለምሳሌ ያን ባህሪ አካብተሽ አዳብረሽ ወይ በትምህርት ወይ በስራ በመሳሰለው እንግዲህ ያ ሽፍት ይመጣል በርግጥ ስብእና ማለት ባህሪ አይደለም በነገራችን ላይ ሙሉ ነገሮችን ጠባያትን አሳሰቦችን ስሜቶችን የያዘ በቋሚነት ከኛ ጋራ የሚቀጥል ማንነት ነው ባህሪ አይደለም ባህሪ ማለት የሆነች ድርጊት የሆነ ንጥል የሆነ ተግባር ምናምን ልንለው እንችላለን እና ስብእና ማለት ግን ሙሉ ደዛ ነውና በዛው ውስጥ እንግዲህ ወደ መጀመሪያው ደሚያውቁሽ አከባቢ ስመለስ እንዴ ድሮኮ ዝምተኛ ነበርክ ብዙ አታወራም አሁን ለፍላፊ በቃ ከሰው ጋር ግር ብለህ የምትገናኝ አይነት ሰው ሆነሃል ተብያለሁ እንደዛ
14: ተቀየርክ
13: እንዴ እንደዚህ ቃል ነበርክ
14: ዝምተኛ ነበርክ
13: እንደዚህ ነበርክ የሚል ነገር አስተውሳለሁ ማለት ነው እና ያ የፐርሰናሊቲ ሺፍት ይሁን አይሁን ግን በርግጥ እርግጠኛ አይደለሁም ግን ዞሮ
14: ፐርሰናሊቲ ምንለው እስቲ የሰዎች ማንነት ፐርሰናሊቲ ምንለው ምንድነው አሁን ባህሪ ካልሆነ ምን ካልሆነ እስቲ ምንድነው የሚለውን እሱን እንተነ

0: አንድ ሰው ባንዱ ብቻ ይለካ አን ባምስቱም ነው የሚለካው እንዴት ነው ለምሳሌ በቀላል አማርኛ አልጋን ጥፎ የሚወጣ ሰው አለ መኝታውን ንጥፍጥፍ የሚያረግ ጥንቅቅ የሚያረግ መጻፍ ካለ መጻፉን የሚደረድር አው ልብሱን የሚያጣጥፍ ምናምንና ምን አለ ልብሱን ያጣጥፋል እንትን ይላል በሰዓት ስራው ቦታ ይደርሳል በጊዜ ነገሮችን ያደርጋል ግብ ያስቀምጣል ስለዚህ ኮንሳይስነሱ ወይም የጥንቁቅነቱ እና በህይወት ኦርጋናይዝድ የመሆኑ ነገር ከፍተኛ ነው ማለት ነው ግን ደግሞ ቁጥብ ደግሞ ሊሆን ይችላል በሌላው እንትኑ ደግሞ ከሰው ጋር ደግሞ ማይግባባ ወይም ደግሞ ተግባቢም ሊሆን ይችላል ስለዚህ ሌላኛው የሶስተኛው ደግሞ የቅድም ካለው ከማህበራዊ ግንኙነት ጋር ተያያዘ ሁለተኛ ብለና ሶስተኛ ደግሞ ከአመል ጋር ከጸባይ ጋር ከሰው ጋር ከመስማማት ጋር አግሪ ከማድረግ ጋር ደግሞ መለኪያ ጭንቅላት አለ ሌላ እሱ ከሰው ጋር ከንቱኑ ጋር ተጣይሚጣላ ምን ባለ ነው እንችላለን ከምንድን ነው ከሆነ ከንቱኑ ጋር እኮ ሚጣላሱ ከሚባል ለነን እንችላለን
1: ባህሪው መበላሸቱን ለመግለጽ እኮ ነው ከራሱ ጋር የተጣላ ሰው እንደማለት ነው አይደል
0: ከሰይጣን ጋር ሚኖር ደግሞ ምን ባል ደግሞ ለነን እንችላለን ካውሬ ጋር እሱ አውሬ እኮ የሚያላምድ ነው አው ምን ባል ነው ቻ አሁን ሌላኛው ደግሞ ይሄ ከፍ ሲል አግሬብልነሳችን ከፍ ሲል በቃ ስምሙ ማንጣላ ጸባያማ ሰው ምንረዳ ምናግዝ ምናምን እንላለን ከዛ ቀጥሎ ደግሞ የላዳዲሽ ነገር ደግሞ ራስን ክፍት ማድረግ በእንግሊዘኛ ኦፕነስ ይባላል ሌላኛው ጭንቅላት እዚ ላይ ከፍተኛ ከሆነ ነገሮችን አምራችን አዳዲስ ነገር ለመውሰድ ለመማር አዳዲስ ነገር ለማየት ዝግጁ ሆነና ክፍት ይሆናል ነው እንችላለ ወይ ጥርቅም ያለ ሊሆን ይችላል አዲስ ነገር ማንቀበል ነው ይችላል ሌላኛው ደግሞ የስሜት ጭንቅላት የሚባል ነው ስሜታችን ያልተረጋጋ ከሆነ ኒውሮቲሲዝም ይባላል እዚህኛው የሰብእና መለኪያ አንዱ ጭንቅላት ከፍተኛ ሆነ ማለት ነው እና አምስቱ ላይ ነው ምንለካውኛ ባንድ አይደለም ምንለካው አንድ ሰው የጥንቁቅነትና ዝግጁነት ኦርጋናይዝድ መሆን ላይ ምን ይመስላል እንለካለን ወይ ዝቅተኛ ነው ማለት ወይ ከፍተኛ ከሰው ጋር ያለን ጸባይና ስምምነት መግባባት ላይ ምን ይመስላል ዝቅተኛ ሊሆን ይችላል ከፍ ሊል ይችላል እንዲሁም ደግሞ ከሰው ጋር ያለን ግንኙነት ከብዙ ሰው ጋር ምንሆን ወይም ነጠል ያልን በቃ ቁጥብ ይሆን ልንሆን እንችላለን እሱም ይታያል ለአዳዲስ ነገሮች አምራችን የከፈትት ወይም ዝግ ያረግን መሆናችን ይታያል እንዲሁም ደግሞ በስሜት ደግሞ የተረጋጋነን ወይስ ያልተረጋጋነን የሚለው ይታያል ማለት ነው አንድ ሰው ባንዲት ነጠላ ነገር አይ እነዚህ አምስቱ ጭንቅላቶች በእኛ ውስጥ አሉ አምስቱ ማንነቶች
1: የዛ ድምር ውጤት ነው
0: እነዚህ ይለካሉ ማለት ነው አዎ ይሄ በጣም የተረጋጋ በሳይንስ የተረጋጋ የስብእና ማንነት መለኪያ ነው ማለት ነው አንዱ ላይ ከፍልን እንችላለን አንደኛው ላይ ዝቅልን እንችላለን በጣም ዝርክርክ የሚባል ስም ተሰጥቷል ደሱ በኋላ ፈሰስ እንባላለን ደቁም ነገር የለውም እኮ ዝብሎ ነው የሚኖረው እቅድ የለው ግብ የለው በኋላ ፈሰስ በሄደበት የሚውል ወይም እግር የሚመራው ልንሆን እንችላለን ኦርጋናይዝድ አይደለንም ማለት ነው ግብ የለንም የሆነ ነገር በእያንዳንዱ ነገራችን ጥንቅቅ ያለ አይደለንም
1: ነገሩ እንደመጣ ብቻ
0: ኢምፐልሲቭ ልንሆን እንችላለን እዛ ላይ ግን ደግሞ በሌላ በኩል ደግሞ በጣም ለሰው ምናዝን ተግባቢ ምናምን ልንሆን እንችላለን
1: እዚህኛው ዝቅ ቢልብን አሟልቶ አይሰጥም ይባላል በአንዱ ጥሩ ተሆነና የሆነ ቦታ ላይ ደግሞ ይጎላል
0: እንደዚህ እንላለን እነዚህ ስብእናዎች እንግዲህ አምስቱንም አሁን እኔ ማን ነኝ የሚለውን ለማየት አምስቱን ማንነቶች መገለጫዎች ማየት አለብን ማለት ነው እንደሱ ነው እንግዲህ ስብእና
1: ይሄ ስብእና የሚባለው ስለዚህ አንድ ሰው ለነገሮች ራሱን ክፍት ያደረገ ነው ወይ ጉጉ የሆነ ሰው ለምን እንዴት ይያልን ምን ጠይቃቸው እነዚህ ጋዜጠኝነት እኮ ምንድነው 5Ws and 1H ይባላል ምንድነው ለምን እንዴት ምናምን የሚሉ ጥያቄዎች አሉና እነዚህን ጥያቄዎችን አንድ ሰው ሲጠይቅ ለአዳዲስ ነገሮች ይሄ ኦፕንነስ ያለው ኃይል ይሁን ለአዳዲስ ነገሮች ራሱን ለማወቅ ያጋለጠ ሰው ሐላፊነት የሚወስድ ሰው ይሄ በኃይል የተሞላን መሆናችን አንዳንዶቻችን የታከተንን በቃ በሁኔታዎች ትክክት ያለው ሰው አለ
0: አዎ ለማወቅ

0: ፍላጎት የለውም የሆነ ጉልበት የለውም በቃ አንተን ራስህ ወደ ኋላ ሊጎትት የሚፈልግ ሰው የሚሆንበትም ጊዜ አለ ከሰዎች ጋር ባለን ተግባቦትም ደግሞ በቃ ይሄ መሬት ነው የሚባል ሰው እኮ አለ
1: መሬት
0: የሰው ስሜት የሚረዳ
1: በጣም
0: ሰውም የሚሆንበት ጊዜ አለ እነዚህ ነገሮች እንግዲህ አንድም በተፈጥሮ አንድም ይሄ ኔቸር እና ነርቸር የሚባለው ነገር ቅርጽ ያስይዙታል አይደለ በተፈጥሯችንም የሚመጣም አለ ባኗኗር ዘይቤያችን ከልጅነታችን ካሳደጉን ሰዎች ከቤተሰብ ከሰፈራችን ሰዎች ከምን እነዚህ ሁሉ ነገሮች ደግሞ ቅርጽ እንድንይዝ ያደርጉናል
1: በጣም ምን ይላል መሰለሽ አንድ ሰው አሁን ኮንሳይስነሱ በጣም ዝቅተኛ ያለ ሰው ነውና የተለወጠ
0: እሺ
1: ከቤተሰብ የሆነ ገንዘብ ባደራ አስቀምጥ ተብሎ ይሰጣል የሆነ እድሜው እና ያን የነበረው ባህሪ በዋልፈሰስ አልጋውን ማያነጥፍ ቤቱ የተሰረከረከ ቅዴሌለው ግቤሌለው እንደዛ የሚባል ነበር ሌሎች አንደኛው ይሄ ዝቅ ያለ ነው ማለት ነው ኮንሳይስነሱ በጣም ዝቅ ያለ የነበረ ነው ማለት ነውና በቃ ይሄ ሰው ምንም ራሱን የሚገዛ አይደለም እቅድ የለውም በህይወቱ ተዘጋጅቶ ኦርጋናይዝድ ሆኖ ምን ብሎ ታማኝ ሆኖ የሆኑ ነገሮችን አሳክቶ የሚሄድ ሰው አይደለም ተብሎ በቅርብ ሰዎች በቤተሰቦቹ በሌሎችም የአመኔታ የተነሳ ነው እና እንደውም ገንዘብ ይሄን አስቀምጥ ተብሎ ተሰጥቶ እሱንም አውድሞታል አጥፍቶታል ማለት ነው እንግዲህ ክፉ ሆኖ ሳይሆን ኮንሳይስነስ በጣም ዝቅ ሲል ወይም በስርዓትና በጥንቃቄ ህይወትን የመምራት የስብዕና መገለጫ ዝቅ ሲል ግብታዊ ነው ምነው ስሜታዊ ነው እንደሆነና በትንሹ ወዲያውኑ ምን ፈልገው ነገር የማድረግና ስሜታችንን የመግዛት ነገሩ ዝቅ ይላል ማለት ነው አሁን ግን ይሄ ሰው 30ዎቹ ከገባ በኋላ ቤዝላይን የሚባል አለ በዚህ በስብዕና ውስጥ በነገራችን ላይ አንድ ሰው ሲበሳጭ ሙዱ ሲቀየር የሆነ ጫና ሲያርፍበት ወይ የሆነ ነገር ሁኔታው ሲመጣ እውነተኛ ማንነቱ እሱ ላይ አይደለም የሚታየው እሱ እንደውም ምን ይላሉ አንድ ተዋናዮች ከካራክተር ወጣው ይላሉ እኮ
0: አዎ
1: ከካራክተር ወጣው
0: ድክነ
1: ከማንነቴ ወጣው እኔ ብዙጭ እኮ አይደለም እንዴ ይሄ ማንነቴ አይደለም ይላሉ እውነት ነው ስለዚህ ቤዝላይን የሚባለው ምንድነው በተደጋጋሚ የሚታየው ማንነታችን ማለት ነው
0: የኛ መገለጫ ይሆን
1: አዎ ሺፍት ስናረክ የሆነ ጊዜ የተረጋጋን ሆነን ግን ብንበሳጭ ያኛው መገለጫችን አይደለም ከካራክተር ወጣን ማለት ነው ከጸባያችን የሚያስወጣን ነገር መጣ ማለት ነው ግን እንመለሳለን ቤዛለን መሰረት አለን ማለት
0: ነው ዋናው የኛ መገለጫ ይሆን ማለት ነው አሁን ልክ እንደ የበሬው ታሪክ እኮ ማለት ነው
1: አዎ
0: የበሬው መገለጫ መተኛት ነው
1: መተኛት
0: መረጋጋት ነው እንዴት ነው በሚደረግበት ነገር ቶሎ ሪአክት ማያደርግ ነው የነካኩ የወጉ የተረኮሱ ምን ይያሉ ሌላ ዲስ ማንነት አውሬ እንዲሆን ያደርጉታልና መጀመሪያ ከነበረው ማንነት እየተቀየረ ይሄዳል ማለት ነው ስለዚህ ከምን ወጣው ነው የሚሉት ያልኩ አርቲስቶች
1: ከካራክተር ወጣው ይላሉ
0: አሁን ይሄ ካራክተሩ እኮ ተለማምደው ቃለ ተውኔቱን ወይም ዲያሎጉን አጥንተው ያ ዲያሎግ ሰውየው ሲናደድ ወይ ሲስቅ የሚያሳየውን የሰውነት የፊት እንቅስቃሴ ሁሉ ነገር አድርገው ማዘን ባለባቸው ሰዓት ፈገግ ብለው ከሆነ ከዛ ካራክተር ወጡ
1: ይባላል
0: አይነት ሊሆን ይችላልና ዋናው ማንነት አለ ሁኔታዎች ደግሞ የሚቀይሩት አለ ነው
1: ያው ይሄ ሰው የሚገርመው ተለወጠ በጣም ኮንሳይስነስ አሁን በጣም በጧት የሚነሳ በጣም ጥንቁቅ የሆነ በጣም የተደረጀ ከ30 አመት በኋላ እየተሻሻለ ራሱን እየገዛ መጣ እየተለወጠ መጣና የተወሰኑ የስብዕና ማንነቶቹ በተለይ ከኮንሳይስነስ ከዚህ በአማርኛ እንደው ምን እንደሚባል ጥንቅቅ ከማለት ዝግጁ ከመሆን ህይወትን በአግባቡ ከመምራትና በግብና በመሳሰለው ህይወትን ከመምራት ማንነት ጋራ የተገናኘው መገለጫው እየተሻሻለና እያደገ እየተለወጠ መጣ ማለት ነው ይሄ ልብሶቹን በአግባቡ እንትም ማለት ኢቭን ከየግል ንጽህናን ከመጠበቅ አንጻር የሚገርም ነው አሁን ረጅም ጊዜ ማይታጠብ ነበር ሰውነቱን እና ያንን ነገር ይማል
0: ውሃ ጠፍቶ ነው ወይስ
1: በቃ ባህሪው ነው ልማዱ ነበር?
0: ውሃ የሚፈራ ማለት ነው። ይሄ እንደውም ምንድነው የሚባለው? አብሉቶፎቢያ ይባላል። ከፎቢያ አይነቶች መካከል አብሉቶፎቢያ ይሉታል። ውሃን የሚፈሩ ሰዎች ማለት ነው። እና ውሃን በመፍራታቸው ሚል ሰው እኮ አለ። ቀዝቃዛ ስለሆነ ሳይሆን ምንም ውሃ የተባለ ነገር ፍርሃት የሚፈጥርበት ሰው አለ። እና የመታጠብ ፍርሃት ያለበት ሰው አብሉቶፎቢያ አለበት ይባላል። እንደዛ ነበር ማለት ነው። አይታጠብም
1: አይታጠብም ነበር። ቤቱን በአግባቡ አይዝም ነበር። እንዲሁ ነበር የሚኖረው። የቀን ሰው ነበረ የመሳሰለው። ያው ምንድነው የቀን ሰው ማለት በቃ ለለት የሚኖር ነገ የለም በቃ
0: በቅድም አይመራ።
1: ግብ ኮንሳይስነስ ከፍ ሲል ግብ አለ። በቃ ሁሉ ጊዜ የሆነ ነገር ማድረግ፣ ዝግጁ መሆን፣ ጥንቅቅ ማለት፣ አስፈላጊ ነገር
0: መውሰድ።
1: አዎ እንደዛ አለ። ግን ተለወጠ። የተለወጠ የተሻሻለ መጣ። አንዳንድ ጠባዮች ስብዕና ማለት በነገራችን ላይ አይለቅም በብዛት። ይሄ በአንድ ቀን በአንድ ጀንበር ጥፍት የሚል አይደለም። ይቆይ ይሄዳል። አስርተ ዓመታትን ምናምን ሁሉ ሊፈጅ ይችላል። የተወሰኑ ነገሮቹ እየተቀየሩ እንዲመጡ ጊዜ ይፈልጋል። እና እየተለወጠ መጥቶ በስራ በጣም ጎበዝ፣ የተደራጀ፣ ሰዓት በአግባቡ እንትን የሚል ጠዋት የሚነሳ፣ ንጽህናው የሚጠብቅ፣ ልብሱን የሚያጣጥፍ ምን ሚል በቃ እንደዛ አይነት ሰው ሆነ ማለት ነው። ተቀየረ። የሰውን እንትን የሰውን አደራ የሚጠብቅ ሆነ። ልክ እንደ በፊቱ የተሰጠውን ገንዘብ የሚቀረጥፍ አልሆነም። ተቀየረ ማለት ነው። እና የሆነ ጊዜ ግን እየተለወጠ ሲመጣ በዙሪያ ያሉ ሰዎች ግራ መጋባት ውስጥ ገቡ።
0: ለማመን ከበዳቸው
1: ነው ይሄ ሰው ባክ ያው ነው የተወነ ነው፣ እንደዛ አልነበረም። ያው በዙሪያ ያሉ የቅርብ ሰዎች ምናምን እና የሚሰጡት አስተያየት አንተ ባክ እያስመሰልክ ነው ያው ነህ፣ ለብዙ ጊዜ እንደዚህ ያልነበርክ እንዴ የሚል አስተያየት ጣል ያደርጋሉ። አንዳንዶቹ ደግሞ የሚገርም እኮ ነው የሰው ልጅ እኮ በቃ አይለወጥም ማለት በጣም ዘበት ነው፣ ይለወጣል የሰው ልጅ ወደሚል መገረምና መደነቅ ውስጥ የሚገቡ ነበሩ። እንደገና ደግሞ ግራ የሚጋቡም ነበሩ ማለት ነው። እና ሰዎችም ስንቀየ
0: ወደደው ከውሃ ውስጥ አልወጣም አለ። አሳ ሆነ የሚለው አለ። ንጽህናውን ሲጠብቅ መታጠብ ሲኖር ስለ ነገ ማሰቡም ቀደም ሲል እንዳልከው በጣም ኦርጋናይዝድ የሆኑ ሰዎች የምንለው እኮ አሁን ጥንቅቅ ያለ ሰው ገና የሚሰራበትን ጠረጴዛ አይተህ እኮ የምትገምተው ነገር አለ። ይሄ ዝርክርክ ያላለ በጣም ጥንቅቅ ያለ ነው። ነገሮችን በአግባቡ አደራጅቶ የሚይዝ ነው። ኃላፊነት ይወስዳል። ይሄ ቢሆን ይሄ ነገር ሊመጣብኝ ይችላሉ የሚል እንትን ያለው ሰው ነው። ይሄ ስብዕናው በራሱ ይሄ ያልነበረው ሰው ሊቀየር ይችላል። እንደውም እኮ 21 ቀናት ሰዎች ራሳቸው ላይ በደንብ ከሰሩ ለመቀየር ይችላሉ፣ ስብዕናቸው ማስተካከል ይችላሉ ይባላል። እንደውም ሰሞኑን አንድ ኢንተርቪው እያየሁኝ ማናት ዶክተር ሜል ሮቢንሰን ፖድካስት ያላት በጣም ቁጥር አንድ ፖድካስት ነው እንደውም ዓለም ላይ የሚባለው። እና የእሷን ቪዲዮ እያየሁኝ አንድ ባለሙያ ምን ይላሉ፣ ሰው መቀየር ከፈለገ 21 ቀን መቆየት የለበትም፣ ግዴታ አይደለም። በልምምድ የነበረውን ነገር ደጋግሞ አንድ ነገር በማድረግ ህይወቱን የተሻለ ማድረግ ይችላል፣ ራሱን መለወጥ ይችላል፣ ማስተካከል ይችላል። እና ግዴታ 21 ቀን መቀመጥ የለበትም፣ የሆነ ቀን ግዴታ ገደብ አያስፈልግም እያሉም ሲናገሩ ነበረ። ስለዚህ ሰው ሊቀየር ይችላል ነው።
1: ስብዕና ይቀየራል። አሁን በተለይ ቅድም ካልናቸው በእኛ ማንነት ውስጥ መፈተሽ ካለባቸው የስብዕና መገለጫዎች ከፍ ዝቅ ከሚሉት ውስጥ ይሄ ዝግጁ መሆን፣ ጥንቅቅ ማለት፣ በህይወትን በአግባቡ የመምራት እና አባባልም አለኛ በእኛ ሀገር ልብ በአርባ ዓመት ነው የሚባለው። የአንዳንድ ጥናቶች የሚያመለክቱት ከሀያ ዓመት ጀምሮ እስከ 40 ዓመት ባለው ጊዜ ውስጥ በሆኑ ሰዎች ውስጥ እነዚህ ኮንሳይስነስ መጠኑ ወይም ጥንቅቄ ማለት መጠኑ እየተሻሻለ ግን ዓመታትን ነው የሚፈጀው። ዝም ብሎ በአንድ ቀን በአንድ ጀንበር እንትን የሚል አይደለም። ስብዕና ስለሆነ የአንድ ባህሪ መገለጫ አይደለም። ስብዕና ስለሆነ እየጨመረ ይመጣል። ስለዚህ የሆኑ ቤዝ ላይኑ መሰረታዊ የሆነ ለምሳሌ ዲዝ ኦርጋናይዝድ የመሆኑ ከስር ቢኖርም ግን ሽፍት የማድረግ ነገር አለ። ለምሳሌ አንዳንድ ባህሪያት ላይ የመሻሻል ነገር በዚህ በሀያ ዓመት ውስጥ ሊታይ ይችላል ነው ሊጨምር ይችላል ነው። በጣም ነጭናጫ በቃ ከሰው ጋር የማይገጥሙ ከሆንን ማነስማማ ከሆንም በቃ ምን ከራከር ተቃራኒ እንደው ለመስማማት ምን ቸገር አይነት ሰዎች ከሆን እሱም በእድሜ እየተሻሻለ እየረገም ተከራካሪውን እየቀነስን መጣለን 40 አመት እንደዚህ ያደረገ ሊመጣ ይችላል ነው እና እነዚህ በተለይ እነዚህ የሰብና መገለጫዎች እየተስተካከሉ ይመጣሉ። ሌላው እንግዲህ
0: እድሜ ማለት ነው። እድሜ ያስተማረን ሲል ሰው መቼስ ቀልድ አርገን ነው የምናየው። ሁሉ ሰው በደረሰበት ደረጃ 15 አመት ላይ ያለው ሰው 20 አመት ላይ ያለው 25 30 ሲገባ 40 50 ያለ ሲሄድ እድሜ ያስተማረን ይላል። ማቹር ያረገ ሲመጣ ለምሳሌ ከሰው ጋር ባለው ግንኙነት ይሄ ወይ ቁጡነት የሚያሳይ ወይ ኃላፊነት የማይወስድ እሱ እንደልቡናት እሷ ለዚህ አተበቃም ተባለው እድሜ ያስተማራት ስትሄድ እየበሰለች ስትመጣ ማቹር ያረገች ስትመጣ ይቀይራታል። ለምን ሁኔታዎች አይደለ ሰው አንዳንዴ ልክ ቀጥቅጦ እንትን ያረጋናል እኮ እንደ ብረት ወይ ቀጥ ያረጋናል ወይ ጠመም ያረጋናል። ቀድም እንዳልነው ለውጡ ሁሌ በበጎ ላይሆን ይችላል። ምን ይቀየርበትና እድሜ በራሱ በጣም ቁጡ የነበረውን ሰው የተረጋጋም ያደርገው የተረጋጉትም ይቀየሩበት ጊዜ አለ።
1: በቃ
0: ሁኔታዎች ታሽተው መጨረሻ ላይ አይ ስምሙ መሆኔ ወይንም ከሰዎች ጋር ያለኝ ግንኙነት አልጠቀመኝም ብለው ያንን የተረጋጋ ማንነታቸውን የሚቀይሩ ሰዎችም አሉ። እድሜ እየጨመረ ሲሄድ ብቻ ከዚህ ከብስለት ጋር ሰው እንዲቀየር ያደርገዋል ማለት ነው።
1: እና
0: ቅጥቅጥ እንትን ሻካራ የነበረው ሁሉ ልሙጥ ይሆናል እየተፋቀየ በተለያየ ሁኔታ እንትን ይያለ በሚሄድበት ጊዜና እድሜ እንደውም ዋናው ይመስለኛል።
1: እድሜ በደንብ የእንትን ሁሉ በተለይ ከዚህ ከስሜት መረጋጋት ጋራ የተገናኘ ችግር ከነበረብንም እንግዲህ የሚያሳዩት መረጃዎች ምንድን ነው? ሰው ስሜትን እየለመደ ሲመጣ መበሳጨትን፣ መጨነቅን፣ ማዘንን፣ መከፋትን፣ ፍርሃትን ምንን የተለያዩ ማይመቹ ስሜቶች ያለመረጋጋት ነገር ከፍ ካለብን ለተለያዩ የስሜት መታወቆች ተጋላጭ እንሆናለን። ያ የስብዕና ማንነት ከፍ ካለ ቅድም እንዳለው እና በእድሜ ሂደት ውስጥ እሳት የመቋቋም እንደ እኔ እንደዚህ የተፈተንኩ ስንት መከራ ያየሁ ስንት ነገር ያለፍኩ ከሚለው ጋራ ስሜትን የመቋቋም አቅማችን እየጨመረ የስሜት ትከሻችን ጠንካራ የሆነ ይመጣል። እሱም ራሱ እንግዲህ ሶስቱ የስብዕና የማንነታችን መገለጫዎች ምናልባት ዝቅ ያሉ ከነበሩ እድሜ ሲጨምር እየተሻሻሉ እየተለወጡ ይመጣሉ ሚል ተስፋ አለ። በነገራችን ላይ
0: እድሜ ተስፋ አለ
1: አንዱ እድሜ ነው
0: የሚያስተምረን አለ። አድማጮች ዘግየት ብላችሁም የተቀላቀላችሁ ካላችሁ ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ስለኛ ነው። ኤልሳ ሰፋ ሄለ ጊዮርጊስ ወንድሙ የለታሙስ ፕሮግራማችንን እያቀረብን ነው። አሁን ያለነው የቡናው ዝግጅት ነው። ሰዎች በተለያየ ምክንያት ተቀየርሽ ሊሉን ይችላሉ። እኛም ደግሞ ሌሎች ሰዎች መቀየራቸው ልብ ልንል እንችላለን። አምና 2018 ላይ ከአንድ ሳምንት በፊት የነበራቸውን ማንነት ወይም ከዛ በፊት የነበራቸውን የቀየሩበት ምን ነው ተለወጥክ እንደ ድሮ አይደለህም ምንልበት ወይ ምንም ባልበት ሁኔታ አለ። ከዚህ ጀርባ ያሉ ምክንያቶች ምንድናቸው? ለምንድን ነው የምንቀየረው? የሰው ማንነቱ ስብዕናው ስንል ከባህሪው ወይ ደግሞ ጸባይ ከምንለው ነገር ጋር እንዴት ይያያዛል? በአምስት ክፍሎ ኃይሌሱን አሳይቶናል። ያንም ይቀየርበት ምክንያቱ ምንድን ነው? የዚህ የ21 ቀናት ፕሪንሲፕል ግን እንትን እያለ መጥቷል። አሁን
1: እኔ አልስማማም፣ በርግጥ ግን ሌሎች ባለሙያዎች ደግሞ ሊስማሙ ይችላሉ። የሰው ልጅ እኛ በጣም ብዙ ተጠንጠን ያላለቅን በተለይ ከባህሪ ከስብዕና ከምን ጋር ኦፕን ነው። የሆነ ሰው የሆነ ነገር ያገኛል። እኔ ግን 21 ቀን በተለይ ከፐርሶናሊቲ ጋር በተገናኘ ዘበት ነው። በጣም ትግል ይፈልጋል። ፐርሶናሊቲ ማለት ስብዕና ማለት ቋሚ ዘላቂ፣ በአንጻሩ ቋሚና ዘላቂ ማንነት ማለት ነው። በቃ ተሰርቷል፣ ተገንብቷል እና ያንን እንደገና የማደስ፣ የማፍረስ፣ የማስተካከል፣ የመስራት ነገር ይፈልጋል። ብዙ ጥናቶች የሚስማሙት በስብዕና ውስጥ ያሉ ነገሮች አሁን ቴራፒስቶች ይሄ የአምስቱ ዋና ዋና የስብዕና መለኪያዎች በጣም የተጠናና ከሌሎቹ በተሻለ ተቀባይነት ያለው ነው በባለሙያዎች እና በዛ ውስጥ ለምሳሌም በህይወቱ በገንዘብ ህይወት ለምሳሌ መለወጥ ያልቻለ፣ ግብ ማስቀመጥ ያልቻለ፣ ራሱን መግዛት ያልቻለ ሰው ምን ሊባል ይችላል? ኦኬ ስብእናው ብሎ አንድ ባለሙያ ኮንሳይስነሱ ቢለካ ዝቅ ያለ ነው ማለት ነው። ስለዚህ እዚ ላይ በቴራፒ ሂደት ውስጥ በተለይ በኮግኒቲቭ ቢሄቪራል ቴራፒ የሚባል አለ። በዛ ሂደት ውስጥ ሚስተካከሉ ሐሳቦች፣ ስሜቶች እና የአእምሮ ይዘቶች ምናምን የመሳሰሉት አሉ ተብሎ እዛ ላይ ትግል ይደረጋል። ትግል ይደረጋል 21 ቀኑ ሚስማሙና ያንን ያረጋግጡ ይኖራሉ። እኔ ግን አለስማማም።
0: እንዴት ነው አሁን ላይ ባለሙያዎቹ ያንን አጥንተው ቀን የመደቡት ለምንድን ነው? የራሱ ምክንያት አለው። ዋናው ግን 21 ቀን ወሰደበት፣ 41 ቀን ወይ 311 ቀን ወሰደበት ለመቀየር ደጋግሞ በዛ ሁኔታ ውስጥ ራስን ማሳለፍ ያስፈልጋል። ደግመን ደግመን ያንን የምናደርግ ከሆነ መቀየር የምንፈልገው ነገር ላይ መስራት የምንችል ከሆነ የምንለወጥበት እድል አለ ማለት ነው። አንዳንዶቹን እኮ መለወጣችንን ልብ ሳንል ነው አይደለ ሁኔታዎቹ ራሱ የሚለውጡ እና ለዛ ነው ሰው እኮ እንዲህ አልነበርኩም የሚለው። እንደዚህ አይነት ሰው እኮ አልነበርኩም አሁን እንዴት እንዲሆንኩኝ ብሎ የሚናገርበትም ጊዜ አለ። የዚህ ፕሮግራም የክብር ስፖንሰር ዳሽን ባንክ ነው። ሁልጊዜ አንድ እርምጃ ቀዳሚ ነው ባሉ ምክንያት በማድረግ ከባንኩ ጋር ከሚሰሩ የገንዘብ አስተላላፊ የሐዋላ ገንዘብ አስተላላፊ ድርጅቶች በኩል ገንዘብ ስትቀበሉ የሚላክላችሁን የውጭ ሀገር ገንዘብ ስትቀበሉ እንደዚሁም ደግሞ ስትዘረዝሩ የ10% ቦነስ አዘጋጅቶላችኋል ዳሽን ባንክ። ማለዳ ፎም ለእርስዎ የሚገባውትን ምቾት የሚያቀርብ ነው። አዲሱን ዓመት ምክንያት በማድረግ ቅናሽ አዘጋጅቶ ነበረ። ለደንበኞቹ ደግሞ ጥራት ያላቸውን የፎም ምርቶችን ያቀርባል። ማለዳ ኮምፎርት ፕላስ፣ ማለዳ ጋሻ ኤፋር ማትረስን ከመደብሮቹ የገዛችሁ ጤናችሁን እንድጠብቁ ማለዳ ፎም ግብዣ አቅርቧል። 9566 ላይ ደውሉላቸው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአምስቱም ቅርንጫፉ በዚህ በ2019 አዲስ ዓመት የ20% ዲስካውንት አድርጓል። በዲስካውንቱ እንድትጠቀሙ በአክብሮት ጋብዟችኋል። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የዚህ ፕሮግራማችን የክብር ስፖንሰር ነው። እንደዚሁም ደግሞ ለአድማጮቻችን የ10 ከእናንተ ጋር እንድትሆኑ በአክብሮት እንጋብዛለን። ለአድማጮቻችን ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ የጥርስ እጥበት ስጦታ እንደዚሁ አበርክቶልናል። እናመሰግናለን። በ0975777777 ላይ ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ብላችሁ ደውሉላቸው። ወደ ቅርንጫፎቹ ጎራ በሉ። ጥርስ ከወለቀ በወለቀበት ቦታ የመትከል፣ የአበቃቀል ችግር ካለ በብሬስ ብራኬት ማስተካከል፣ መጥፎ ጠረን ካለ ማከም፣ የዚርኮኒያ አገልግሎትም ጭምር በባቢ ስፔሻሊቲ የጥርስ ህክምና ክሊኒኮች ታገኛላችሁ። የፕሮግራማችን አጋር ስለሆነ በጣም አመሰግናለሁ። ሶሲ ሶያ በ15 ደቂቃ የሚበስል ሱቅ ሱፐርማርኬት ብትሄዱ እጅግ በተመጣጣኝ ዋጋ በቀላሉ የምታገኙት በሻካራው በደቃቁ እንደዚሁ ለእናንተ የቀረበ ነው። የፕሮግራሙ የክብር ስፖንሰር ስቶክላንድ ብራንድ አልባሳት ከ48 በላይ ዓለም አቀፍ ብራንዶችን አቅርቦላችኋል። የስቶክላንድ ብራንድ አልባሳትን ለማግኘት ጎሮ የሺ ህንፃ ምድር ቤት ላይ ደብረ ወርቅ ህንፃ እንደዚሁ 3ኛ ፎቅ ላይ ዘፍመሽ ላይም አሉ። በጣም የምትወዷቸው ዓለም ላይ ዘናጭ የሚባሉ ሰዎች የሚያደርጓቸው ጂንስ አልባሳት በቃ ምን የሌለ አለ። ጎራ በሉ። ስጦታ ያገኛችሁ አድማጮች እየሄዳችሁ በዛው እየገዛን እየተደሰትን ነው ብላችኋል። በጣም እናመሰግናለን። ሰዎች ለምንድን ነው የሚለወጡት? መለወጣቸውስ ምክንያቱ ምንድን ነው? ደረጃ አለ ወይ? ከዚህ ጀርባ ያሉ ነገሮች ምንድን ናቸው? አስተያየት አድማጮችም እየሰጡን ነው ያሉት። መልካም ቀን እንዲሆንላችሁ ተመኝተዋል። ሁሌም እከታተላለሁ የሚሉ ልጆች ማልቀስ ብቻ ሳይሆን ጉንፋን የሚይዛቸዋል እና በግራ እጄ ከባድ እቃ መያዝ አልችልም ያሉ አድማጭ አሉ። ይሄ ቅድም ካነሳ ነው ከእጃችን አንጓጓር በተያያዘ በጣም በሚደክምበት ጊዜ ችግር ነው ተብሏል። ቶሎ ለማጠንከር መሞከር ነው። እናመሰግናለን። ብዙ መልክቶች፣ አስተያየቶች አሉ። ኮማንደር ደረጀ ሰው ሲቀየር በበጎ ነገር ከሆነ ሰየው ነው። ያንን በጎ ነገር ትቶ በባህሪው በስነ ምግባሩ በማህበረ ህይወቱ ከተቀየረ አደጋ ነው፣ ወረተኛ ያስብላል። ወረት ደግሞ የዚህ ትልቁ መገለጫ ነው ብሏል። እንደዛ ነው። አሁን አብረስ ትውል ከሰው ጋር የማይመቹ ከሆነ ልክ ሸሸት ማለት ስትጀምር ወረተኛ ናት የሚባልበት ጊዜ አለው። ብቻ አይነት አለው። ለማንኛውም የመቀየሪያው እድሜ አንዱ ነው ብለናል። ሌሎች ደግሞ ምክንያቶች አሉ።
1: እንግዲህ በህይወት ውስጥ የሚከሰቱ ክስተቶች ናቸው እና አንዳንዴ አባቶቻችን፣ እናቶቻችን፣ ታላላቆቻችን ማግባት ይለውጣል ሲባል የሚቀይራቸው ሰዎች አሉ። በነገራችን ላይ ማይለወጡም አሉ፣ ግን ስብዕናቸው ወይም ማንነታቸው ውስጥ ዋናው መሰረቱ ከስር ቢሆንም ግን የተወሰኑ መገለጫዎች እየተሻሻሉ እየተለወጡ መልክ የያዙ ይመጣሉ። አንዱ በህይወት ውስጥ የሚከሰተው ነገር ምንድነው? ማግባት፣ ከሰዎች ጋር ጥብቅ የሆነ የተለየ ትርጉም ያለው ግንኙነት መፍጠር፣ አዳዲስ ሙያዎች ውስጥ መግባት፣ ከአዳዲስ ሰዎች ጋር መገናኘት በበጎ ለምሳሌ። እነዚህ ለውጦች የሚቀይሯቸው ሰዎች አሉ። አንድ ሰው ምን ትላለች? በህይወቴ በጣም ነገሮችን ጥንቅቅ ማላደርግ ነበርኩኝ ትላለች። አስተካክዬ ዝግጁ ሁኜ እንደዛ የማልቀጥል ማላቀድ ምናምን ነበርኩ ትላለች። እና ስራዋዬን ከጀመርኩ በኋላ ግን የተለየው ሰው ሆንኩኝ። በእቅድ ምንቀሳቀስ፣ በፕሮግራም ምንቀሳቀስ፣ ነገሮችን በአግባቡ የሚይዝ ራሴን ሰተራርጌ ወይም ራሴን ስሜቴን ምኔን የምገዛ ሆንኩኝ ትላለች ማለት ነው። ስለዚህ አንዱ በህይወታችን ውስጥ የሚከሰተው ነገር ስራ ነው። ስራ ሩቲን ውስጥ ስገባ አለች እሷ፣ እንደሱ አባባል ሩቲን ውስጥ ስገባ፣ ያው ሙያው ማለት ነው፣ እዛ ሙያ ውስጥ እዛ ስራ ውስጥ ስትገባ ከስብዕናዋ ውስጥ ከማንነቷ ውስጥ አንድ የምትመለከተው የምታየው የነበረው ነገር እየተሻሻለ እየተለወጠ መጣ ማለት ነው። እና በህይወት ውስጥ የሚያጋጥሙ ዋና ዋና የህይወት ክስተቶች፣ ሁኔታዎች፣ ማግባት፣ ከትምህርት ቤት መውጣት፣ መመረቅ፣ ስራ መያዝ፣ እንደዛ አይነት ነገሮች የሚለውጧቸው ሰዎች አሉ ማለት ነው። በዛው በተቃራኒ ደግሞ አደጋ፣ ጉዳት፣ ትራውማ፣ ለምሳሌ በጣም ሰውን የሚያምን ቅድም ካልናቸው ስሙም የሆኑ ለሰው የሚያዝኑ ለሰው የሚጨነቁ ከሰው ጋር ተስማምተው መሬት ናቸው የሚባሉ ከአውሬም ጋር ቢኖሩ በቃ አውሬ ያላምዳሉ የሚባሉ ሰዎች አደጋ ከደረሰባቸውና ትራውማቲክ ኤክስፒሪያንስ ካለፉ ያ ስብዕና ማንነታቸው ይቀየራል ማለት ነው። ከሰው ጋር ስሙም መሆኑ ምኑ ምኑ ያለው ነገር ሊቀየር ይችላል ማለት ነው። እንደዚህ አይነት ነገሮች የባለሙያ እገዛም ይቀይራል። የባለሙያ እገዛ ስብዕናን ሊለውጥ ይችላል ማለት ነው። እድሜ ቅድም እንዳለው የእድሜ ነገር፣ በእድሜ እየተለወጡ የሚመጡ ሰዎችም አሉ ማለት ነው።
0: የዚህ በህይወት ውስጥ ያሉ ትልልቅ የህይወት አጋጣሚዎችም አይደለ፣ ሰው ሲያገባ አንስተናል። እሱን ሰው ሲያገባ ከባባድ የሆነ ሁኔታ ውስጥም ሲወድቅ ይሄ ትራማ የምንለው አይኔ ማኪያቶ
1: ወተት ስለማልወድ ነው። በጣም ይቅርታ።
0: ነው እንዴ? እኔ ስኳር የሌለው መስሎኝ ነው።
1: ወተት በጣም ነው የምናመሰግነው በእውነት እግዚአብሔር ይስጥልን።
0: እናመሰግናለን። ፊትን አይቼ ነው። ቅርታ አድማጮች፣ በሬዲዮ ስርጭታችን ይህንን ፕሮግራም በተለያየ ቦታ ሆናችሁ ለምትከታተሉ በጣም እናመሰግናለን። ስለዚህ በህይወት ውስጥ ያሉ የተለያዩ የህይወት አጋጣሚዎች አዲስ ስራ መጀመር ሊሆን ይችላል፣ ማግባት ሊሆን ይችላል። አስደሳች የህይወት አጋጣሚዎች አሉ። ከባድ ስሜትን ፈጥረው ደግሞ የእድሜ ልክ ጠባሳ ፈጥረው የሚሄዱም እኮ አሉ። ጉዳታቸውና የሚያስከትሉት ነገር እዛ ቦታ ላይ የማይቆም ማለት ነው። ጠባሳው የሚቀጥልበትም አለና እንደዚህ አይነት የህይወት አጋጣሚዎች ይህንን እንድንቀየር ምክንያት ሊሆኑ ይችላሉ። ከዛ ባሻገር ደግሞ ይሄ ሆን ብለን የምናደርገው አይደለ? ሰው ሆን ብሎ የሚያደርጋቸው ራሱን ለመለወጥ ራሱን ለማሻሻል የሚያደርጋቸው ነገሮችም አሉ። ቅድም ያልከው ከባለሙያዎች ጋር በተለይ በውጭ ሀገራት በጣም የተለመደ ነው አይደለ? ሰው ለቴራፒ ራሴን መቀየር እፈልጋለሁ ብሎ የሚሄድበት ምክክር አገልግሎት ልክ እንደ ቋሚ እንደ አስቤዛ ነገር ነው እኮ እንትን የሚይዙት።
1: ኢንሹራንስ ሁሉ አለው ከፍተኛ በጣም በኢንሹራንስ ሁሉ ነው የሚታገዙት። እንትኑም ውድ ነው በነገራችን ላይ በተለይ አሜሪካ ምናምን ውድ ነው። ለዛ ነው ከኢንሹራንስ ጋር የሚያያይዙት። እና ሆን ብለው ኢንቴንሽናሊ ተዘጋጅተው ምን ብለው ማንነታቸው ላይ ያሉ የተቸገሩ በህይወታቸው ውስጥ መኖር ያለባቸውን ነገሮች አስተካክለው እንዳይኖሩ ያደረጓቸውን የማንነት ሁኔታዎች ለመለወጥ የምክክርና የቴራፒ አገልግሎት ውስጥ ለመለወጥ ይጥራሉ። እና እንግዲህ እዛ ላይ ሀሳቦች፣ ስሜቶች፣ ባህሪያት፣ ስብዕና ማለት የነገሮች ጥርቅም ነው። የሀሳቦች፣ የስሜቶች፣ የባህሪያት፣ የልማዶች ምናምን እና ቋሚ ነው። አንዴ መሰረት ተቆፍሮ ምን ብሎ በደንብ ጥልቅ ተቆፍሮ የተዘጋጀ መሰረት ያለበት ማንነት ማለት ነው። እና
0: ግን መቀየር ይቻላል
1: መቀየር ይቻላል
0: አንድ አንዱ እንዳልነው ከባባዲ ሆኑ የህይወት አጋጣሚዎች ደግሞ ሰዎችን ይቀየራል ማለት ነው። ስለዚህ በእንደ አይነት ሁኔታ ሰዎች ሊቀየሩ ይችላሉ። ለምን ተቀየራችሁ ወይንም ለምን ተቀየረን ለሚለው እነዚህ ምላሾች መስጠት ይቻላል። በተለይ ደግሞ የዚህ ለውጡ በጣም አንዳንድ ድንገተኛ የሚሆንበት ጊዜ አለ። በሂደት ደግሞ የሚመጣል አይደለ? ግራጁዋሊ ሆነ አሁን ጤናማ የሚሆነው ይሄ ይመስለኛል።
1: አዎ
0: በሂደት ለውጡ ዘላቂነትም የሚኖረው
1: በጣም በሂደት አሁን በሂደት የሚሆንበት ዋና ምክንያት ስብእና በጣም በአንጻሩ ዘላቂ ስለሆነ ነው ቋሚ ስለሆነ ነው እና በድንገት ቀይር አይለም በድንገት የሚወጡ ነገሮች አንዳንዴ የሁኔታዊ ነገሮችና ቀድም ካልናቸው ከማንነታችን ስንወጣ ነው ከማንነታችን የሚያስወጡን ስሜት አካባቢያዊ ሁኔታ የሰዎች ጫና ሲሆኑ የተወሰነ ከማንነታችን እንወጣለን። አንዳንድ ሰዎች ለምሳሌ በጊዜ የተነሳ እንጂ በጊዜ ድረስ እንጂ እንደዚህ ያደርግ እንጂ ስንባል እሺ እንላለን። ያቺ ጫና ስጠፋ ግን ወደ ማንነታችን እንመለሳለን። እሺ ይላል እንጂ እኮ እሱ እኮ አያረገውም የምንባል ሰዎች ወይም እሺ ትላለች እንጂ እኮ ያውናት ዝም ብለን ነው ልባችንን ውልቅ የምናረገው የምናወልቀው ምናምን እንባላለን። እንደዛ አይነት ነገር ያ ማለት እንግዲህ ወደ ማንነታችን ስላለ ወደዛ እንመለሳለን ማለት ነው። ስለዚህ ያቺ በድንገት ለምሳሌ ትራውማ አደጋ ቀውስ በህይወት ውስጥ የሚያጋጥሙ ከባድ ከባድ አደጋዎች በፍጥነት ያንን ማንነት ሽፍት ሊያረጉት ይችላሉ የሚሉ መረጃዎች አሉ። ከዛ ውጭ ግን ቀስ እያለ በአመታት እየተለወጠ ነው የሚመጣው። ይሄን ደግሞ ለማፍጠን ደግሞ ጊዜው እንዲጨምር ለማድረግ ደግሞ እንዲቀንስ ለማድረግ ደግሞ የበለጠኛ ትኩረት አድርገን እዚህ ጋር ያለውን ነገሬን ማሻሻል አለብኝ። ለምሳሌ በዘፈቀደ እኮ ነው የምኖረው። ለምንድን በዘፈቀደ የምኖረው? ስለዚህ ግብ ያለኝ እያንዳንዱ ህይወቴን በቀን በትርጉም በግብ ምንቀሳቀስ ሰው መሻሻል ሰው ገንዘብ መቆጠብ ሰው የሆነ ነገር እያሳካው መሄድ ሰው መሆን አለብኝ ምንል ከሆነ ደግሞ የበለጠ የሚፈስደውን ጊዜ እየቀነሰ ይመጣል ማለት ነው። እና ስለዚህ በፍጥነትም ለውጥ ሊኖር ይችላል፣ እንደገና ደግሞ
0: በሂደትም ሊሆን ይችላል። እና እናመሰግናለን አስተያየቶች በዩቲዩብ ገጻችን በጣም ብዙ አስተያየት ነው ያለው። ነይሳቅ ኤልታይሞ ሮዝ ቀነኒ ሰርካለን በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ኤርሚያስ ማሞ፣ ደሳለኝ ክፍሌ፣ ነሸዋላ ለመስቀል አገር ቤት ስለምገባ የስቶክላንድ ስጦታ ብሏል። ስልክ ቢኖር አሁን ሆኖ ነበር እዚህ ጋር መሰጠ። ሀረጌ እናቷ ልጅ ቡቡካ አሁን ሆኖ አትክልት መኮትኮት ጀምር ያለው ብሏል። እጃችሁን ጭቃ አስነኩ
1: አፈር
0: አስነኩ ተብሏልና ጥሩ ነገር ነው። እንግዲህ ከዚህ በፊት በእግራችሁ ሂዱ የሚል ፕሮግራም ሰርተን ነበረ። በባዶ እግር የመሄድ ጥቅሞችን ብለን ሰርተን ነበረ። ይሄ ደግሞ ለኢትዮጵያውያን አብዛኛው በባዶ እግሩ ሲሄድ ላደገው ያን ያህል የሚገርም መረጃ አይደለም። ያው ሳይንስ ሲያረጋግጠው ነው እንጂ ብለውም ያነሷሉ። እና አላዩሽ እንደዚሁም ደግሞ በጣም ብዙ አድማጮች እና ቢቲ እነ ጌቱ ደመቀ ከአዲስ ከተማ የሰዎች መቀየር በበጎነት ከሆነ መልካም ነው። አንዳንዱ ድንገተኛ ለውጥ ያመጣና ከዚህም ከዛም ሳይግባባ ልክ ግድግዳ ላይ እንደተቀባ ቀለም ለተወሰነ ጊዜ ፏ ይልና እየደበዘዘ ወደ ቀደሞ ቦታ የሚገባ ሞልቷል ብሏል። ይሄ ቀጣይነት የሌለው ማለት ነው። ይሄውን የስብእና ለውጥ ልንለው አንችልም። በሆነ ምክንያት የሚመጣ ለውጥ ነው። እዛ ቦታ ላይ የሚመጣ ነው። አንዳንድ ሰው ደግ የነበረ ሰው ፍሬን ይዝብናል እኮ እንትን ያደርጋል። ፍሬን ይይዛል። የጅም የግርም ፍሬን ይይዛል።
1: በጣም
0: ያ ሰው ያ እንዲሆን ያደረገው ወይ ሳናመሰግነው ቀርተን ወይ ሆነ ነገር ጊዜያዊ ሆነ
1: ሁኔታዊ
0: ተመልሶ ሊሄድ ይችላል። እያሱ የልማ እንደዚሁም እንዳለማን በዩቲዩብ ገጻችን ሰብስክራይብ አድርገው ይሄንን ፕሮግራም እየተከታተሉ ናቸው። በቅርቡ በስለኛ ፖድካስት በአዳዲስ ፕሮግራሞች ስለምንመጣ አድማጮች ሰብስክራይብ እያደረጋችሁ እንድጠብቁን በአክብሮት ማስታወስ ፈልጋለሁ። ሰብስክራይብ አድርጉ። በማህበራዊ ሚዲያ ገጾቻችን ቲክቶክ ላይም አለን። ቤተሰብ እየሆናችሁ ፕሮግራማችን ለብዙዎች እንዲደርስ እንድታደርጉ በአክብሮት እንደዚሁ ግብዣ ይኖረኛል። ይህ ፕሮግራም ሰኞና ሮብ ከቀኑ 5 ሰዓት እስከ 6 ሰዓት ተኩል፣ ሐሙስ ልክ ዛሬ 3 ሰዓት ጀምረን እስከ 2 ሰዓት ጀምረን እስከ 3 ሰዓት ተኩል ነው የምንቀጥለው። አርብ ላይ ደግሞ ከ5 ሰዓት እስከ 6 ሰዓት ነገን የተመልሼ ይመጣለው። እናመሰግናለን አብራችሁን ስለምትሆኑ። መሰረት ከበደ መሲ እናቷ ልጅ የፕሮግራሙ በጣም ቋሚ አድማጭ ናት። የማለዳፎም የ5000 ብር ስጦታ ቀጣዩ ሳምንት የበዓል የመስቀል በዓል ዝግጅት ላይ ከሚያገኙ አድማጮቻችን መካከል ናት። ወትሮ ከነበረው ባህሪ ሲቀየር ምን ሆኖ ነው ብሎ ማሰብ አይቀርም። ምናልባት አስቀይሜ ይሆን ብሎ ራስን መፈተሽ መልካም ነው ብላለች። መሲ ለ5000 ብሩ የማለዳፎም ሽልማት ራስሽን አዘጋጂ። ከቲክቶክ ገጻችን ቤሉና የተባለው አድማጭ ብሌኗ ነው ስልኮት ነው ባኮ ይላኩ የስቶክላንድ የትናንት ስጦታ ተሸላሚ ስለሆኑ ማለት ነው። ሰመረከ ጎፋ፣ ኃይሉ ደሳለኝ፣ ኤፍሬም ብርሃኑ ከዚህ በፊት በጃችን ክርን ወይም አንጓ እድሜን ማውቅ ይቻል ነበር ዘንድሮ ደግሞ ምን መጥቶ ይሆን ብሏል። አጠንክሩት ነው የተባለው። ምህረት ጸጋይ፣ ምንቲ ሀብታሙ፣ ነስንታየው ግርማ፣ ታቲ ዘውዴ የስቶክላንድ አልባሳት ስጦታ ተሰጥቶሻል፣ ስልክሽም ተላልፏል፣ ሄደሽ መውሰድ ትችያለሽ። ሶላ ብርሃኑ፣ ሮዝ ቀነኒ፣ ማንዴማን እነዚህ አድማጮች ደግሞ አስተያየት የሰጡናቸው በጣም እናመሰግናለን። እሺ የማጠቃለያ 2 ደቂቃ ስጩ እያለኝ ነው።
2: እሺ እንግዲህ ምንድነው ያው ስብዕናችንን ህይወታችን ነው ስብዕናችን። መነግራችን ላይ ጠቅላላ በህይወታችን ውስጥ ያጋጠመን ነገር ሁሉ ከስብዕናችን ጋር ከማንነታችን ጋር የተገናኘ ነው። ስለዚህ በጎውን ይዘን መቀጠሉ ጥሩ ነው። በጎውን ደግሞ ያልሆነውን ደግሞ ለማሻሻል ኢንቴንሽናሊ መሞከር፣ ሶሻላይዝ ማድረግ በነገራችን ላይ ሙያን ለዛ የሚጠቅም ሙያ ውስጥ መግባት የሆነ በተደጋጋሚ በየለቱ ያንን ቅርጽ የሚያሳየን ተግባር ውስጥ በጣም እና የባለሙያ እገዛ ማግኘት ጥሩ ሊሆን ይችላል ነው። ራሳችን ስንመለከት ግን ከአንድ አንጻር ሳይሆን ለምሳሌ ተግባቢነቴ ምን ይመስላል፣ በህይወቴን በስርዓት የመምራቱ ነገር ምን ይመስላል፣ በጥንቃቄ በአግባቡ የመምራት ነገር ኮንሳይስነሱ ምን ይመስላል፣ ከሰው ጋር ያለኝ ስምምነት ምን ይመስላል፣ ነገሮች ለአዳዲስ ነገሮች ራሴን ክፍት የማድረጉ ነገር ምን ይመስላል፣ የተረጋጋ የስሜት ሁኔታዬ ደግሞ ምን ይመስላል የሚለውን ነገር በነገራችን ላይ ከባለሙያ ፕሮፌሽናል የሆኑ ወይም የባለሙያ ጽሁፎች ያሉባቸው አሁን ቴክኖሎጂው ጥሩ ነው፣ እዛ ላይ በመሄድ ራስን የመፈተሻ መንገድ ሊኖር ይችላል እና እዛ ላይ ራስን ማወቅና የቱ ጋር መስራት እንዳለብን መለየት እንችላለን። ምክንያቱም ስብዕናችን ማለት ህይወታችን ማለት ስለሆነ
0: በጣም አሪፍ ነው። እንግዲህ ሰው ለምን ተቀየረ ወይ ደግሞ ለምን ተቀየራችሁ ተብለን ስንጠየቅ ቀደም ሲል የጠቀስናቸው ምክንያቶች መነሻ ሊሆኑ ይችላሉ። ያው ሰው ስለሆንን ሂደት ውስጥ ነው አይደለ? ሁልጊዜ ያለ ነው። እድሜ ይጨምራል፣ ሁኔታዎች ሆን ብለን የምናደርጋቸው ልምምዶችም ጭምር ሊቀይሩን ይችላሉ። በመቀየራችን ብዙ ላይገርም ይችላል ማለት ነው። ግን መቀየሩ ወዴት ነው የሚለውን አንዱ የምንጠይቀው ይሆናል። ከኛ ጋር ስለነበራችሁ እናመሰግናለን። አርብ ላይ ከ5 ሰዓት እስከ 6 ሰዓት ነገ እኔ ተመልሼ እመጣለሁ። የዕለቱ ፕሮግራማችን በክብር ስፖንሰር ያደረጉልንን ድርጅቶች መልእክት አሹ ያስደምጠንና እኛ ለነገ ቀጠሮ ይዘን በዚሁ እንሰናበታለን። መልካም ቀን እንዲሆንላችሁ ተመኝተናል አድማጮች።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ የገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ከወዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብረው ይቆዩ ካብረው እንደ ዳሽን ባንክ ያስፈሩ ተስፋው ሰምሮይተው ካብረው ይቆዩ። መልካም በዓል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
1: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንጻ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ የአፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስመውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንጻ፣ ፀሐይ ሪል ስቴት ፊት ለፊት የተባበሩት ማዲያ ጎን፣ ጀሞ 1 አንደኛ በር ዴሊና ሞል፣ ቦሌ ሚካኤል ድሪም ቪው ሆቴል አጠገብ፣ ቤተል ቢጫ ፎቅ፣ እንዲሁም ከኢትዮጵያ ውጪ በሐርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777። ፈገግታውን እንጠብቃለን። ባቢ
2: እና ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂም፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያገኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑን ይጎብኙን። ስቶክላንድ በ0911575257 ላይ ይደውሉ።
3: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት አራ ፍጠሙ።
4: እንደዛ ስለቀስ እቃዎች እንዳይበላሽ።
5: አባ እማ ወዴት ልንሄድ ነው?
6: እንዴ ጎረቤቴ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
7: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
8: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
9: ወይኔ እኔ ነው የራበኝ። ምንም አልሰራውም ግን
10: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽኝ?
9: አንቺ ከደወልሽልኝ በኋላ ነው የሰራሁት።
10: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
9: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
10: ጥብሱ፣ ቀይ ወጡ፣ ክትፎም ሶሲ ሲያየ ነው?
9: አዎ ለአበሳሰልም በጣም ቀላል ነው።
10: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
9: በዛ ላይ በፕሮቲን የበለጸገ ነው።
10: እሺ የት ነው የማገኘው?
9: በየሱቁና ሱፐርማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
10: ባለሱቅ ሶሲ ሶያ ስጠኝ
11: አለ በድቃቁ ባንኳሩ
10: ሁለቱንም አይነት ስጠኝ
7: እንት ያንማ ከገጠር እስከ ከተማ ጭራሩ ሰብረን በኩበት ጋግረን በጪስ ታፍነን አዳል ስናፍቅ ኖረናል በሻማና ፋኑስ ሌቱን በኩራዝ አድረናል ዋላም የግድብ መሰረት ተጣለ ወንዝ በሉጋም ታሰረ ጨለማ ላይ ከተታወጀ የብርሃን ድል ተበሰረ እኛም በበኩላችን ባደራና ኃላፊነታችን የምንጨውን ተረከበን ተራራ ሸለቆ አቋርጦ የመብራት ምሰሶ ተተክሏል በመላ ሀገሪቱ ኃይልና ብርሃን ተዳርሷል ኢትዮጵያን ጸዳ ለማልበስ የብርሃን ጉዞ ቀጥሏል እንኳን ለ2019 አዲስ ዓመት በሰላም አደረሳችሁ አሁንም ገጠሩን ይበልጥ አድምቀን ከተማውን በብርሃን አፍለቅልቀን በዘመን አሰራር የኢትዮጵያን አድማስ እናነጋለን የብርሃን ዘመን ይሁንላችሁ የኢትዮጵያ ኤሌክትሪክ አገልግሎት
4: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራ ፍጠሩ እንደዛ ስለቀስ እቃዎች እንዳይበላሹ
5: አባ እማ ወዴት ልንሄድ ነው
6: እንዴ ጎረቤቴ ወዴት ነው
4: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ እርሶስ ወደ ራስዎ ቤት ሊገባ አላሰቡ ያቀን ሩቅ አይደለም ያወቀ ተጠቀመ እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል ልብ ይበሉ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር
12: ስለኛ ፋሽን ነው ቤት በብስራት
13: ዋናደረሰን ቡና ኢንሹራንስ አክሲዮን ማህበር ለመላው ኢትዮጵያውያን በሙሉ እንኳን ለአዲሱ ዓመት በሰላም አደረሳችሁ ይላል አዲሱ ዓመት የሰላምና የጤና እንዲሆንላችሁ መልካም ምኞቱን ይገልጻል ኩባንያችን ባስተማማኝ የተከፈለ ካፒታል የንብረትና የህይወት ኢንሹራንስ ሽፋን ከፈጣን የካሳ መስተንግዶ ጋር ዘመናዊ በሆነ የቴክኖሎጂ አሰራር በመታገዝ በአዲስ አበባና በክልል ከተሞች በሚገኙ ቅርንጫፎች አማካኝነት ለህብረተሰባችን የተሟላ አገልግሎት እየሰጠ ይገኛል ቡና ኢንሹራንስ ለህይወቶና ለንብረቶ በሚሰጠው ዋስትና ዘላቂ ሰላም እንዲሰማው ሲገለጽ ታላቅ ኩራት ይሰማዋል አድራሻችን አፍሪካ ህብረት አጠገብ ከሚገኘው ዋና መስሪያ ቤት በተጨማሪ በአዲስ አበባና በክልል ከተሞች ባሉ ቅርንጫፎቻችን ቀልጣፋ አገልግሎት ማግኘት ይችላሉ ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንንና ድረገጻችንን በመጎብኘት የተሟላ መረጃ ያገኙ ልዩነታችን አገልግሎታችን ቡና ኢንሹራንስ አክሲዮን ማህበር መልካም አዲስ ዓመት
14: ጓና ደረሰን ጓና ደረሰን
15: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል ለግንባታው በትስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርቲፊኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ በሚሸፍነው ካሬ ብዛት ከፍተኛ መሆኑ በነጻቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል ታይም ጂፕሰም የሚያመርታቸው ምርቶች ጭም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታው ለቀለም ዝግጁ ስለሚያደርግ አላስፈላጊ ሲሚንቶ ያሽዋ ወጪ ብሎም የጊዜ ብክነት ይገላግሎታል እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ ለበለጠ መረጃ በ0943 575757 ወይም በ6774 አጭር መስመር ይደውሉልን ታይም ጂፕሰም የግንባታው
16: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

0: ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን፣ እንዴት አረፈዳችሁ? ይህ ብስራት ስፖርት ነው። የዕለተ ሐሙስ ፕሮግራማችን ተጀምሯል። እስከ 5 ሰዓት ድረስ ቆይታውን ከእናንተ ጋር ያደርጋል። እናንተም ብስራት ስፖርትን እያደመጣችሁ አብራችሁ እንድትቆዩ በአክብሮት ምንጋብዘው። የፕሮግራሙ አዘጋጅ መንሱር አብዱል ቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ፣ አጋሮቻችንም እስከ ፕሮግራማችን ፍጻሜ ከኛ ጋር ናቸው።
1: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ረሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዎች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ፣ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901 83 68 58 ላይ ደውሉ። ዋናው ወደፊት።
2: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ፣ በአይሶ የምግብ ደህንነት ስርዓት የተረጋገጠ፣ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ
1: ንጽህናን በተፈጥሯዊ መንገድ የምንጠብቅበት አዲስ አጋር አግኝተናል። ክሊዮፓትራ ሳሙና ከተፈጥሯዊ ንጥረ ነገሮች ተዘጋጅቶ በሽታ አምጪ ባክቴሪያዎችን የሚከላከል ልዩ ሳሙና። ክሊዮፓትራ ሳሙና ከጠቢባን ንጽህና ውበት፣ ውበትም ንጽህና ነው። ክሊዮፓትራ ሳሙና። ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር
3: ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንች ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ።
1: ሶራምባ ሆቴል የብስራት ስፖርት አጋራችን ነው። ለደንበኞቹ ምቾት ሁሌም የሚጨነቀው ሶራምባ ሆቴል ሁሉንም በአንድ የያዘ በደንበኞች ዘንድ በጣም ከሚወደደው የባህል ምግብ አዳራሻችን ምግቡ፣ መጠጡና የባህል ሙዚቃ ምሽት፣ እጅግ ዘመናዊ ጂምናዚየማችን ሁሉንም ያሟላ መሳሪያዎችን የያዘ ሰውነቶን በስፖርት የሚያነቁበት ዘመናዊ የጂም ቦታ ሲሆን ውብና መጨረሻ ፎቅ ሰገነት ላይ ባለው የመዋኛ ስፍራችን መጥተው ይዝናኑ። የሳውና ስቲም፣ የሞሮኮ ባዝ እንዲሁም የውበት ሳሎኖቻችን ለሴቶችም ለወንዶችም በሶራምባ ያገኛሉ። ለሰርግና ለተለያዩ ፕሮግራሞች የሚሆኑ የተንጣለሉ አዳራሾቻችን በበቂ ሁኔታ ዝግጁ ናቸው። ወደ ሶራምባ ይምጡ፣ መንፈሶንም ያድሱ። አድራሻችን 0 ኪሎ ሜትር ከሚኒክ አደባባይ ከፍ ብሎ ሶራምባ ሆቴል። ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማከፋፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር።
4: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
5: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ ምክንያቱም ዛሬም እድሉ በእጅህ ነው አልማህም እንደገና ያዝ ተነሳ ሞክር

በ18 የጎል ሙከራዎች ተሞክሮበት በብዙ የግልና የቡድን ስህተቶች ከካራባው ካፕ ውጪ ሆነ። በ2025-26 የውድድር ዘመን ተመሳሳይ ታሪክ ተጽፏል። እዛ ጋር ልዩነቱ ታች ዲቪዚዮን የሚወዳደረው ግሪምስቢ ታውን የተባለ የአንድ ሚጢጢ እንግሊዛዊት ከተማ ክለብ ነበር ከውድድር ያስወጣው። ትልቁን ማን ዩናይትድን የገነደሰ ትንሽ ቡድን ተብሎ ተዘመረለት። ደጋፊው ደረቱን ነፍቶ በአደባባይ ላይ ይሄንን ጥቁር ዴቪል በጠጠር ጣል ነው እያሉ ፎክረዋል። የግሪምስቢ ማሸነፉ ሳይሆን እዛ ጋ ግን በእለቱ ትልቁ ርዕስ የነበረው ማንቸስተር ዩናይትድ መሸነፉ ነው። አንዱ ከሌላው ጋር የተያዘ ሊሆን ይችላል፣ ግን ይበልጥ ሄድላይን ተደርጎ ስፖትላይቱ ትርኢቱን ይበልጥ እንድናይ የሚያሳየን የጣሪያው መብራት የበለጠ ያንጸባረቀው ግን ትልቁ ዩናይትድ መውደቁ ላይ ነበር። ትንሹ ማሸነፉ ሳይሆን እና ያ ታሪክ 13 ወራት ሆኖ እንደገና በሌላ መልኩ ደግሞ ታሪክ ራሱን ደገመ። በመጀመሪያው ካራባው ጨዋታ ዩናይትድ ተባረረ ከውድድር፣ የሁለት ጎል መሪነት ተቀለበሰ። ይሄኛው የባሰ የሚሆነው በግማሽ ክፍለ ዘመን ታሪክ ሬድ ዴቪልስ እስከ ረፍት 2-0 እየመሩ እስከ ረፍት መቃረቢያ ድረስ እንደዚህ ሲሆኑ ታይቶ አይታወቅም። እንደዛ ይላል እንግዲህ ታሪካዊ ስታትስ የሚመዙ እነ ኦፕታ። ታሪክ ሳይሆን ግን ወቅታዊ ፐርፎርማንስ ላይ ትኩረት እናድርግ ከተባለ የደጋፊው ተቃውሞ፣ የደጋፊው ዘንድ ያለውን ፍረስትሬሽን በትንሽ ነገር እንደው ለተጫዋቾች ለአሰልጣኝ የሚያጨበጭብ ደጋፊ ልክ ፊሽካ ሲነፋ ውይ ሲል ተቃውሞው የሚነግረን መልእክት አለ። ለመጀመሪያ ጊዜ አይደለም። በጨዋታ መካከለም ጩኸቶች ነበሩ። የደጋፊዎች ተስፋ የመቁረጥ የቁጣ ቃላትም ሲወረወሩ ነበር። ማጉረምረሙ በጨዋታ ማብቂያ ብቻ አይደለም፣ የጨዋታው ማብቂያ ማሳረጊያው ነበረ። በጋራ ከፍ ባለ ድምፅ ነው ተቃውሞ የተሰማው። ግን በጨዋታ መካከል ማጉረምረምና መቆዘም በዩናይትድ ደጋፊዎች ዘንድ በኦልድ ትራፎርድ ትላንትና ታይቷል። አይንህ እያየ የተገነባው ሲፈርስ እንዴት አትቆዝም? እስከ መቼ ድረስ በቃ በተስፋ ጀምረ በውድቀት ትጨርሳል? አንዴ እኮ ቢሆን ችግር የለው። ለ13 ዓመታት የዩናይትድ ደጋፊዎች እንደዚህ ካለው እውነታ ጋር አብረው መኖር አልቻሉ። ምክንያቱም ድል ለምደዋል፣ ክብርን ያውቃሉ። ከፍ ባለ አልቲቲዩድ ላይ መብረርን የሚያውቁ አሁን ከመሬት መነሳት ሲያቅታቸው ይሄ ዘመን መቼ ነው የሚያበቃው? አረ ወዴት እየሄድን ነው እያሉ ማህበራዊ ሚዲያውን አጨናንቀውታል። በተለይ በውጭ ዓለም በዛው በእንግሊዝ አካባቢ ያሉ ደጋፊዎች፣ ተከላካይ ክፍሉ የደጋፊውን ቆሽት ነው ያሳረረው። አልተገነባም፣ በጫና ይበታተናል፣ እርስ በርሱ አይናበብም፣ መንፈሰ ጠንካራነት ይጎለዋል፣ አልተደራጀም። በአጠቃላይ በማህበራዊ ሚዲያው ላይ የሚሰነዘሩ አስተያየቶች እውነትነት አላቸው። እኔ እንደ ማንቸስተር ዩናይትድ ደጋፊዎች ግን ምክንያታዊ አላየሁም። እውነት ለመናገር ያው የሰማችኋቸው አስተያየቶች አሁን በሌሎች ደጋፊዎች ዘንድ ስለ ራሳቸው በዚህ መልኩ ይናገራሉ ብዬ አላስብም። የዩናይትድ ደጋፊዎች የቡድናቸውን ውድቀት አይሸፋፍኑ፣ አምነው በይፋ ይናገሩታል። ይሄ እንግዲህ ላለፉት 13 ዓመታት ሲደጋገም አሁንም ቶናቸው አልቀነሰም እና ይሄ ነገር ቀጥ እዛ ኦልድ ትራፎርድ ያለው የደጋፊዎች ስሜት ነጸብራቅ ነው። በመላው ዓለም ያለው ተመሳሳይነት አለ። አይ ክብርን ያውቁታል በጣም ከፍ ብሎ ብዙ ጊዜ መቆየትን ያንን የክብር ከፍታ በደንብ ያውቁታል፣ ትልቅነትን ያውቁታል። እና ይሄ ነገር
አሁን በውድቀት ታሪክ ሲቀየር

ውድቀቱ ያለ ምክንያት የመጣ ነው በሚል በሆነ ሰበብ ላይ ተንጠላጥለው የሚናገሩት አይደለም። ሰበብ ስላችሁ ወይ ዳኝነት ወይ እንደዛ ስለሆነ ወይ እንደዚህ ተመልከቱ። የደርቢው ጨዋታ ላይ ራሱ የዳኞቹ አለቃ ሳይቀር ተቋሙ ይቅርታ ማንቸስተር ዩናይትድ እኛ የዳኝነት ስህተት ፈጽመናል፣ አንዱ ጎል የተቆጠረው በስህተት ነው አምነናል፣ ይቅርታ አድርጉልን ተብሎ እንኳን የዩናይትድ ደጋፊዎች አይ በዳኛ ችግር ነው የተሸነፍ ነው አላሉ፣ ኖ የራሳችን ድክመት ነው እያሉ ቡድኑን ሲወቅሱ ነበር። እና ይሄ ሌላ አይነት ሜንታሊቲ ነው። እና ብዙ ጊዜ ያው ለማንቸስተር ዩናይትድ ንጽጽር ሁሉ ከፈርጉሰን ዘመን ጋር ባለ ነው በዚያ ውጤት ስለሆነ ከዛ በኋላ የመጡ አሰልጣኞች ሁሉ ከዚያ በላይ ለማምረት ተቸግረዋል። ከሚጠበቅባቸው በታች ናቸው ሁሉ ጊዜ። አዛውንቱ አሰልጣኝ ስታንዳርዱን ወደ ላይ ሰቅለው ተሄደዋል። ተንጠራርቶ የሚነካው እንኳን አልተገኘም። ስለዚህ ደጋፊው ያውቃል ያኔ ለምን እንደዚያ ሆነ፣ አሁን ለምን እንደዚህ ሆነ። ይሄ በዝቢ ቤብስ የሚል አንድ ደጋፊዎች ትዊተር ፔጅ አለ። እዛ ላይ ዲዮጎ ዳሎን የትላንትናውን ደካማ ብቃት ሲያማርሩ ምን ብለው ጽፈዋል መሰላችሁ? ሲቲ አሉ፣ ማንቸስተር ሲቲ ሮድሪን ባጣበት የዝውውር ወቅት 300 ሚሊዮን ፓውንድ ገደማ አፍስሶ ተተኪዎቹን አስፈረመ። እኛ ግን ከአስር ዓመታት በኋላ እንኳን ገና ለኤቭራና ለቫሌንሲያ ተተኪዎቻቸውን አላገኘንም። ጎረቤታችን እንዴት እንደሚሰራ ተመልከቱ፣ እኛ ግን ያው አስር ዓመት ፈጅቶብናል እያለ እውነትም የሲቲን ሚድፊልድ ስትመለከቱ ሮድሪ ወጣባቸው። በአንድ ዊንዶ ወደ 300 ሚሊዮን ገደማን ያወጡት ሚድፊልዱን መልሶ ለማጠናከር። ምክንያቱም ሮድሪን መተካት ከባድ ስራ እንደሆነ ስለሚያውቁ ሮድሪን ለመተካት ባሎንዶርን ተጫዋች መተካት የመተካት ከባድነትን በአንድ ተጫዋች ላይ እንዲንጠላጠል አላደረጉ እንደ መፍትሄ። ይልቅስ ቦታውን በሶስት ቨርሳታይል ተጫዋቾች በአሁን ተጫዋች በወደፊት ተጫዋች እና ኦልትራፎርድ ላይ መጥተው እዛ ቦታ ላይ የበላይ ሆነው በምንም በሉት በምንም አሸንፈው በድል አድራጊነት ተመልሰዋል። ይኸው የፕሪሚየር ሊጉን ሰንጠረዥ ተመልከቱ። ሮድሪ እና ቤርናርዶ ሲልቫ እና ራሱ ፔፕ ጋርዲዮላ ከለቀቀ በኋላ እንኳን አትሊስት ቢያንስ በሲዝኑ መጀመሪያ ላይ ሁሉንም ጨዋታ አሸንፈው ይኸው በነጥብ ከአርሰናል ጋር እኩል ናቸው ላይ እና የበዝቢ ቤብስ ትዊት የሚያሳየው ጉዳዩ የማይክል ካሪክ ብቻ እንዳልሆነ ነው። አንድ አድማጫችን ቅድም ካስደመጥኳቸው አስተያየቶች በአንዱ ላይ እንደገለጸው እንደዚህ አይነት አስተዳደር አሰልጣኝ ቢቀይር ታጥቦ ጭቃ ነው ያው ነው። የሆነ ምንድን ነው የመፍጨርጨር አለ አይደለ? ሁልጊዜ የመታተር ግን ደግሞ ውጤትን ያለማግኘት በእንደዚህ አይነት መዘውር ውስጥ ነው እየተሽከረከራል። የሆነ ሮል ኮስተር ውስጥ ገብቷል። እና ብራይተን የካሪክን መከላከያ መስመር ትላንት ቡሊ ሲያደርግ አይደለ ያመሸው፣ በተለይ ሁለተኛው ግማሽ ላይ ልክ እንዴት ነው አንድ ካነበብኳቸው መጽሐፍት አንዱ ላይ ምን ይላል መሰላችሁ? አንድ ምሳሌ ልግለጽላችሁ። ቆይ ደስ የሚለኝ ምሳሌ ተጽፎ አይቻለሁ። የአሪኤል ሻሮን መጽሐፍ በጣም ትልቅ ዳጎስ ያለ ልጃቸው የጻፉ እና ገጠር ውስጥ ከብቶች ነበሩን፣ የሆነ ራንች ነበራቸው እና እዛ ከብቶች ነበሩን በሰፊ ጓሯችን ውስጥ አለ። እና እነዛ ከብቶች የሚያግዳቸው ስለማይኖር በትልቅ በቃ በታጠረ ግቢ ውስጥ ነው ያሉት። የታጠረው ግቢ ወይ በግንብ አጥር አይደለም፣ በኤሌክትሪክ አጥር ነው የታጠረው። እና እዛ ውስጥ እንደ ልብ ወዲያ ወዲህ ይላሉ። ነገር ግን ወደ ሽቦ ሲጠጉ ኤሌክትሪኩ ስለሚነዝራቸው ይመለሳሉ። ሽቦን ይፈሩታል።
ስለዚህ ብዙ ጊዜ አቀማመጣቸው ከብቶቹ ከሽቦ ራቅ ባለ ሁኔታ ነው ሰብሰብ የሚሉት። ወደ ሽቦ ጠጋ ካሉ ስለሚነዝራቸው ይመለሳሉ። ነገር ግን ኤሌክትሪክ ከሌለው ንዝረቱ ከሌለ ወደ ሽቦ ሲጠጉ ሽቦ ምንም እንደማያረጋቸው ሲያውቁ ይደፍሩታል ሽቦ። ከዛ በኋላ ገንድ ሰቱሉ ሊሄዱ ይችላሉ። ይሄ በሌላ ምሳሌ ቀረበ ነው በአንድ ጦርነት ታሪክ ላይ እዛ ላይ አባቱ የተናገሩትን ያቀረበው ነው ልጅ ይጻፍ። እዚህ ጋር የብራይተን የትላንትና ማጥቃት ለዩናይትድ ተከላካይ ልክ እንዴት ነው? የዩናይትድ ተከላካይ እንደ ኤሌክትሪካ አጥርቁ ጠሩት። መጀመሪያ ላይ ብራይተኖች ተቸግረዋል። በአስር ደቂቃ አጣድፈዋቸው ምርጥ ምርጥ ጎል አስቆጠሩባቸው። ሺያን ላሴ የሚባለው የአካዳሚ ልጅ ያስቆጠረው ጎል ጨዋታውን ያላያችሁ ካላችሁ መልሳችሁ እዩት በሃይላይት ወይ በምን። ዩናይትድ ትላንት አሸንፎ ቢሆን ኖሮ ትልቁ ሄድላይን ያው ትላንትና ጄጄ ጋብሪኤል ልልቀቅ አለ፣ ዛሬ ደግሞ ሌላ የአካዳሚ ውጤት ደግሞ እንዲህ አይነት ስራ ይሰራል። እንደዚህ ያለ ያው የብሩኖ ቦታ ላይ የሚጫወት ተተኪ ብሩኖ ትላንት ቋሚ አልነበረምና እንደዚህ አይነት ሌላ የአካዳሚ እንቁ ደግሞ ዩናይትድ አለው የሚል ይሆን ነበር። ግን ውጤቱ ውድ አድማጮች ያ ድንቅ ጎል ያ ድንቅ የአካዳሚ ልጅ ተረክ የጋን ውስጥ መብራት ሆኖ ነው የቀረው። በቃ በቡድኑ የመጨረሻ የውድቀት ጨለማ ውስጥ ያን የመሰለ የሚያብረቀርቅ የሚያበራ ጎል ተዳፍኖ ቀረ። ስለዚህ ጨዋታው ሲጠናቀቅ ስለ ዩናይትድ ሽንፈት፣ ውድቀት፣ መጪው ጊዜ እንዴት ሊሆን ይችላል፣ ማይክል ካሪክስ ምናምን ምናምን የሚደርስ እናነሳ ዘንድ ተገደድ። እኔ መጀመሪያ 10 ደቂቃ ላይ ዩናይትዶች አጣድፈዋቸው ብራይተኖችን 2-0 መምራት ጀመሩ። ብራይተኖች ቀስ እያሉ ለማንሰራራት ሞከሩ፣ ቀስ እያሉ። ከዚያ ቅድም እንደሰጠኋችሁ ምሳሌ የማንቸስተር ዩናይትድን የኤሌክትሪክ አጥር ጠጋ ጠጋ ሲሉት ንዝረት የለውም። ደፈሩት፣ ገነዳደሱት፣ ሶስት አስቆጠሩበት። ይኸው እንግዲህ ከጨዋታው በኋላ ተከላካይ ክፍሉ አንዱ ተተቺ ሆኖ ማይክል ካሪክንም የሚያስተቸው ነገር ቢያንስ ኦርጋናይዝድ የሆነ ዲፌንስ መስራት አትችልም ወይ? ዋት ደ ሄል ኢዝ ጎይንግ ኦን? እንደዛ ተብሎ እንዲጠየቅ አደረገ። ኦኬ፣ የተሰጠህ ሪሶርስ ከቡድን አንጻር በቂ ባይሆንም እሱን እንረዳለን፣ ግን ቢያንስ ተከላካይ ክፍል እንዲሰራል ወይ? ያን ያህል ካልተጋነነ ተጋጣሚ ጋር እንደዚህ። ይሄ ደግሞ የዛሬ ውድቀትህ ብቻ ነው ወይ? ሰሞኑን ሁሉ ተከላካይ ክፍልም ቡድኑ እንደ ቡድን የመከላከል ብቃት ሁሉ የተልፈሰፈሰ ነው፣ ዲስኦርጋናይዝድ ነው። ይሄንን እንደዚህ የተቆራረጠ የተበጣጠሰ መግባባት የሌለውን ቡድን መከላከል ለመተቸት ማንን ነው ማን ላይ ነው ጣት መጠቆም የሚገባው? አንተ ላይ። ይሄ አሰልጣኝ ስራ ውጤት። የግራ ክንፍ አጥቂ የግራ መስመር ተከላካይ አላመጡለትም ብለን በአለቆቹን እንደወቀስን ሁሉ እዚህ ጋር ግን የእሱ ስራ ነው። አሁን ቆይ ምን አሉ መሰላችሁ የብራይተኑ አሰልጣኝ የብራይተኑ አሰልጣኝ ከጨዋታው በኋላ ምን አለ መሰላችሁ? ወጣቱ አሰልጣኝ መሰረታዊ ነገሮችን በመስራት በኩል ተሳክቶልሽ ነበር፣ ቤዚክስ ላይ ሁሉን ትክክል ሰርተናል። መሰረታዊ ሆኑ አሁን የተወሳሰበ ምን ያለ ጉዳይ አይደል? ፉትቦል የራሱ የሆነ መሰረታዊ ጉዳዮች አሉ። ታክቲካል ሀሳቦች ከሆኑ መሰረታዊ መነሻዎች አሉ። መከላከል ማጥቃትም እንደዚሁ። ግን ሃርዝለር ከጨዋታው በኋላ ሲናገሩ ቤዚክስ ላይ ሁሉን ነገር አሳምረን ስለሰራን ነው አሉ። ይሄ እኮ ስለ ራሳቸው ብቻ አያወራም። ይሄ ስለ ራሳቸው ስለ ብራይተን ጥንካሬ ብቻ አያወራም፣ ስለ ዩናይትድም አሳሳቢ ድክመትም ይናገራል። ቤዚክስ ላይ ብራይተን መሰራት ያለበትን የሚሰራ ከሆነ የዩናይትድ ተጫዋቾችና አሰልጣኞች እነዛን ቤዚክስ አያውቋቸውም ወይ? ያውቋቸዋል። ጠንቅቀው ነው የሚያውቋቸው። የሆነ ሰሚ ፕሮፌሽናል ወይ አማተር አይደሉም። እነዛ ቤዚክስን ቤዚክስ የሆኑ ጉዳዮች ላይ ተጋጣሚ የሚሰራው ነገር ትክክል ከሆነ አንተ ቤዚክስን በመከላከል በኩል ደግሞ ትክክል አልሰራህም ማለት ነው። ያልተወሳሰበ መሰረታዊ በሆኑ ጉዳዮች ላይ ዩናይትድ ትላንት ውድቀትን የገጠመው አያችሁ። ካሪክ ተጠያቂ ነው
የምልባቸው ምክንያቶች አንድ ባንድ ምዘረዝር ከሆነ አንዱ ይሄ ነው። ጨዋታው ላይ ያለ ቡድኑ የተሰራበት መንገድ፣ የቡድኑ አደረጃጀት፣ አወቃቀር፣ ታክቲካል አቀራረብ፣ ስነ ልቦናዊ መነሳሳት፣ ይሄ ሁሉ በአሰልጣኙ ላይ ያተኮረ ነው ወይ? የቡድኑን ፊዚካሊቲ ኢንቴንሲቲ ትኩረት ማጣት ምናምን ካለ ይሄ ሁሉ የአሰልጣኝ ጉዳይ። ትኩረት ማጣት በአንዳንድ ተጫዋቾች አሰልጣኝ በማይወቀስበት መልኩ ሊታይ ይችላል። ግን እንደ ቡድን ግን ፍዝዝ ካሉ፣ ይሄ ቸልተኝነት ሬክለስነስ ካሳዩ ኬርለስነስ ልበልሽ ካሳዩ ቸልተኝነት ማንቂያ ደውል ይፈልጋል። አሰልጣኝ ነው እዚህ ጋም የተኛውን ማንቃት ያለበት። እና የብራይተን ተከላካይ ቡሊ ሲያረግ ነበረ ዩናይትድን የብራይተን አጥቂ ይቅርታ የዩናይትድን ተከላካይ ቡሊ ሲያረግ ነበረ ምላችሁ ለዚህ ነው። ካራላምፖስ ኮስቱላስ፣ ፓስካል ግሮስ፣ ማክሲም ደኩይፐር 46ኛ 65ኛ እና 70ኛ ደቂቃ ላይ ጎሎችን ሲያስቆጥሩ የሚያቆማቸው የለም ብቻ አይደለም፣ ዩናይትድ በር ከፍቶ ነው ሰፈሩን ያስደፈረው። ግን ለምን በጨዋታው ላይ ብቻ እናተኩር ካልን ያለ ጥርጥር አንድ ነገር አለ፣ ሁላችሁም ልታስተውሉት የምትችሉ። ትላንትና ቀድሞ ሁለት ጎል ማስቆጠሩ ለማንቸስተር ዩናይትድ በረከት ሳይሆን እርግማን የሆነበት። ጎል እኮ በረከት ነው፣ ለእግር ኳስ ማስቆጠር በረከት ነው። አያያዙን ካላወክ ግን ማስቆጠሩ በቃ እርባና ቢስ ይሆንብሃል፣ ሶስት ነጥብ የማያስገኝልህ ጎል ሆኖ ይቀራል። እና እነዚያ ድንቅ ሁለት ጎሎች በጊዜ መቆጠራቸው ዩናይትድ በማለዳ ኢንቴንሲቲውን እንዲያወርድ ምክንያት ሆነዋል። እርግጥ ሰሞኑን ከሃል ሲቲ ጋርም ይሄንን ስል ነበር፣ ልክ ነው። ፊዚካል ጥያቄዎች አሉበት ይሄ ቡድን። ሃል እዛም ሲሮጥ ዩናይትዶች ሚይዙትን የሚጨብጡትን ያጡት። ፊዚካሊ ሲገጫቸው ኢንቴንሲቲውን ከፍ ሲያረጉ ምናምን በምድጃው ላይ ግለቱን ሲጨምሩ ሃሎች ዩናይትዶች ቀለጡ። እና እዚህ ጋር ቸልተኝነት ነው መዘናጋት ነው አላውቅም ይመስላል። ጨዋታን ሳትጨርስ በጊዜ ጨርሻለሁ ብለህ ማሰብ የውድቀት መነሻ ነው። ምናልባት እንደዚህ ብለው አምነው ሊሆን ይችላል ብዬ እንዳምን የሚያደርጉኝ ነገሮች አሉ። ግን በሁሉ ነገር ትክክል መሆን ይከብዳል። እዚህ ጋር ይመስላል ነው ስታዩት፣ ቸልተኝነት ይታያል። ጫና ማድረግ ባትችል እንኳን ከቶ ለምን ጫና ትጋብዛል? ቅድም ከሰጧችሁ ምሳሌ ጋር እኮ ይኸው ተጋጣሚያችሁ መትከሻ ሲለካካ እንደ አንድ ውጤት ሲሰነዝርባችሁ እንደ ጠብ የምትሉ ከሆነ በቃ ከዛ በኋላ ፍርሃት ሁሉ ይቆማል። ያ ፊር ፋክተር ያበቃል። ትደፈራላችሁ በቃ በተደጋጋሚ እንግዲህ ጨዋታው ፊሽካው እስኪነፋ ድረስ መቀጥቀጥ ነው። ይሄ ሲሆን ምንድን ነው እንዴት ነው ሪአክት ማድረግ ያለበት ዩናይትድ? ካሪክ ምን አድርጓል? ምንም። ጭራሽ የፐርፎርማንስ ግራፍ ከኢንቴንሲቲም አንጻር ከትኩረትም አንጻር ከታክቲካዊ ማሻሻያዎችም አንጻር ከመከላከል ከማጥቃትም ብቃት ምዘና እየወረደ ነው የመጣው። ሰዓት በጨመረ ቁጥር ቅብብል ይቆራረጣል። የተበላሸ አጫወት ነበር፣ ተከላካዩ ሲፈረካከስ አይተናል፣ እርጋታውን ሲያጣ ተመልክተናል፣ ኳሶች ይበላሻሉ፣ መግባባት ሲሳናቸው አይተናል። እንደዚህ አይነት ነገር ቆይ ጎል ተራ በተራ ሊሄድ ካልኩኝ የሶስቱንም ስህተቶች ማውራት ይቻላል። ግን ሁለተኛው ጎልን በጣም ኪዩሪየስ ኬዝ ሁለተኛው ዩናይትድ ላይ የገባው ማለት የአቻነቱ ጎል
ነው እሺ ከመጀመሪያው ልጀምር ቆይ ይሄንን ምንም ባነሳ ሁሉም ችግር አለበት ሁሉም ትንተና ይፈልጋል የመጀመሪያው ጎል ላይ ምንድነው የተፈጠረው ከቤንጃሚን ሼሽኮ ከብራይተን ግማሽ ሜዳ ላይ ኳስ ተነጠቀና ኳሱ በግራ በኩል ብራይተኖች አንድ ተጫዋች ኳሱን ነጻ አድርጎ ቀና ብሎ አየ ክሮስ ሊያወጣ ማጥቃት ሊያስጀምር ማለት ነው የት ጋ ነው ያልኳችሁ በሜዳው የግራ ክፍል ጨዋታውን የተመለከታችሁ ባይነ ህሊናችሁ ሪዋይንድ አድርጉት ከዛ ተጫዋቹ ቀና ብሎ ተመለከተና በረጅሙ ከፊት ስጠኝ ለሚለው አጥቂ ሊጥል ነው ለፓስካል ግሮስ ኖ ይቅርታ ለኮስቱላስ የፓስካል ግሮስ ሁለተኛው ጎል ወይ በዛ ሰዓት ላይ ይሄ ክሮስ እንዳይወጣ በቅርብ ርቀት የመከላከል ጫና የማሳደር ቶሎ ቻርጅ የማድረግ ወይም የመሸፈን ኃላፊነት ያለበት ዲዮጎ ዳሎ ነው የዩናይትድ የቀኝ መስመር ተከላካይ አላስተዋላችሁ ከሆነ ምናልባት ያንን ሃይላይት እዚህ ጋር ተመልከቱትና ቀጥ አድርጉት እዚህ ጋር ልክ ኳሱ ከመመታቱ በፊት በዳሎና ክሮሱን በሚያወጣው ተጫዋች መካከል ያለውን ርቀት ተመልከቱ እዚህ ጋር በቃ ዳሎ ስለ ቤቱ ያሰበ ያለ ነው የሚመስለው ስለ ከሜዳው ውጪ ስላለ ጉዳይ ጓደኛው ከፊት ለፊት በትንሽ ርቀት ላይ ቤንጃሚን ሼሽኮ ኳስ ተነጥቋል ሁለት ሶስት ተጫዋቾች አሉ የብራይተን አንደኛው ነፃ አረገው ኳሱንና ማጥቃቱን ለማስጀመር ሲቃጣ ፖርቱጋላዊ ራቅ ብሎ ይመለከተዋል ምንም አይነት ጥረት የለም ልዩነቱን የማጥበብ ስፔስም ያው ጊዜም ቦታም ሰጥቶታል በጊዜና በቦታ ተሸናፊ መሆን የለብህም ተከላካይ ስትሆን በተለይ እዚህ ጋር ዳሎ ምን በቃ ጨዋታው አብቅቷል ምናምን የሚል ነው የሚመስለው የናቀው ይመስላል ደግሞ ኳሱ ምንም አያመጣም በቃ ምን ወይ ቢጥለው እዛ ይወጣል ኳሱ አይነት ነገር ከዛ በረጅሙ ኳሱን ጣለው ኮስቱላስ ከፊት ለፊቱ ማን ያለው አይደን ሄቨን ዩናይትድ ሁለት እኮ ልምድ የሌላቸው የማል ተከላካዮችን ያጣመረው ውድ አድማጮች ትላንትና ልምድ የሌላቸው ሁለት አይደን ሄቨን እና ሌኒ ዮሮ ሁለቱም ወጣቶች ናቸው ሁለቱም ሙሉ ኢንተርናሽናል እንኳን አይደሉም በመጀመሪያ ጨዋታውን ሁኔታውን መናቅ ነበረበት ዩናይትድ ይሄ ውድቀት እኮ የሲዝኑ የመጀመሪያ ውድቀት ወደ ለየለት ቀውስ ወደ ክራይሲስ እኮ ሊያመራ ይችላል እነሱ ይሄ አይጠፋቸውም አርሰናል ከካራባው ካፕ ወጥቶ ቢሆን ኖሮ ያ በቃ ካራባው ካፕን ከ93 ጀምሮ አሸንፎ ያቀመ ምንድን ነው የማይሆን አይሆነውም ይሄ ዋንጫ ተብሎ ፊታችን ወዴት እናዞራለን ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ አይደል ዩናይትድ ግን እዚህ ጋር እንደዛ ተብሎ የሚታለፍ አይደለም አምና የግሪምስቢ ሽንፈት ሃንጎቨሩ አለ አሁንም ከ13 ወራት በኋላ ይሄንን ጨዋታ ማሸነፍ ዩናይትድ ለሰሞነኛው የብቃቱ በብቃቱ ለተጠራጠሩት ኢቭን የፕሪሚየር ሊግ ክለብ ነው ብራይተን አይደል ጨዋታውን አሸንፎ መቀጠሉ ካለፈው ዓመት የተሻለ ነገር ሊሰራ ይችላል የሚል እምነት ሊያሳድር ሁሉ ይችላል እኮ ያለው ሲግኒፊካንስ ከሌላው ጋር የሚነጻጸር አይደል በቃ መውደቅ አልነበረ ይሄን ጨዋታ መሸነፍ አልነበረባችሁ ስለሚመጣው ጊዜ አሁን እንድንጠራጠር ነው የሚያደርግ ለምን ፉልሃምን እሁድ ያስተናግዳል ማነው ፉልሃም ያስተናግዳቸዋል ወደ ክራቭን ኮቴጅ እሁድ ይሄዱና ልብ በሉ ከዚያ በኋላ ኢንተርናሽናል ብሬክ ነው ያለው ያው ክራቭን ኮቴጅ ላይ ካልቀናቸው ማይክል ካሪክ የሚያኝከው ይሄ መራራ የሆነ የሽንፈት ጽዋ አለ ረዘም ላለ ጊዜ አብሯቸው በኢንተርናሽናል ብሬኩ ወቅት ላይ ይቆያል አብሯቸው ይሄ ነገር ከኢንተርናሽናል ብሬክ መልስም ታርሞ ይመጣል ብለን አናስብ በፉልሃም የሆነ በቃ ተአምራዊ ፐርፎርማንስ አሳይቶ አሸንፎ መውጣት አለባቸው ወይ አትሊስት ማሸነፍ አለባቸው
ትላንትም ከጨዋታ በኋላ ደግሞ ደጋግሞ በኋላ ገልጿል ደግሞ በደጋግሞ ሲናገር የነበረው በቃ አሁን ወደ ማሸነፍ መመለስ አለብን የሚል ነው ካሪክ እና ለጨዋታው የተሰጠው ትኩረት አይዘር ንቀት ነው አለበለዚያ ደግሞ ተጫዋቾቹ በጣም ተዘናክተዋል እቺ የመጀመሪያ ጎል ለዚህ ማሳያ ናት ተመልከቱ 2-0 ይመራ ነበር ቡድኑ አንድ ጎል አስቆጠርክ ማለት ዴፊሲቱን በ50% ቀነስከው ማለት ከዛ ለአንድ ጎል ነው የሚሮጠው ተጋጣሚ ያን አንድ ጎል ካገኘ ውርድ ለራስ ስነ ልቦና የበላይነት ይዝብሃል ሁለት ጎል አስተማማኝ ነው ከአንድ ይልቅ ከአንድ ልዩነት ሁለት አስተማማኝ ዴን ለመለስ ወደ ኳሱ ወደ ጎሉ ሄቨን ከኮስቱላስ ጋር ነው የተገናኘው እስቲ ሄቨን እንዴት እንደተከላከለ በቅርብ ርቀት እንኳን እኮ አይከተለውም መዝራዊ ምን እየሰራ ነው ዳሎ ዮሮ ሄቨን መዝራዊ የባክስሪውን ሼፕ ተመልከቱት በመጀመሪያ ግን ተጠያቂ የሚሆነው ክሮሱ እንዳይወጣ ቀጥሎ የሚሆነው ሁኔታ ምንም ይሁን አንተ ራስን ኃላፊነት መወጣት አለብህ በሚለው መርህ ዳሎ ነበር ማቆም የነበረበት ዳሎ የሰጠው ስፔስ ተጫዋቹ እንደው ቀስ ብሎ አስቦ በቃ የሆነ ፓርክ ውስጥ እንዳለ ሰው አስቦ ተዝናንቶ አውጥቶ አውርዶ ኳስ እንዲያቀብል ያደረገው ከዛ ዞር ብሎ ይመለከታል ሄቨንን መከራ አልማራቸውም ታዲያ ኮስቱላስ ድሉን ተጠቀመበት ሁለላንድ ከዛ ሁለተኛው ጎል የአቻነቱ ጎል ሲቆጠር እዛ ጋር ደግሞ አሁንም ቤንጃሚን ሼሽኮ እዚህ ውስጥ ተሳትፎ አለበት ተከላካዩ እንደነገሩ ግብ ጠባቂው ለዳሎ ሰጠው ዳሎ ምንድነው ቆይ ክሊር ማድረግ ነው ወይስ ማጥቃትን ማስጀመር እንደይታችሁ ብቻ ረጅም ኳስ ለአጥቂው ጣለ ለሼሽኮ አጥቂው ፊቱን አዙሮ መጥቷል ወደዚህ ወደ ራሱ ግማሽ ሜዳ ዳሎ ምንድነው ክሊር ያረገው ነው ወይስ ክሊር ያረገው ነው እንዳትሉ አቅጣጫው ወደ ሼሽኮ ነው ኳሱ የሚሄደው አይ ማጥቃትን ሊያስጀምር ነው እንዳትሉት ከበስተጀርባ ነው የሚጣለው እንጂ ከፊት አይጣልም ከፊት ከጣልክለት ማቀበል ነው አይደል ባየር ላይ ከመጣ ግን ለሰከንድ ቦል አይመስልኝም ከዚያ ምን ሆነ ሉካ ቡስኮቪች የተባለው የብራይተን ተጫዋች ተከላካይ ማል ተከላካይ ነው ሼሽኮን ማርክ አርጎት ነበር እዚያ ጋር አይ ቲንክ እሱ መሰለኝ በቴስታ የመጣው የሼሽኮ አይመስልኝም የሱ ነው ደጋግሜ አይቼዋለሁ እና ከሼሽኮ ጭንቅላት ላይ ነው ልክ 50-50 ኳስ በሚመስል መልኩ ግን ደግሞ ሁለቱም መሬት እንደረገጡ ነው አልተነሱም አየር ላይ አይደለም በቴስታ በጭንቅላት ቡስኮቪች ኳሱን ለብራይተን አጥቂዎች ሲሰጥ አሲስት እኮ ነው የሆነው ቀጥታ ፓስካል ግሮስ ጋር ነው የደረሰው ፍጹም ቅጣት መሳጥን ውስጥ እና እዛ ጋር ደግሞ ፖዝ አድርጉትና ውድ አድማጮች አቤት ቲቪ ቢሆን የፕሮግራም ጥሩ ነበር ፖዝ አድርጉትና በሁለቱ የመሃል ተከላካዮች በሄቨንና በዮሮ መካከል ያለውን ርቀት ይዩት በቃ የሉም በቦታው በመካከላቸው የተፈጠረው ስፔስ ሰፊ ይሄ ሁሉ ዮሮን ሄቨንን አይደለም እኔ የምወቅሰው ስልጠናውን እንደዚህ ባለ ያልታሰበ ፈጣን ሽግግር ላይ በቃ በቀላሉ መልሶ ቦታቸው መያዝ የሚችሉ አይደሉም ሁለተኛው ጎል ተቆጠረና በቃ የበለጠ ብራይተን የልብ ልብ አገኘ እዚህ ጋር መረዳት የሚቻለው ብራይተኖች የተረዱት አይ የዩናይትድን ተከላካይ እኮ ጫን በለው እንጂ የሽቦ አጥር ኤሌክትሪክ የለው አይነዝርም ደርምሰው ታልፋል እንደው ኤሌክትሪክ አጥር ተብሎ በየሰፈሩ እንደምናየው አይ ሽቦ ከቧጨረ መርዝነት አለው ይባላል መጀመሪያ ግን የሚፈራው ሌባ ምንድነው ኤሌክትሪክ ይኖረው ይሆን ወይ ኤሌክትሪክ አደገኛ ምልክት እንጠለጠልበታል አይደል ህግ ነው ኤሌክትሪክ ባይኖረው እንኳን አይቧጭረኛል ብለ ታስባል ነገር ግን ሁለቱም ካላደረገ አጥሩ ለስብ ነው ያለው ኤሌክትሪክ አጥር ዴንጀረስ ዴንጀር ተብሎ
የአጽሙ ምልክት አለበት እንጂ ምንም አይገልህም ማለት ነው። የዩናይትድ ተከላካይ ተብሎ እዚህ ጋር በዚህ መልኩ የበበለጠ መደራጀትና ይጫወታል ብለው ሲያስቡ ብራይተኖች ቀስ እያሉ ሲሞክሩት ወይ አይዋጭር ወይ ንዝረት የለም። ስለዚህ ምን ማድረግ አለበት ብራይተን? ያንን ፕሬሲንጋቸውን ማጣደፍ ነው ያለባቸው። ሄቨንና ዮሮ ፊዚካሊ ብራይተኖች ሲፈትኗቸው ይሸበራሉ፣ መረጋጋት አይችሉም። ልምድም የለማ እዚህ ጋር እኮ አንደኛው ልምድ ቢኖሮ አንደኛውን መሀል ተከላካይ ቦታ በጣም የመከላከል እምብርት ነው፣ ወሳኝ ቦታ ነው። ግን በመዝራዊና በዳሎ ነው የታጀቡት። የእነሱ ልምድ ከፍ ያለ ነው፣ ግን ምንም የፈየደው ነገር የለም። ለሄቨንና ዮሮ መረጋጋት አልፈጠርም፣ ወይ አማካዮቹ ልዩነቱን አላጠበውም በዚህ አስቸጋሪ የጨዋታ ክፍለ ጊዜ። እና ዩናይትድ እንዳጀማመሩ አልነበረም ትላንት። ሞቅ ያለ አጀማመር ጀመረ፣ ጠፋ። ከዛ ብራይተኖች ፕሬስ ሲያደርጉ ዩናይትድ እየተፈታ እየተፍረከረከ መጣ። ብራይተኖች መፍራት አቆሙ ማለት ነው በቃ። ስለዚህ አሰልጣኙ ወጡና አይ መሰረታዊ የሆኑ ጉዳዮችን በደንብ ስለሰራ ነው አሉ። አንድ ጋዜጠኛ ትዝብቱን ሲጽፍ ምን አለ መሰላችሁ? ሄቨን ዘ አትሌቲክ ላይ ነው ያነበብኩት። ሄቨን በራሱ የሜዳ ጫፍ መስመር አቅራቢያ የቅጣት ምት ለማግኘት ሲል በትንሽ ተች ተነካሁ ብሎ እንኳን መሬት ላይ ሲወድቅ ይታይ ነበረ። ዮሮ ደግሞ እምብዛም በማይሳኩ አደገኛና አጫጭር ኳሶች ላይ ለመቀበል ሲሞክር ይታይ ነበር። ልክ አይደለም ውሳኔዎቻቸው፣ ልክ አይደሉ። እና ማይክል ካሪክ ድረ ጨዋታ ምን አለ? የደጋፊዎችን ስሜት ሙሉ ለሙሉ እረዳዋለሁ፣ ልንቀበለውም ይገባል። ስህተቱ የኔ ነው። እንደ ቡድን ምን እንመስላለን? እንዴት ነው የምንጫወተው? ምን ውጤት አግኝተናል? ሁሉም የኔ ኃላፊነት ነው። ኃላፊነቱን እወስዳለሁ። ምስጋናውን የምቀበለውን ያህል ትችቱንም ብስጭቱንም እቀበላለሁ አለ። እዚህ ጋር እንግዲህ የሚወረወረውን ጥይት ሁሉ የትችት ጥይት ማይክል ካሪክ ጋሻ ሆኖ ተጫዋቾቹን ለማዳን ያደረገው ጥረት ነው። እዚህ ጋር የምታዩት ለአንዳንድ አሰልጣኞች እንደዚህ ባለ ፍርስትሬቲንግ ጊዜ የጦስ ዶሮ ፍለጋ ነው የሚሄዱት አይደል? እንደነ ጆዜ ሞሪኖ ቢሆኑ አሁን ራሳቸው ሩበን አሞሪም በቃ ስም እየጠቀሱ ሊያሰጡ ሁሉ ይችላሉ። በአደባባይ ፖርቱጋላውያን ግልጽነታቸው እዚህ ጋር ይጎዳቸዋል ይባላል። ካሪክ ግን እንደ ባህሪው ነው። ሜዳ ላይም ስታዩት ቅዝቅዝ ያለ ነው። ቡድኑ አሸነፈ ፍንጠዛ አታዩበትም። ቡድኑ እንደዚህ አይነት መከራ ውስጥ ገባ ቁዘማ አትመለከቱበትም። ያው ተመሳሳይ ነው። ቅድም አንድ አድማጫችን ያለው ከዚህ ባህሪ የተነሳ ነው። ስራውን ሁሉ አንድ ጊዜ ሰርቶ ከዛ ሜዳ ላይ ተጫዋቾች ራሳቸው መስራት ይችላሉ ብሎ የሚያምን አይነት አሰልጣኝ ነው። በየጨዋታው ላይ በሚያየው መከፈት እየጮኸ ይሄን አድርግ ይሄን አድርግ የሚቁነጠነጥ አይነት አይደለም። አሁን እነ ሚኬል አርቴታ ተች ላይን ላይ አይታችሁ ከሆነ የተጫዋቹ እንደው ማይነር ፖዚሽኒንግ እንኳን ምልክት ይሰጣል። ተመለስ እዚህ ጋር አንድ 3 ሜትር ወደኋላ 2 ሜትር ወደፊት ሁን፣ ወደ ግራ ሂድ፣ ወደ ቀኝ ሂድ። አደጋ ከመምጣቱ በፊት እነዚያ ክፍት ቦታዎች እንዲዘጉ ሁሉ ሜዳ ዳር ላይ ሆነው ምልክት ይሰጣሉ። እሱ እንደዛ አይደለም። አልፎ አልፎ ነው ቀዝቀዝ ባለ መልኩ የምታዩት። ከረዳቱ ጋር ይወያያል። ከዛ ውጭ ግን እጁን አጣምሮ ሁል ጊዜ ባለፈው ዓመት ያቺ ኮሌታውን ግትር አድርጎ ነበር። አሁን ያቺ የለች፣ ያ ኮት የለም። በሌላ ሱፐርስቲሽን የመጣ ይመስላል። እንግዲህ እንደዚህ ኮን አላዋጣውም ይህም ማለት ነው። እና ሜዳ ላይ አሰልጣኞች የተለያየ ባህሪ አላቸው። የግዴታ አሰልጣኞች መጮህ የለባቸውም። ስራው በአግባቡ ከተሰራ ሜዳ ላይ ተጫዋቾች መዋከብ የለባቸውም ብለው የሚያምኑ አሉ። ከጨዋታ በፊት ወደ ሜዳ ከመግባታቸው በፊት ተጫዋቾች የሚሰሩትን በደንብ ጠንቅቀህ ካስተማርክና ካሰለጠንክ ያንን ያውቁታል የሚል እምነት ያላቸው አሰልጣኞች አሉና ከዛ ወገን ይመስለኛል ማይክል ካሪክ እንደዚህ ሲል አልሰማሁትም ከዚህ በፊት። እርግጥ ግን ካታጎራይዝ ካደረግን አሰልጣኞች እንዲህ አይነት ባህሪ ያላቸው አሰልጣኞች ሳሉ እኔ
ከቀዝቃዞቹ ወገን ነው የምመደበው። ግን እንደ ካርሎ አንቼሎቲ አይነት ደግሞ ቀዝቃዛ ውጤታማነት ግን አያሳይም። በቀዝቃዛ ሊደርሺፕ ውጤት የሚለው ባለፈው ሲዝን በኬርቴከር አሰልጣኝነቱ ተሳክቶለታል። አሁን ግን እዚህ ጋር ግን ደዛ አይደለም። ይሄ ሲዝን በጣም የሚያሳማው ነው። ለቀጣዩም ያሰልጣኝነት ህይወቱ ጣጣ ይዞበት ሊመጣ የሚችል ነው። ልክ ፍራንክ ላምፓርድ እንደሆነው በፕሪሚየር ሊግ ላይ ተሞከረ አልሆነለት ማለት ታች ወርዶ እንደገና ኮቬንትሪን ይዞ መጥቶ ስሙን እንደገና ለማደስ እየሞከረ ነው። አሁንም ኮቬንትሪ አጀማመሩ ጥሩ አይደለም። ስለዚህ እንደ አይነት አሰልጣኞች ለፕሪሚየር ሊግ የሚመጡ አይደሉም በሚል ድምዳሜ ቀጥሎ እንግዲህ እዛ ታች ዲቪዚዮን የመስራት እድል ብቻ ሊያገኙ ይችላሉ። እና በዚህ ዑደት ውስጥ ነው አሰልጣኞች አሉት። እድለኞቹ እድለኛ ብቻ ሳይሆን ብቃት ያላቸው ራሳቸውን ማሳየት የቻሉት እና ጥሩ አስተዳደር ያላቸው እንደ ማይክል ካሪክ እንደ ማን ነው ሚኬል አርቴታ ያሉት አሁን ባሉበት ደረጃ እንዲደርሱ የአለቆቻቸው ትዕግስት፣ የአለቆቻቸው አረቆ ሐሳቢነት፣ የስፖርቲንግ ዳይሬክተሮች ረዳትነት፣ ስትራቴጂክ የሆነው የግዢ ውሳኔያቸው፣ የቡድን ግንባታ ጥረታቸው፣ በቡድን ውስጥ ከሚሰጠው በክለብ ውስጥ ከሚሰጠው ትዕግስት ጋር አሰልጣኞቹን ትልቅ ያደርጋል። ግን ብቃት ከሌለህም በዚህ ዑደት ውስጥ ውጤታማ ሆነ ልትወጣ አትችልም። የፈለገ ትዕግስት ቢሰጥህ ቡድኑን ይዘህ መቀመቅ ነው የምትገባው። እና ይሄ ኢንዱስትሪ አሁን ትዕግስት አንሶ የሚገኝበት ኢንዱስትሪ ነው። ሚጢጢ ትዕግስት ነው ያለው በክለብ አመራሮች በሁለት ምክንያት። አንድ አሰልጣኙ ማስተካከል አይችልም፣ በቃ ይሄ ቡድን ፍሪ ፎል ውስጥ ገብቷል፣ ዥው ብሎ ከሚወድቅ እናድነው። አዲስ አሰልጣኝ ኬርቴከር አሰልጣኝም ቢሆን አዲስ መንፈስ ያሰርጻል፣ ስለዚህ ቀና ሊያረገው ይችላል የሚል እምነት ያሳድራል። ሁለተኛ ደግሞ የራሳቸውንም ኃላፊነት ወንበር የማስጠበቅ ጉዳይ ነው። አሁን ከባድ ጫና ያለው ስፖርቲንግ ዳይሬክተሩ ላይ ነው። የዩናይትድ ስፖርቲንግ ዳይሬክተር የሚመልሷቸው ከባባድ ጥያቄዎች አሉባቸው። የዩናይትድ ባለቤቶች 1 2 3 ደጋፊውም ያቀርባቸው በጣም ከባባድ ጥያቄዎች አሉ። ከደጋፊው ጋር ሆድና ጀርባ ከሆኑ ቆይተዋል። አሁንም ሌሎች ይህን ነገር የሚያባብሱ ምክንያቶች መጥተዋል። የሜዳ ላይ ውጤት ደግሞ እንደዚህ መሆን የበለጠ በአመራሩና በደጋፊ መካከል ያለውን ቦታ ጎርጅ ያደርገዋል። ዝም ብሎ ሸለቆ ሳይሆን በጣም ነው የሚያሰፋው። እነሱም የጦስ ዶሮ ይፈልጋሉ። በቃ ማን ነው ኤስኬፕ ጎቱ እዚህ ጋር? ለዚህ ነው አሰልጣኝ የሚያሰናብቱት፣ በሁለት ምክንያት ነው። አስባችሁታል? ካራባው ካፕን አንናቀው። አንድም ለዩናይትድ ስነ ልቦናዊ መነሳሻ ምክንያት ይሆን ነበር ትላንትና። ለሰሞኑ ፐርፎርማንስ ያው የሳባህ እንኳን የሆነ ኮፔን ኪለር ሆኖ መጥቷል የሳባህ ውጤት። ይሄኛው ደግሞ ያለፈው ዓመት ታሪክ እንዳልተደገመ ዩናይትድ የሚያሳይበት ነበር መሆን የነበረበት። ሌላ ምክንያት ደግሞ ምን መሰላችሁ? እስቲ አስቡት፣ ድረ ፈርጉሰን የዩናይትድ የተሻሉ ጊዜያት በሀገር ውስጥ ውድድሮች ላይ የትኞቹ ናቸው? የተሻሉ ጊዜያት የምትሏቸው ጊዜያት ስላችሁ በሲዝን አይደለም፣ የሲዝን የሆነ ወቅት ያለ ጥርጥር 2023-24 በኤፍኤ ካፕ በሩብ ፍጻሜ ሊቨርፑልን በፍጻሜ ማንቸስተር ሲቲን አሸንፈው ዋንጫ ሲያነሱ ነው። ይሄ ውድድር ኤፍኤ ካፕ ይሁን እንጂ ጥሎ ማለፍ ውድድር በሌላው ባይሳካልህ እንኳን የሆነ ዋንጫ አምጥተህ ትልልቅ ቡድኖችን እንደዚህ ማሸነፍ ከቻልክ፣ የሊጉን ዋና ዋና ጉምቱ ቡድኖች በጥሎ ማለፉም አግኝተህ አሸንፈህ ለደጋፊው የሆነ ገጸ በረከት ካቀረብክ፣ ይሄም አትሊስት እፎይታ ነው። ኤሪክ ቴንሃግ ያንን ሲያደርጉ እኮ እንደው የሆነ ክሬዲት አግኝተው ነበር በወቅቱ። ቢያንስ የስልጣን ዘመናቸው እንዲራዘም፣ የኃላፊነት ዘመናቸው ልበል እንዲራዘም ሁሉ ምክንያት ሆኗል። ቢያንስ የሚያጨበጭቡ ዋንጫ አሸንፈናል የሚሉ በደጋፊ ፊት ላይ ፈገግታ ማየት ችለዋል። ለዚህ ነው የጥሎ ማለፍ ዋንጫ ውድድሮች እነዚህ ሁለቱ ውድድሮች ለዩናይትድ ከሌሎቹ ትልቅ ቡድኖች ይልቅ ለየት ያለ ትርጉም አለው ምላችሁ። ለዚህ ነው ትላንት መሸነፍ አልነበረበትም የሚባለው። ሰሞኑን ደግሞ በሊጉ ላይ ምርጥ ሆኖ ቢሆን ችግር አልነበረውም። አይ ይሄ የሆነ ስቅታ ነው፣
ዮሐን እንደሚያንገዳግድ እንቅፋት ነው እንጂ አይጥለውም። ገንድሶ የሚጥለው አይደለም የሚያስብል ይሆን ነበር። ግን አሁን በችግር ላይ ችግር በባህ ላይ ቆረቆር የተጨመሩ ፉልሃም ክራቨን ኮቴጅ ለተከታዩ ለቀጣዩ የካሪከም ለዩናይትድ የሲዝናል እጣፈንታ አሁን ወሳኝ ቦታ ይሆናል። በጣም ወሳኝ ቦታ። በቆዘመ ስሜት ነው የዩናይትድ ተጫዋቾች አሁንም የሚመጡት። እኔ እኮ እንዴ ነው ብዙ ዘመን እኮ سنዘግብም ጨዋታ سنመለከተም አይተናል። 10 አመት ልጅ ሳይሞላይን ጀምሮ ኳስ ሳይቆይቻለሁ በታላላቆቼ ምክንያት። ለምን የመጀመሪያ ኳስ ያየው 97 አመት ልጅ ሳለሁ። ያ በዝም ብሎ በተመልካችነት ነው። ግን በሙያው ውስጥ ከገባን በኋላ ላለፉት 28 አመታት ይሄ ዴድ ማን ዎኪንግ የሚባሉ አሰልጣኞች አሉ አይደል? በቃ መነሳታቸው የማይቀር ምን አይነት ቡድን ይዘው እንደሚቀርቡ ታቃላችሁ። ቀድሞ እንዲህ አይነት ቡድን ይሆናል እንላለን ማለት አይደለም። የሚያቀርቡት ቡድን ባህሪ የነርሱን ቆይታ ራሱ ይጠቁማል ላችሁ። የፈለገ ታጋሽ ክለብ ይሆን እንደ ሊቨርፑል በዚህ ዘመን አሰልጣኝ በመቀየር ጫና ውስጥ ነው የሚኖረው። ውጤት ከተበላሽ ውጤት ብቻ ስኮርቦርዱ ላይ ያለው ውጤት ብቻ ሳይሆን የቡድኑ መንፈስ በማንቸስተር ዩናይትድ ያለው ነገሮች በቀጣይ ይስተካከላሉ የሚል እምነት እንዳታሳድር ያደርጋል። ስለዚህ የመልበሻ ቤት ስፒሪት መቀየር አለበት፣ እኔም ራሴን ለተቃውሞ አጋልጭ መስጠት የለብኝም የሚሉ አለቆች አሁን እኔ አትጠራጠሩ በማንቸስተር ዩናይትድ ቦርድ ሩም በዩናይትድ የለተለት ስራ በሚመሩት ቶፕ ማኔጅመንት አባላት ቢሮ ውስጥ ወርስት ኬስ ሴናሪዮ እየተባለ ኦኬ ካሪክን ማን ይተካ መባል ጀምሯል። አትጠራጠሩ ይወሰናሉ ያላውቅም። ነገሩ እየባሰ ከሄደ መወሰናቸው አይቀርም። በዚህ ሁኔታ ላይቸኩሉ ይችላሉ። አሁን ዲስ ማች አሁን በቃ ዛሬውን ይነሳ ምናምን ላይሉ ይችላሉ። ይሄን ለመሆን የኖቲንግሃም ፎሬስት አመራር መሆን አለብህ። እንደነ ማሪናኪስ ያሉ ፕሬዚደንቶች ናቸው በአንድ ሲዝን አራት አሰልጣኝ ሲፈልጉ የሚጠቀሙት። ኖ ዩናይትድ ጋር እንደዛ ይሆናል ብዬ አላስብ። ነገር ከድጡ ወደ ማጡ ከተንሸራተተ ማን ነው መተካት ያለበት? ከወዲሁ ያልታሰበበት በኋላ ምን እንደገና ወደ ኦሌ ጎነር ሶልሻየር ሊሄዱ ነው? መታሰቡ አይቀርም። ስለዚህ ይሄ ውይይት የተጀመረ ይመስለኛል። ካሪክም አያጣውም ይሄ ውይይት እንደሚጀመር አያጣውም። ግን በማንቸስተር ዩናይትድ አሁን አንድ አብይ ጉዳይ ደግሞ ላንሳ። በማን ዩናይትድ እንደዚህ ያለው ሁኔታ ደግሞ ይበልጥ የሚባባሰው ይበልጥ ተጫዋቾች ኮንፊደንስ እንዲያጡ የሚያደርጋቸው ይበልጥ አመራሩ ደግሞ ለውሳኔ እንዲቸኩል የሚያስገድደው ከሌሎች ክለቦች የተለየ አንድ ምክንያት አለ። ትላንትና በፕሮግራም የጣልቃ አንድ ነገር አንስቼላችሁ ነበር። በማንቸስተር ዩናይትድ አሁን ሜንስትሪም ሚዲያው ብቻ አይደለም ወቃሽ ሆኖ በብዛት በተጽዕኖ ፈጣሪነት ፈተናም ሆኖ ዋናው ሚዲያ እንዳለ ሆኖ ማህበራዊ

ችን ወጣ ብለው መጎብኘት አለባቸው። ለሥራ ጉዳይ የሚሄዱት እንዳይጉላሉ አፋጣኝ መፍትሄ መስጠት ይጠበቅባቸዋል። ዘመናዊ የሥራ ኃላፊ፣ ዘመናዊ አሰራር መፍጠር ይጠበቅበታል ብላችሁ የሚሰማችሁን ስሜት ለአጋፋሪው አድርሱት። እንዲህም አልናችሁ፣ እናንት የሀገሬ ሰዎች ኢትዮጵያን ውደዷት፣ ውድ አገራችን አልሟት። እናንተም ተፋቀሩ፣ ለሀገራችሁ ልማት ስሩ። አንትሙ ሰብአ ሀገሬየ አፍቅርዋ ለኢትዮጵያ ለይእቲ ሀገረ ሰላም አብልዋ። አንትሙኒ ተፋቀሩ ወለበእለ ሀገር ክሙ ግበሩ ብሏቸዋል አዲስ 1879። እነሆ ተከታዩን ቸምቸቦ ከነ ሙሉ ክብሩ ጋበዝናችሁ። ተጋበዙልን።

0: ዝግጅቱ አዲስ 1879 ነው። ጣቢያው ደግሞ ተወዳጆ ብስራት ነጋሪ ተወግ 101.1 ነው። አዲስ 1879 እስከ 6 አድረስ እንደ መጽሐፍ የተገለጠ ይደመጣል። አብራችን ቆዩን ጋብዛችኋለን። እዚህ እልፍኛችን ደግሞ እጅጉን የተከበሩ አጋፋሪ በአማን ተገኝተዋል። ክብርነቱ
1: እግዚአብሔር ይመስገን።
0: ሁሉ ሰላም ነው?
1: ሁሉ መልካም።
0: እንደምን አረፈዱ? ሰላም ቀደሙኝ።
1: ይሁን
0: ሸጋ ነው
1: ያው ይቅርታ ተደረጎላል።
0: እሺ
1: ለተሐሙስ ሆኖ እንግዲህ አዲስ 1879 መርሃ ግብሩን በራስጌ ማስታወሻ ጀምሯል። እስከ እኩለ ቀን በምንቆይባቸው ደቂቃዎች በሙሉ የግርጌ ማስታወሻዎች፣ የመልእክት ማሻገሪያና ቀደም ብለን ደግሞ እንደዚሁ ቢታረም ቢስተካከል ሁሉም ሰው በተሰማራበት የሥራ ሂደት ላይ ለሰው ልጅ ደግሞ ምቹ የሆነ ነገርን መፍጠር ብንችል የሚለውንም ሐሳብ አንስተን እዚህ ደቂቃ ላይ ደርሰናል። ቀደም ብለንም ገና ከመግባታችን በፊት አጭር የጽሑፍ መልእክት በመላክም በመደወልም አብሮነታችሁን ያሳያችሁን ስለሆነ ከልብ እናመሰግናለን። አሁንም እስከ እኩለ ቀን በዚሁ ግለት እንቀጥላለን ማለት ነው። ዛሬ ለዕለተ ሐሙስ ይሆናል ብለን ደግሞ ያመጣነው እይታችን በተለያዩ እንግዲህ ጉዳይ ያለብን ቦታ ላይ በሙሉ እንገኛለን። ግን የተያዘው ጉዳይ በምን ያህል ጊዜ ያልቃል? የሚገርመው ነገር የተወሰኑ ሰዎች ጉዳዩን ቢመለከቱልህ ወዲያው ጨርሰህ የምትወጣበት አጋጣሚ ይፈጠራል። ግን ደግሞ አንተ በተደጋጋሚ እዛ ቦታ ሄደህ ምሬት ተሰምቶ በቃ ሁሌ እያማረርክ እንደው ምን አድርጌው ነው ፈጣሪ እንደው እዚህ መስሪያ ቤት የጣለኝ እንድትል ሁሉ የሚያስደርጉ ቦታው ላይ ተቀመጡ ሰዎች አሉ። ሁሉንም መውቀስ አይቻልም። በጣም ቅንና አስተዋይ ለሰው አዛኝ የሆኑ ሰዎች እኔ ምን ላድርግ እሱ ነው እንጂ ያዘብህ እኔ ጋር ቢመጣ ሁሉ ያድርምልህ ፈጽምልህ ነው የሚሉ ሰዎች

0: እና እነሱ አይነኩም ግን እነዚህኛዎቹ ጥቂት ሆኖ ሰውን የሚያስጨንቁ መውጣት መግባትን በፍጹም እዛ መስራ ቤት የሚያሰለቹብ ሰዎች አሁን እነሱ
1: ብዙ ጊዜ ደሞ አጠገባቸው የሚከፍቱ ዘፈን አለ የማህሙድን ረመላመላ ሊሆን የከፍቱባል
0: በዛ ላይ ደግሞ ከሁሉ ደግሞ የነሱ ደግሞ ማስጨነቅ ማለትም ባለጉዳይን ማስጨነቅ ሳይንስ ደግሞ የሥራ ኃላፊዎች በር ዘግቶ መቀበል
1: ደግሞ አዎ እንዶ በሥራ አጋጣሚ ብዙዎቹ ጋር አልፎ አልፎ እንዶ ጎራ ስንል እንዶ ስትያው ፍለፊት እኮ ዛሬ ያው ዘመኑ ሰልጥኗል አይደል ስንት የሚታይ ነገር አለ እንዶ ዛሬም ይሄ ካርቶን የሚጨውስ ታይ ያን ትነግጣለ
0: በጣም
1: እንዴ ምንድነው ቀርቷል እኮ ዛሬና እንዶ ፊልሙንም ማየት ጥሩ ነው የሥራ ቀልጥፍና የሚለው ነገር ማነቃቂያው ነገር ተሰማለህ እንጂ ዛሬም ካርታ ዙራ በጣም እንደኔ ነግጣለሁ ማለት
0: አይ ራስንም እኮ ለማዝናናት ነው ተጨነቀ አይምሯቸውን
1: የሚቆጣራው አይደለም
0: እንደው ይሁን በለህ እንደው ተወስዷል እንጂ ደሞ ልክ በዛው ትክክል ደግሞ መፍትሄ ያጣን ሰው ወይም ደግሞ እዛ በመመላለስ የተጨነቀች ነፍስ መፍትሄ የሚሰጥ ያስፈልጋል
1: አንደን መስራቤት እንደው ስንሄድ አይተ ከሆነ እንደው አንደፍታ ከሆነ ወጣ ብሎ ምንድነው ጉዳይ አንተ ቶሎ ጨረሰለት አንድ ያመስራቤት ያነበረ ግርግር ጭር ብሎ ባደኝ ሆነበት ማለት
0: ይሄንን ነገር እንደው ካነሳው ሃይቀር ገቢዎች ስንሄድ ያየነው አለ እንደዚህ ጥሩ አንዳንድ ጥሩ ሰዎች አሉ ተነሳው አንተ ምንድነው ጉዳይ ወስዶ ያ ሰው ያልፈጽም የሚያለጋ አንጠልጥሎ ወስዶ ሲሰጥ ያኛው የተናነቀው
1: ይችላል
0: ይፈጽም አይደልና ያየነው ጥሩ ጥሩ ቦታዎችን ማመስገን ያስፈልጋል ግን በአብዛኛው ተሄደባቸው አሁን ሰሞኑን አንድ ጉዳይ ነበርና እየተመላለስንበት ያለበት ቦታ ላይ ፍጹም በቃ ሊነቀሉ የሚገባቸው አረሞች አሉ
1: ሊነቀሉ ብቻ ሳይሆን ባብዮታይ ቋንቋ ሁሉ መጠቀም ይቻላል እና ለማንኛውም እንቀጥላለን እንዴ ስራ ኃላፊዎች እንዴት አይነት ቅንጅት ማድረግ እንዳለባቸው ዛሬ ደግሞ በመልእክት ማቀበያችን ምን መለከተዋለ እሱንም እየተመለከተን እንሄዳለን
0: ከዚህ በኋላ ምክር እንጀምራለን ስራ
1: ኃላፊዎች እንግዲህ ወደ መልእክት ማሸግራችን እናልፋለን የደርጉ የደህንነት ሚኒስትር ኮሎኔል ተስፋዬ ወልደ ስላሴ ምሽት የኢትዮጵያ ቴሌቪዥንን እየተመለከቱ የህዝቡን ሮሮ አዳመጡ የሰሙባቸውን መስሪያ ቤቶች ወዲያውኑ ብዕርና ወረቀት አንስተው ጻፏቸው እርሳቸው ይህን ጉዳይ ለምን ሆነ እንዴት ሆነ ብለው መጠየቅ አልፈለጉም በማግስቱ ይህን ነገር ራስዎ ማጣራት አለብኝ ብለው ማንነታቸውን ቀይረው ዜና ወደ ሰሙበት ቀበሌ አመርተው ጉዳዩ እሱን መለከተዋል
0: እንግዲህ ዛሬ ነው
1: ጉዳይ የደህንነት ሚኒስትሩ ነው የመጣው ምን እንደምትል አታውቅም
0: በርግጥ የሰውየውንም ደህንነት መፈተሹ መልካም ነው
1: አዎ
0: ሄደ ምን እየሰራ ነው ምንም በደህንነት መፈተሹ ተገቢ አሁንም መደረግ ያለበት እንደው ይሄ ነው
1: አዎ በቀይረ እንሰማለን በተለያዩ ሀገሮች ላይ ሚኒስትሮቹ ውስጥ ያሉት ሰዎች ማነታቸውን ቀይረው ይዳሉ እዛው ይጠይቋቸዋል ስንት ወርዳለ ይሉታል እንዴ አንተ ነው
0: ከዛ ወዲያውኑ ከተቀመጠበት መንጠብጫ ማስወረድ
1: ነው እንቀጥላለን አጋሮቻችን አሉ ከአጋሮቻችን መካከል አንደኛው ሰልጥነው ቀጥታ ወደ ስራ የሚገቡበት TTI ሞባይልና የኮምፒውተር ጥገና ማሰልጠኛ ሰልጣናውን ከጀመረ እነሆ ወራቶች ተቆጠሩ ሙሉ ዕቅና ያለው TTI መልክታለሁ
0: TTI እንግዲህ ለ12ኛ ክፍል እንደዚሁ ፈተናውን ወስዳችሁ ለመካና አምሮ ብቁ ያልሆናችሁ ተማሪዎች በሙሉ አሁን በቤታችሁ ቀሪውን ደግሞ የፈተና ጊዜ እስከሚመጣ እናንተ ስልጠናውን ወስዳችሁ ራሳችሁን ቤተሰባችሁን ከእንደገና ደግሞ ቤተሰብንም ደግሞ ጠይቅ ገንዘብ መጠየቅ ይቅር እናንተ ሰርታችሁ ራሳችሁ ገንዘብ ማግኘት ትችላላችሁ ያለ ነው ለ12ኛ ክፍል ተፈተናችሁ ውጤቱ ወደ መካን አምሮ መግቢያ ያላገኛችሁ መታችሁ እንግዲህ ስልጠናው ሰርታችሁ
1: ተፈተናችሁ የመረጃ አላችሁ በሙሉ መታችሁ መማር ትችላላችሁ በTTI ሞባይልና የኮምፒውተር ማሰልጠኛ ተቋም በስልጠናውም የሞባይል የኮምፒውተር የፕሪንተርና የዲጂታል ኮፒየር ማሽን ጥገና በብቁና በነቁ ባለሙያዎቹ ይሰጣል TTI በዚህም ደግሞ አሁን ላይ ሁሉም ስልጣናዎች በአጠቃላይ ነገሮቹ ላይ ትልቅ ስራ የሚፈልጉና ገበያው ደግሞ የሚፈልጋቸው ናቸው TTI በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጧት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ስልጠናችሁ ብቁ ባለሙያ መሆን ትችላላችሁ በተቋማችን ሁሉንም በተግባር ተምረው ደግሞም በራሳችን የጥገና ቦታ ሰልጥነው የሚያገኙትን ዕውቀት አዳብረው ወደ ሥራው እንዲገቡ ሁኔታዎችን አመቻችተን እየጠበቅናችሁ ነው ብሏል TTI በTTI ሰልጥኑ ብቁ የጥገና ባለሙያ ሆኑ ሜክሲኮ ኬከርንጻ አንደኛ ፎቅ ቢሮ ቁጥር 124 ታገኛችኋላችሁ። በ0911 23 24 30 ደውላችሁ ታገኛችኋላችሁ። TTI የሞባይልና የኮምፒውተር ማሰልጠኛ ሆሎን በተግባር ይሰጣል።
0: የዲጂታሉ ዓለም የሚፈልገውን ስልጠና ከሁለት እስከ አራት ወር ተወስዳላችሁ። ገቢ መር የሆነውን ስልጠና ከወሰዳችሁ በኋላ ወዲያውኑ ገቢ ማፍራት ጀምራላችሁ ያለ ይገኛል። TTI ከልብና አመሰግናለን። ወደ ሌላኛው አጋራችን አልፋለን። በመላ ሀገራችን ከ1000 በላይ ቅርንጫፎችን የከፈተው የሁሉ ምርጫ የተባለው የአዲስ ራስ 79 ደግሞ የወርቅ ወርቃማ የሆነው አጋራችን አቢሲኒያ ባንክ ነው። አቢሲኒያ ባንክ ከመደበኛዎቹ የባንክ አገልግሎቶቹ በተጨማሪ አዳዲሶቹንና ዘመናዊዎቹን የባንክ አገልግሎቶች አቅርቦ ጊዜን የሚቆጥ ቡትን የገንዘብ ዝውውር የሚያፈጥኑትን አገልግሎቶች እንድትጠቀሙ አቅርቧል። ስለዚህ እየተጠቀማችሁም ስለሆነ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ደግሞ መታችሁ የባንካችን ቤተሰብ ሆናችሁ ሁሉን አቀፍ የባንክ አገልግሎት እንድታገኙ ጥሪውን እያቀረበ ይገኛል። ከዚህ በተጨማሪ ደግሞ ዓለም አቀፍ ቪዛ ካርዱን ይዛችሁ የቃለ መግዛት የትምርት ክፍያ እንደዚሁ ደግሞ የተለያዩ የመዝናኛና የተለያዩ ወጪዎችን በባህር ማዶ የምትፈጽሟቸውን ባቢሲኒያ ፖስት ማሽን በኩል እዚህ ሀገር ቤት ሆናችሁ ክፍያውን መፈጸም የሚያስችለውን የአቢሲኒያ ዓለም አቀፍ ቪዛ ካርድን ተጠቀሙ እያለ ይገኛል። አቢሲኒያ የሁሉም ምርጫ።
1: አቢሲኒያ የሁሉም ምርጫ የዝግጅታችን የወርቅ ወርቃማ አጋር ነው። ይሄ መስከረም ወር በዓል ነው። ከውጭ ሀገር የሚላክላችሁን ገንዘቦች በአቢሲኒያ ባንክ ስትቀበሉ የማይነገር ስጦታ እንደተለመደው አለ ብሏል አቢሲኒያ የሁሉም ምርጫ። ወደ መልእክት ማቀቢያችን እናልፋለን። የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ ዜና ወደ ሰሙበት ቀበሌ አመሩ። በፍጹም ማንነታቸውን አይረው ሄዱ። ከዘራቸውን ይዘዋል፣ ኮፍያቸውን አድርገዋል፣ ጋቢያቸውን ለብሰዋል፣ ካቦርታቸውን ደርበዋል። ገብተው ባለጉዳዩን አማከሩት። የእርስዎ ጉዳይ አላቸው እንዲያልቅ። የዛን ጊዜ እኮ የሚጠየቀው የሚያስገርም እኮ ነው። እንዲያልቅ 50 ብር ካመጡ ጉዳዩ ይገደላል አላቸው። እሺ መቸላምጣ ብለው የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ ጠየቁት። እውጭ እንገናኛለን 8 ሰዓት ላይ ብሎ ቀጠሮ ሰጣቸው። ተቀጣጥረው አመሩ። 8 ሰዓት ላይ የስምንት ዓመት ቅጣት ጠብቀዋል።
0: አይ የለበሱት ልብስ ላይ ከእንደገና የደም ዝውውራቸውን የሚጨምር ይህንን ቃል ሲጨምር እንዴት እንደሆኑ መሳል
1: ነው። እና እንመለስበታለን። አጋሮቻችን አሉ። ከአጋሮቻችን መካከል ደግሞ አንደኛው ሮሃ ፓወር ነው። ሮሃ ፓወር አንዴ ስልክዎን ይመልከቱት። በዚህ ስልክ ቻርጅ ቀኑ ሙሉ ይውላሉ። ከዋሉ እሰየው፣ ካልዋሉ ግን ገና ቀኑ ሳይጋመስ የስልክዎ ቻርጅ ሊጋመስ ይችላል። እስቲ አስቡት፣ ይህ ስልክ ምን ያህል ነገር ይጠብቀዋል? ገበያ ሄዶ ክፍያ ይከፍላል፣ ነዳጅ ይቀዳል፣ የምግብ የሻይ የቡና ሂሳብ ይከፍላል። አስቸኳይ የሥራ ስልክና መልእክት ይጠብቀዋል። በፕሮግራም ላይ ፎቶና ቪዲዮ ያነሳል፣ ለሥራ ለጉዳይ ቀጠሮ ቦታ ያደርሳል። እና ይህ ሁሉ በዚህ ቻርጅ ሊሆን አይችልም። ስልኩ ከመዝጋቱ በፊት ሮሃ ፓወር ባንክ ኪራይ ከተፍ ብለዋል። ሮሃ ፓወር ስቴሽን ያለበት ቦታ ላይ 500 ብር ብቻ ሲዘው ፓወር ባንኩን ይከራዩ። አዎ በ500 ብር ብቻ ሲጨርሱ ያስያዙትን 500 ብር ዋስትና በቴሌብር ይመለስለውታል። አዎ እንድንተዋወቅ እንድንግባባ ለ3 ወራት በነፃ ሮሃ ፓወር እያስተዋወቀ ነው። ዛሬ ደግሞ በታላቅ ድምቀት ሮሃ ፓወር ይመረቃል። ሮሃዎች ለየት ብለው መጥተዋል። ሮሃ ፓወር ኃይል ሁሌ ከእርስዎ ጋር ነው ብለውታል።
0: ሮሃ ፓወር እንግዲህ ዛሬ የማስተዋወቅ መርሃ ግብሩን በይፋ የሚያስተዋውቅበት ቀን ነው። ከዛ በተጨማሪ ግን ሮሃ ፓወር በስልክ ብስራት ነጋሪ ተወገ 101.1ን ታዳምጣለ። ይህም ኃይል ይፈልጋል፣ ኃይል ይወስዳል። ለእኛ መልእክት ሲልኩም ሲደውሉም እንደዚሁ ኃይል ይወስዳል። ለዚህ ሁሉ መፍትሄ ደግሞ ነይ ብሎ ሮሃ ፓወር መጥቷልና ቤተሰብ ሆኑ እያለ ይገኛል።
1: ወደ መልእክት ማቀቢያችን እናልፋለን። ቀኑ 8 ሰዓት ደረሰ። ኮሎኔል ተስፋዬ ወልደ ስላሴ የደህንነት ሚኒስትሩ አሁንም ካቦርታቸው እንደለበሱ የቀጠራቸውን ሰው ጠበቁት። ቦታው ላይ በርቀት መጣ። ሰውየው ጎምለል እያለ 50 ብሩን ሊቀበል ዘለቀ። እሳቸው ዘንድም ደረሰ። ጨበጣቸውና ቶሎ ስጡኝና ልሂድ ስራ አለብኝ አላቸው። ኮፍያቸውን ቀና አድርገው ተመለከቱት። እሱም አያቸው። የሆነ ነገር ጥርጣሬ ገባበት። ለመሮጥም ፈለገ፣ ግን የማይሆን ነው። ዞር ሲል ከጀርባው እኔ ነኝ የሚሉ ሁለት ዘቦች ቆመዋል። ከዚህ በኋላ የሆነው አልተዘገበም።
0: መሬት ተከፍታ በትጠም ምንም ቢልም አንዳንድ ጊዜ በጣም ስተት ስትሰራ እንደዚህ አይነት ነገሮች ያጋጠማሉ። እንደ ውሃ ሆኝ በቀር ምትልበትም
1: በሰመትኩ ይላል እንጂ እንትን ላይ ይሄ ማጣሪያው ላይ ይሄ የደህንነት መጽሔት አለ የሚታተም በየጊዜውና ከዛ እዛ ላይ የጸፈው ላይ ከዛ በኋላ የሆነ አይታወቅም። በቃ
0: ከዛ በኋላማ ጉዳዩ አለቀ፣ ነገር ተቋጨ።
1: እና በቀጣይ የሆነውን ያስገረመኝ በኢትዮጵያ ቴሌቪዥን ዜናው ተሰራ። ዜናው ሲሰራ እዛ አካባቢ የተሰጠ አስተያየት ልነግርህ አልችልም ይላል እዛ ላይ። በቃ ሰው ደስታውን ስሜቱን ሲገልጽ እንዲህ እስከ መቼ ነበረ አይነቀሏቸው ዋና ዋናውን
0: የተወሰደው እርምጃ ከደስታም በላይ ነው የሚል ነው በውስጥ ታዋቂነትና እንመለስበታለን። እንደነዚህ አይነት ነገሮች መቼም በጽሁፍ ተይዘው ነውና የሚወረሱት ወደ ሌላኛው አጋራችን
1: እና ምንድነው ይሄን ያመጣ ነው። ኃላፊዎች ቢሮ ዘግተው ከመቀመጥ አንድ ጊዜ ሸሽቷት ላይ ወጣ ብለው ምንድነው የተንቀሳቀሰ ያለው ሂደት ደንግጥላል እኮ ሰራተኛውም።
0: አዎ መቼ እንደምትመጣም ስለማይታወቅ ባሳቻ ሰዓት ነው። ደግሞ ሁልጊዜ በተለመደው ሳይሆን አሁን ለምሳሌ 4 ሰዓት ላይ የምትመጣ ከሆነ ሁሉ ጊዜ 4 ሰዓት ስለሆነ ከዛ በፊት ጉዳዩ አልቃል።
1: ስለዚህ ቀደም ብለ 4
0: ተመጣጥ በ2 ሰዓትም በ3 ሰዓትም በ2 ተኩልም ከሩብም እያልክ ተመላልሰህ መጎበኛኘቱ እጅግ በጣም መልካም
1: እንትን ነው። በስልጣንና የተቀመጥክበት ወንበር ዘላለማዊ አይደለም ማለት ባለህበት ወንበር ግን ተመስግነ። አሁን አንዳንድ ሰዎች ስትቀርቡኮ አቤት እሳቸው በነበሩበት ዘመን የምትላቀው ሰዎች አሉና ያ ነገር እንዲመጣ በተቀመጥንበት ወንበር መልካም ስራ እንስራ፣ እንመስገን፣ ወገንን እናገልግል፣ ዘፈኑንም ቀነስ እናድርገው አይደል
0: ታደሰ። ስለዚህ ነገሮች ሁሉ በመልካም ሁኔታ እንደሚቀጥሉ ከዚህ በኋላ ተስፋ እናደርጋለን። ገና የ2019 መጀመሪያው ላይም ስላለን ነገሮችን አስተካክለን የህብረተሰብን ደግሞ እንደዚህ ጭንቀትና የዚህን ያክል ምሬትንም ደግሞ መቀነስ ያስፈልጋል እንላለን። ወደ ሌላኛው አጋራችን እናልፋለን። ንባብ ይስፋፋ እውቀት ይዘራ የሚለው ጃፋር መጽሐፍት ቤት ነው። በጃፋር መጽሐፍት ቤት የትምህርት አጋዦን መጽሐፍት፣ የታሪክ፣ የልብ ወለድ፣ የፍልስፍና፣ የጤና፣ የህፃናት መጽሐፍትን በአይነትም በብዛትም በጥራትም ለአንባቢያን ይዞ ቀርቧል። በጃፋር መጽሐፍት ቤት አመቱን ሙሉ ከ20 እስከ 50 በመቶ ቅናሹ እንደተጠበቀ ነው ተብላችኋል። ዋነኛ መገኛው ለጋሪ ቀድሞ መናኸሪያ ፊት ለፊት ተወደ ህንፃ ምድር ቤት ታገኙታላችሁ። ከዛ በተጨማሪ ደግሞ 4 ኪሎ ላይ ከብርሃና ሰላም ፊት ለፊት ድንቅ ስራ ህንፃ ምድር ቤት አለ። ዝቅ ብላችሁ አብሮት ቤተ መጽሐፍት በጀርባ በኩል ያሉት ጎጆ ቤቶች ላይ በታችኛው በኩል ጃፋር እንደ ቀዳሚነቱ ቀዳሚውን ስፍራ ይዞ እዛም ታገኙታላችሁ። ቸርቸር ጎዳና፣ ሳሪስ አዲስ ሰፈር መገናኛና የተለያዩ ቦታዎች በከተማችን ላይ የተመረጡ ቦታዎች ላይ ጃፋር እንደ ዋርካ ሰፍቶ ታገኙታላችሁ። በምታገኙትም ጊዜ ከ20 እስከ 50 በመቶ ቅናሹን ጠቅማችሁ የእውቀት ባለቤት ሁኑ እያለ ይገኛል ጃፋር መጽሐፍት ቤት።
1: ጃፋር መጽሐፍት እንደተለመደው የፊታችን ቅዳሜ ደግሞ የጋዜጠኛ እሸት ያሰፋ እነሆ መቆያ መጽሐፍ የፊርማ መርሃ ግብር ይኖራል። በጃፋር መጽሐፍት ለጋር የጋዜጠኛ እሸት ያሰፋ እነሆ መቆያ ከተሰኘው አዲስ መጽሐፉ ጋር ከአንባቢዎቹ ጋር የሚገናኝበት የመጽሐፍ ፊርማ መርሃ ግብር ቅዳሜ መስከረም 9 ቀን ከቀኑ 8 ሰዓት እስከ 10 ሰዓት ድረስ ይካሄዳል። በለጋር ተወልደ ህንፃ ስር ነው የሚካሄደው። የቡና ስነ ስርዓት አለ፣ ደማቅ ነው። መጽሐፉ ፊርማ ይኖራል፣ የፎቶ ፕሮግራም አለ፣ ሁሉም ስላለ እንዳትቀሩ። በ2019 ደግሞ ከፍታ እናደርጋለን ብሏል ጃፋር የመጽሐፍት ፊርማውን። የቅዳሜ ቀጠሮውን ግን ከወዲሁ መዝገባቸው ያዙልኝ ብሏል።
0: ከ8 እስከ 10 ሰዓት ደግሞ የትም አይቀርም ብሎ እዛ ላይ ማስምሮበታል።
1: አጋሮቻችንን በሙሉ ከልብ እናመሰግናለን። ከለባታችን በኋላ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ካፒቴን ለም ኤቲው በሳባ ብረሩ ኢትዮጵያን እንደማስታውሳት በሚል ርዕስ በጻፉት መጽሐፍ በኢትዮጵያ አየር መንገድ አብራሪነት ሲሰሩ ያጋጠማቸውን የአይሮፕላን ጠለፋ ታሪክ እንደሚከተለው ገልጸውት ነበር፣ እንመለከተዋለን። ወቅቱ 1962 ዓመተ ምህረት መጀመሪያ ላይ ነው። የኢትዮጵያ አየር መንገድ ከአዲስ አበባ ወደ ማድሪድ በአቴንና በሮም በኩል ለሚያደርገው የበረራ መስመር እስከ አቴን ያለውን በረራ ካፒቴን ሆኜ በማብረር ለማረፍ ሲቃረብ በኩባንያው ሬዲዮ የሚከተለው መልእክት መጣ። መልእክቱ በረራውን ተቀብሎ ወደ ማድሪድ የሚያበረው ካፒቴን በመግብ ተመረዞ ስለታመመ በረራውን ለመቀጠል ፈቃደኛ እንደሆንኩ የቀረበ ጥያቄ ነው። እኔም በመቀጠሉ ከተስማማው በኋላ አቴን አርፈን የቀሩ ሰራተኞች ተለወጡ። ማድሪድ ያለምንም ችግር ከደረስን በኋላ የመልሱን በረራ ከመጀመራችን በፊት የጣቢያው አዛዥ ወደ ጎን ወስዶኝ የአይሮፕላን ጸጥታ ጠባቂዎች አንደኛውን ተሳፋሪ ብዙ ፈንጂ ይዞ ስላገኙት ለጥያቄ መቅረቱንና ሌሎችም በረራው ላይ ስለሚኖሩ እንድጠነቀቅ ነገረኝ። ከማድሪድ ተነስተን ገና ከፍታ መጨመር ላይ እንዳለው 10 ደቂቃ ባልሞላ ጊዜ ውስጥ የበረራ ክፍሉ በር በኃይል እየተመታ የሴት ድምፅ ክፈቱልን እያለች ትጮኻለች። በዚሁ ጊዜ በማከታተል 6 የሚያህሉ የተኩስ እሩምታ ተሰማ። በጥንቃቄ በሩ ተከፍቶ የሆላንድ ተወላጅ አስተናጋጅ እንደገባች የያዛት ሲቃ ሳይለቃት አንድ መንገደኛ ሽጉጥ ከራሴ ላይ ደግኖ ወደ በረራው ክፍል ውሰጅኝ ይለኛል። ወዲያው አንደኛ ማዕረግ ተቀምጦ የነበረውን የበረራ ጥበቃ ጓድ በአይን ጥርሻ ለማየት ቻልኩ። ወደዚህ እያመራን የጥበቃ ጓዱ ተነስቶ ትግል ሲገጥመው መጣው አለችን። የሰማነውን የጥይት እሩምታ ማን እንደተኮሰው ለማወቅ አልቻልኩም። ስለዚህ ከፍታ በመጨመር ፈንታ ወደ ተመቸ ከፍታ መውረድ ጀመርኩ። በአደጋ ምክንያት ወደ ማድሪድ እንደምንመለስ ለትራፊክ ተቆጣጣሪው በሬዲዮ እንዲያስተላልፍ ረዳቴን ነገርኩት። በተኩሱ ምክንያት መስኮቶች ተሰብረው ከውስጥ የታመቀው አየር አለመታወኩን ከተገነዘብን በኋላ 6500 ሜትር ከፍታ ላይ አስተካክዬ በመያዝ ለበረራው የተመደበውን ቴክኒሻን ወደ ኋላ ሄዶ እንዲመረምር ላኩት። ገና በሩን ከፈት ሲያደርግ ሌላ የተኩስ ሩምታ ተሰማ። በሩን መልሰን ዘግተን ከፍታ መቀነስ ጀመርኩ። 5000 ሜትር ከፍታ ላይ ስደርስ አሁንም የእምቅ አየር ሁኔታ አልተለወጠም። ቴክኒሻኑ እንደገና ሁኔታውን እንዲመለከት ተልኮ ገና ከበረራ ክፍሉ ወጣ ብሎ አንድ እርምጃ እንደተራመደ ሌላ የጥይት ሩምታ ከወደ ጭራ በኩል ተሰማ። ቴክኒሻኑ ሮጦ ተመለሰና በሩን ቆለፈ። ከጥቂት ደቂቃዎች በኋላ በሩ ተከፍቶለት የጸጥታ ጓዱ ከገባ በኋላ አሁን ሁሉም ነገር ተፈጽሟል ማለቱን ተረጎመልኝ። የአይሮፕላኑን አቅጣጫ ለማስለወጥ የሞከሩ 2 ወንበዴዎች መሞታቸውን ተረዳው። ይህን ዜናና ቴክኒሻኑ ምንም የተበላሸ ነገር አለማየቱን ሲነግረኝ ደስ አለኝ። የሚያስከትለውንም ጥያቄና የሰራተኛ መጉላላት በመገመት ወደ ማድሪድ ተመልሼ ለመሄድ አልፈለግኩም። ከትራፊክ ተቆጣጣሪው ጋር ትንሽ ከተነታረክን በኋላ በረራውን እንድቀጥል ተፈቀደልኝና በፕላን መሰረት አቅጣጫዬንና ከፍታዬን አስተካከሉ። በቀጥታ ወደ አዲስ አበባ በማብረር ከሌሊቱ ወደ 8 ሰዓት እንደምንደርስ ገመት። ሆኖም ምንም አይነት የመጠባበቂያ ነዳጅ አይተርፈኝም። በዚህ ላይ በአልጄሪያ፣ ሊቢያ እና ሱዳን አየር ክልል ላይ በድንገት የተጠለፈ አይሮፕላን ማብረሩ ብዙ አጠያቂ ስለሚሆን ደስ አላለኝም። በበረራው ፕሮግራም መሰረት ቀጥሎ ማረፊያ ጣቢያችን ሮም ነው። እዚህም ላይ ትዝ ያለኝ ከጥቂት ቀናት በፊት ጣሊያናዊ ዝርያ ያለው አንድ አሜሪካዊ ወታደር በኑሮ ተበሳጭቶ ከአሜሪካ አይሮፕላን ጠልፎ ሮም ድረስ በመውሰዱ ብዙዎች የጀግና አቀባበል ማድረጋቸውን አስታውሼ ከዚያ ባሳረፍ ሰራተኞቹን ወንጀለኞች እንደሚያደርጉ ጠረጠርኩ። ከግሪክ ዋና ከተማ አቴና ግን ነዳጅ ሞልተውልን በረራውን ለመቀጠል እንደሚፈቅዱልን አስቤ ፈረንሳይ አየር ክልል ውስጥ ስለነበርን በረራውን ወደ አቴን ግሪክ ባስገዳጆች ምክንያት የለወጥኩ መሆኔን አስተውቂ በራራውን ቀጠልኩ። ስለሆነታው ደጋግመው ቢጠይቁኝም በዝርዝር ለመናገር አልፈለኩም ይላሉ ካፕቴን ለም ኢትዮ። ከዚያስ በኋላ ምን ሆነ? ምን ተደረገ? ካላችሁ አስገራሚውን የአየር ላይ ታሪክ ካለባታችን በኋላና ዝግጅታችንን አቀፍ ደግመው በዚያ ላይ ደቀፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን መጣለን። አብራችሁን ቆዩ። አዲስ 1879
2: የስልኮ ቻርጅ ሊያልቅ እያለ ነው ወይ ጥን ጥን ስልኬ ቻርጅ ሲያልቅ የኪሶ የልብ ምት ሊቋረጥ ቋፍ ላይ ነው በሉኛ። እንዴት ብር ትራንስፈር አደርጋለሁ? ኡይ በምን ዶክመንት ላላካለሁ? በምን ድን የቤት ሰብን ጤንነት ታዳ ማረጋግጠው? እኒህንና መሰል ጥያቄዎች ግር ብሎ መጥቶ ባንዴ ትንፋሽ አሳጥቶታላ። 1% ባትሪ 1000 ጭንቀት ነው ትርፉ። ቢሆንም አይዞን ሮሃ ፓወር ከጎን ነው። የት ነው ያሉት? በርግጠኝነት በቅራቢያው የሮሃ ፓወር ስቴሽን ያጡ። በቀረቸው 1% ፈጠን ብለው ቴሌብር ውስጥ ይግቡና ስካን ያድርጉ። 500 ብር ተቆራጭ ሲሆን ወዲያው ሮሃ ፓወር ከጆ ይገባል። ከዚያ ወዲያ የምን አባቱ ዓለም 9 ደፈነች እንጂ 10 ሞላች። ወደ ፈለጉት አቅጣጫ እየተጓዙ ስልኮን በሮሃ ፓወር ይመግባሉ። እስከምንመረረቅ ያገልግሎት አይከፍሉም። ብሩ ተመላሽ ይሆናል። ደግሞ ቻርጅ አድርገው ስልኮ በቃ ይሲል ወደ ወሰዱበት ቦታ መመለስ አይጠበቅብዎትም። አቅራቢያው ወዳለ የሮሃ ፓወር ስቴሽን ጎራ ብለው የተዋሱትን ሮሃ ፓወር ሲመልሱ ለወደፊቱ ካሳዙት 500 ብር ላይ የተጠቀሙበት ተቆርጦ ተመላሽ ይደረግልዎታል። ህይወት በሮሃ ፓወር እንዲቀሏል። እርሶም የትሩፋቱ ተጠቃሚ ይሆኑ። ሮሃ ፓወር
3: የእድሜ አሻራ በዘመን ሰሌዳ ላይ ይነደፋል። ዘመን በተፈጥሮ ዑደት በዘመን ይታደሳል። የጨለመው አዲስ የተስፋ ብርሃን ይፈካል። ተሰናብቶ የሚሄደው አዲስ በሚመጣው ይተካል። በወቅት የደበዘዘው በወቅት ዳግም ያበራል። በወቅት የደፈረሰው ዳግም በወቅት ይጠራል። በጊዜ የጠወለገው በጊዜ ይለመልማል። አብቦ አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል። አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል። እንኳን ለአዲሱ ዘመን አደረሳችሁ። አቢሲኒያ የሁሉም ምርጫ።
4: ሰልጥነው በብቃት ተምረው በጥራት ቀጥታ ወደ ስራ የሚሰማሩበት TTI የሞባይል እና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድበው ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-23-2436 TTI
5: የፈለጋችሁትን መጽሐፍ የምታገኙበት ከዓመት እስከ ዓመት በቅናሽ የሚታወቅ ሁሉንም መጽሐፍ በአንድ ቦታ ያዘ በየዕለቱ የመጽሐፍ አውደ ርዕይ የሚታይበት እርሱ ጃፋር መጽሐፍት ቤት ነው። ጃፋር መጽሐፍት የልብ ወለድ የፍልስፍና፣ የታሪክ፣ የሕክምና፣ የሕፃናት መጽሐፍት እንዲሁም የትምህርት አጋዥ መጽሐፍትን በመጽሐፍት ግብሩ ላይ አስቀምጦ አንባቢያንን ኑ ወደ ዕውቀት ቤታችሁ ይላል። ጃፋር መጽሐፍት ከዓመት እስከ ዓመት ከ20 እስከ 50% ቅናሹ እንደተጠበቀ ነው። ጃፋር መጽሐፍት ቤት መተን ምናተን ሁሉን መጽሐፍ ገዝተን በማግስቱም ለመሄድም ቸኩላለን ብለው ደንበኞቹ ምስክርነት ሰጥተዋል። እርሶም በጃፋር መጽሐፍት ቤት መተው የፈለጉትን መጽሐፍ ይግዙ ብቻ ሳይሆን በጆ ያስገቡ። መገኛው ለጋር ተወልደ ህንፃ ላይ ትክክለኛው ቤተ ዕውቀት ጃፋር መጽሐፍ።
1: አዲስ 1879 ተመልሷል። እዚህ እልፍኛችን ደግሞ እጅጉን የተከበሩ አጋፋሪ በአማን ተገኝተዋል። ክብርነቶ
0: ሁሉንም አድማጮቻችንን ከልብ እናመሰግናቸዋለን። በእያሉበት ሆነው ጆሮአችሁን አውሳችሁን ከኛ ጋር እስከኩለ ቀን እየዘለቃችሁ ስለሆነ ሁሌም እንደምንለው መሬት ከመቀረድ ማይንፈጋችሁ በእያላችሁ በሰላም ጤና ፍቅር ከእናንተ ጋር ይሁን ብለን ወደ አስተያየቶቻችን እናልፋለን። በርከት ያሉ አስተያየቶቻችን እንግዲህ በዚህ ሐላፊ ስትሆን ደግሞ ሐላፊነትን መወጣት በጣም አሪፍ ነው፣ ስም አይቀበርምና ስምን አስቀምጦ ማለፍ ጥሩ ነው የሚል አስተያየታቸው ነግረውናል። ከልብ እናመሰግናለን።
1: አንደንዲኩ ስምን የሚቀበር ሰው አለኩ
0: በጣም እንዴ በአካል ኮ ኖረ ህይወተ ስጋ ኖረ ግን ስም ይቀበራል ወይሱ እየተባል ሁሉ ግዜ
1: አይጠሩትም እኮ ስምን እኮ ወይሱ ነው ስም ወይሱ አቤት
0: እሱ ጋር እንዳይደርስ ተባለለ እና ከዚህ ያውጣን ይያልን
1: ከወይሱ ወይሳቸው ወይ ማለት ወይሳቸው አረ
0: እሳቸው ቸር ናቸው የሰውን ችግር የሚያዳምጡ። በይበልጥ ደግሞ አንዳንድ እዚህ ተቋማት ምናን በመትሄድበት ግዜ ጆሮ ሰጥቶ ማዳመጥ የሚችል ሰው በጣም በቃ ምን ያህል እኮ
1: አሁን ማን ያዳምጣል
0: ማን ሰዓት የለም ግዜ የለም እየተባለ ነውና አዳምጡ። ለማንኛውም ችግሩ እንኳን ባይፈታ ወደ አስተያየቶቹ እናልፋለን። ቾምቤ የቀበነው ንጉስ እንግዲህ ተመልሷል። በአዲሱ አመትም እንግዲህ ንግስናው እንደቀጠለ ነው።
1: አላሳደሰም
0: ይቆይ
1: ሙሉ መስፈርት ማለት አይደለም።
0: ለማንኛውም ግን ከ2018 የቀጠለው ንግስናው ዛሬም ቀጥሏል። ከልብ እናመሰግናለን ቾምቤያችን ሁሌም ከኛ ጋር ስለሆንክ። ተፈራ በቀለ እንደዚሁ ከቢሾፍቱ አስተያየትን ሰጥተናል። ከልብ እናመሰግናለን ወንድማችን። ቹቹ ከኳስ ሜዳ ደግሞ የዞተር እንግዲህ ከተማው ላይ የተለያዩ እይታዎችን ያያ የሚነግረን ነው። እንደ ድሮው እንግዲህ ሐላፊዎች ወረድ ብሎ መመልከትን ምን ማለትን ሐላፊዎች ማዳምጠው ይህን ተግባራዊ ቢያደርጉት በአንድ ጊዜ ስር ነቀል ለውጦች ይመጣሉና የቢደረግ መልካም ነው የሚል አስተያየቱን ነግሮናል። ከዛ በተጨማሪ ደግሞ ውሃና መብራት እንግዲህ በአካባቢው ችግር በሚኖርባቸው ጊዜ ሄደን ስልጠተ መሳሪያ ላይ ወይም ኮምፒውተር ላይ ያሉ ወጣቶች ከፍለፊ ስትቀመጥ ሁለገብ ባለሙያ ነው መሆን ያለብህ። ከሌጋ ሄደ ይላል። ስድስት ቦታ ቁጭ ብድግ ከመታሰሩን አንድ ቦታ መፍቴን ብትሰጡን መልካም ነው።
1: አንድ ቦታ
0: ላይ ሆነን አመስግነን ምን እንነሳበት ቢሆን መልካም ነው የሚል አስተያየት አለ። እኔ አንዳንድ ጊዜ ይሄ ትክክል እኮ ነው እነዛ ሁለገብ ባለሙያ ይሆናሉና ከዛ በኋላ እንዴት ነው አቅማቸው ከዛ በላይ ከሆነ ወደ ትክክለኛው ባለሙያ መርተው መፍቴ በዛ ቢገኝ መልካም ነው። የቹቹን እየታጅክ አድርገና አመሰግናለን። ድንቁ ጉታ ደበሌ ከሰባተኛም እንደዚህ ሁላችንም ሐላፊነታችንን ብንወጣ ከቀሬታ የጸዳ 201879ን ጀምረና ተነቅቃለን የሚል አስተያየቱን ነግሮናል። ሙላት ከቡራዩም እንደዚህ 2019 እንጨርሰዋለን። ከእንደገና ደግሞ ሙላት ከቡራዩም የሰጠና ስቴት ምንድን ነው እንደ እቃ ከአንድ ሰው ጋር ተዋዋልን ያንን እቃ ፎሎሃ መጥቼ ነው ከቡራዩ እምሰጠዋለ ደወለ በጣም አቀነባብሮ

0: ቫይረስን በንቃት ልንከታተለው የሚገባ ለመሆኑ መልስ የማያስፈልገው ጉዳይ ከኢትዮጵያውያንና ኬንያውያን የእርስ በርስ ፉክክር በዘለለ በረጅምና መካከለኛ ርቀቶች የሁለቱ የምስራቅ አፍሪካ ሀገራት ስኬትን ሰብረው ለመግባት የሚፈልጉ የዓለም ሀገራት ደግሞ ውሎ አዳራቸውን ምስራቅ አፍሪካ የወርቅ አትሌቶቹ መገኛ መንደር ካደረጉ ሰነባብተዋል። ትሪቡን በዛሬ መሰናዶው የኬንያውያን ድንቅ አትሌቶች የሽርፍራፊ ሰከንድ ተአምር ላይ ትኩረት አያደርግም። ስለ ኢትዮጵያና ኬንያ አትሌቶች የሩጫው ዓለም የማይረሱ ትንቅንቆች በትሪቡን ትዝታም ልናወጋቸው አይደለም። ትኩረታችን ዛሬ የእኛ ዋነኛ ተቀናቃይ ስለሆኑት የኬንያ አትሌቲክስ ፈርጦች ላይ ይሆናል። ኬንያ በአትሌቲክስ ስፖርት በየጊዜው አዳዲስ ኮከቦችን ለማፍራት ለምን አልተቸገረችም? በጥቂት በጣት የሚቆጠሩ የወርቅ አትሌቶች ላይ እምነቷን ጥላ ለዓመታት ስታንቀላፋም ለምን አልታየችም? የኬንያ አትሌቲክስ ስፖርት የረጅምና መካከለኛ ርቀቶች የማያባራ የስኬታማነት ሚስጥርስ ምንድን ነው? ተፈጥሯዊ ጸጋዋን፣ ድንቅ ሀብቷን በአግባቡ እየተጠቀመች ያለች ሀገር ኬንያ።
1: Kenya is one of the prominent countries in the world of athletics. The country's dominance in middle and long distance running has left the world wondering how the country has produced such consistent results in athletics. This raises the question, what gives Kenyan runners this definite edge in the competition?
0: አትሌቲክስ በኬንያ ድህነትን ማምለጫ አቋራጭ ጎዳና የሰሜን ስንት ሸለቆ ተራሮች ለኬንያ አትሌቲክስ ፈርጦች ወደ ስኬቱ ዓለም ጉዞ ድንቅ መንደርደሪያዎች። ከ2000 የባህር ጠለል በላይ የሚደርሰው የአየር ጸባይ በሰሜን ኬንያ ስንት ሸለቆ እንደ ወርቅ በሳት ተፈትነው በዓለም መድረክ ላንጸባረቁ የኬንያ ታላላቅ አትሌቶች የስኬት ቁልፎች። በኬንያ በየቀኑ በሺዎች የሚቆጠሩ ታዳጊዎች የነገራያቸውን እያሰቡ ሯጭ ለመሆን አልመው አሊያም ወደ ሀብት መንደርደሪያው ብቸኛው አማራጫቸው አድርገው ወስደው ዳገትና ቁልቁለት በሚበዛባቸው የሀገሪቱ ስንት ሸለቆዎች የሌት ተቀን ውሏቸውን ያደርጋሉ። ንጹህ አየር ወደ ሳምባቸው እየሳቡ ጽናት፣ ታታሪነትና ልዩ ፍቅር የሚጠይቀው የሩጫ ህይወትን አንድ ብለውም ይጀምራሉ። በኬንያ አትሌቲክስ መካከለኛና ረጅም ርቀቶች ስኬቶች ዙሪያ ላይ ጥናታቸውን ያቀረቡ ዘገባዎች እንደሚጠቁሙት 99.9% የሚሆኑት ውሎ አዳራቸው በኬንያ ስምጥ ሸለቆ ተራሮች ያደረጉ ታዳጊዎች የሚገኙት ከአርሶ አደርና አርብቶ አደር በግብርና ስራ ላይ ከተሰማሩ ቤተሰቦች የተገኙም ናቸው። ይህ ለኬንያ አትሌቲክስ ስፖርት የስኬት ሚስጥር የመጀመሪያው ምዕራፍ መሆኑን ባለሙያዎች ይጠቅሳሉ። ተፈጥሮን በአግባቡ የመጠቀም ሂደት
2: This place is very very high. So oxygen is less here. And they when practice here and when they train so more with less oxygen they will be strong. And when they change of place outside when place is not very very high they will be advantaged than other athletes.
0: አዲም ራዳ የዋርካ ስፖርት ክለብ አሰልጣኝ የኬንያ ከፍታ ቦታዎች ለአትሌቶቹ የሚሰጠው ልዩ ጥቅም ያስረዳል። በኬንያ ስምጥ ሸለቆ ተራሮች ከባህር ጠለል በላይ ከ2000 እስከ 3000 በሚደርሰው የአየር ጸባይ ድንቅ አትሌቶችን ለመፍጠር ምቹ ቦታ መሆኑን ራዳ ያስረዳል። በቃ በዚህ ስፍራ ልምምድህን ጠንክረ መስራት፣ ካስቸጋሪው ግን ጠቃሚው የአየር ጸባይ ጋር መላመድ፣ ወደ ተሻለ ቦታ ለመጓዝ ፈተናውን መጋፈጥ ግዴታ ነው። እዚህ የከፍታ ቦታ በድንቅ ተፈጥሯዊ አየር ተከበው ፈታኞቹን ተራሮች ሳይሰለቹ ከወጡና ከወረዱ ህልምን መኖር ይቻላል። በዚህ ስፍራ ጠንክረው የሰሩ አትሌቶች ባለሙያዎችን አሳምነው በክለብ ታቅፈው ለውድድር ሌላ አካባቢ ሲያቀኑ ከሌሎች በተሻለም ተጠቃሚ ይሆናሉ። የዋርካው አትሌቲክስ ክለብ ባለሙያ ሀዲም ራዳ ይናገራል። የኬንያ አትሌቲክስ ስፖርት የስኬት ሚስጥር ካልቲቲዩዱ እንደሚጀምርም ያስረዳል። የኬንያ አትሌቲክስ መልማዮች ሁልጊዜም ከነዚህ እምቅ ተፈጥሯዊ አቅም ከተላበሱ ሃይላንድ ስፍራዎች ርቀው ማያውቁም። ምክንያቱም የተደበቁት እድል ያጡት የወርቅ አትሌቶቹ ተተኪዎች በአጋጣሚም ሆነ በፍላጎት ሩጫን የሚጀምሩባቸው ወሳኝ ቦታዎች በመሆናቸው።
3: Look at this. That's really, really quick through 600 in 74.3. Amos moves into second place. Kittum's moving into third. Andrew Asaji trying to fight with Nick Simmons at the back, but it's all about David Rudisha. Already the world record holder, already the world champion, striding away to become the Olympic champion. How quick will it be? Watch the clock. That's the world record!
0: ቮልቴር ጋት ዘ ጀንትልማን የኬንያን የረጅም ርቀት ኩራት

0: ካይል ኪምቦይ, ዴቪድ ሩዲሻ, ቪቪያን ቹሬት, ሎረን ኬፕላጋት, ዴኒስ ኪሚቶ, ሪከርድ ሰባሪው, የወቅቱ የዓለማችን የማራቶን ቁጥር አንዱ ሰው የመሳሰሉ የመካከለኛና ረጅም ርቀት ከዋክብቶች መገኛ ቦታዎች እነዚህ ከፍተኛ ተፈጥሯዊ አቀማመጥን የታደሉ ስፍራዎች ናቸው። ኢስካኤል ኪምቦይ የ3000 መሰናክሉ የዓለምና የኦሎምፒክ ሻምፒዮኑ የስኬት ሚስጥሩ ላለፉት 6 ዓመታት በእነዚህ ከፍታ ቦታዎች መለማመዱ እንደሆነ ይጠቅሳል።
1: Among the camps that have produced gold medalists include the Kipkeino High Performance Training Center, KHPTC. Established in 2001 by the International Olympics Committee, IOC, in partnership with the International Athletics Association Federation, IAAF, and owned by the veteran athlete Kipchoge Keino, who won the country 3 medals in the 60s, the camp aims at helping promote athletics as well as upbring the potential athletes from the world over to realize their talents and put them to use.
0: ከኬንያ ስንት ሸለቆ ተራሮች የሚጀምረው የታዳጊዎቹ ምርጥ አትሌት የመሆን ፈተና በዘመናዊ ስልጠናዎች ሲታገዝ ስፍር ቁጥር የሌላቸው አትሌቶችን የማግኛው ዋናው ዘዴ KHPTC, የኬንያ አትሌቲክስ ሃይ ፐርፎርማንስ ትሬኒንግ ሴንተር, ምርጦቹ ብቻ እንደ ወርቅ ተፈትነው በድንቅ ተሰጧቸው በባለሙያዎች ተመዝነው ወደ ታላቅነት ለመጓዝ የሚገቡበት የአትሌቲክስ ማዕከል ናይሮቢ አቅራቢያ አልድሬት ግዛት የሚገኘው የKHPTC አትሌቲክስ ማዕከል ተመርቆ ስራ የጀመረው በ2001 ነው። ማዕከሉ ከአፍሪካ ምርጥ 3 የስፖርት ማዕከሎች አንዱም ነው። ይህ ማዕከል ኬንያ ባለፉት 14 ዓመታት በመካከለኛና ረጅም ርቀቶች ደጋግማ በተቀናቃኞቿ ለወሰደችው የበላይነት እንደ ሸሚዝ በየቀኑ ያለ ጭንቀት ለምትቀያይራቸው ድንቅ አትሌቶቿ ዋናው ተዋናይ ሆኗል።
2: 300 meters to go as they get into the back straight. The youngster, Aratani, is trying to stretch the Kenyans. He looks over his shoulder. Mckissy is coming on the outside. So too Bob Tari, the two Frenchmen, trying to get in amongst it here. And Kemboy now makes a break for gold. The defending champion is being stalked by his compatriot. Aratani is going to be in a battle for bronze with the two Frenchmen. Kemboy clipped the top of the barrier. He desperately wants to hang on to this title. Kipruto can't do anything about it. Ezekiel Kemboy stutters into that last barrier. I think Primi Kipruto is beaten. He's running in lane 4. Ezekiel Kemboy has defended his title in style. And look at Mckissy.

ውጣ ውረድ ከበዛባቸው የኬንያ ስምጥ ሸለቆ ተራሮች በባዶ እግር ጽናት የሚጀምረው ታላቅ አትሌት የመሆን ራይ ከኤችፒቲሲ ካደረሰ በቃ በተሟላ ዘመናዊ ስልጠና የሀገር ወገን ኩራት መሆን ይቻላል። ኬንያውያን በ2001 ታላቁ የአትሌቲክስ ማዕከላቸውን ከማቋቋማቸው በፊት በነበረው የሲድኒ 2000 ኦሎምፒክ ከፍተኛ የውጤት ኪሳራ እንዳጋጠማቸው አይዘነጋም። በረጅምና መካከለኛ ርቀቶች በዋና ተቀናቃኛቸው ጎረቤታቸው ኢትዮጵያም የተበለጡበት ጊዜ ከሲድኒ 2000 ኦሎምፒክ ማግስት የኬንያ አትሌቲክስ ፌዴሬሽን በዓለም አቀፍ ኦሎምፒክ ኮሚቴ IOC ታላቅ ትብብር 2001 ላይ አስገንብቶ ያስመረቀው የKHPTC የኬንያ ሃይ ፐርፎርማንስ አትሌቲክስ ማዕከል ሀገሪቱ ባለፉት 14 ዓመታት በኦሎምፒክና የዓለም ሻምፒዮና መድረክ ለወሰደቻቸው የበላይነት ቁልፉን ሚና መጫወቱን ልብ ይበሉ።

0: ኬንያውያን ድንቅ ተፈጥሯዊ የአየር ንብረታቸውን ከዘመናዊ ስልጠና አጣምረው በዓለም አትሌቲክስ ታላላቅ መድረኮች ለማንጸባረቅ የቀየሱት ስርዓት የዘሩትን እንዳሳጨዳቸው ተንታኞች ይገልጻሉ። በኬንያ ዛሬ በተለያዩ ቦታዎች የአትሌቲክስ ማሰልጠኛ ማዕከሎች ይገኛሉ። ማዕከሎቹ ከምንም ተነስተው ወደ ታላቅነት በተቀየሩ የኬንያ ስመ ገናና አትሌቶች ሀብት የተከፈቱም ናቸው። ተፈጥሮን መሰረት አድርገው ኬንያ በአትሌቲክስ ስፖርት ያላትን እምቅ ተፈጥሯዊ አቅም ይበልጥ ለማጎልበት ከተቋቋሙት ማዕከሎች ውስጥ አንዱ የዝነኛዋ የማራቶን ኮከብ ሎረን ኪፕላጋት ነው። ኪፕላጋት ከባሏ ፒተር ጋር ሆና በኤቲየን ያቋቋመችው ካምፕ የሚገኝበት ስፍራ የአየር ጸባይ ደግሞ ከ2000 እስከ 3000 ከባህር ጠለል በላይ ይደርሳል። በከፍታው ስፍራ ኪፕላጋት በተሟላ ስልጠና የነገዎቹ ኮከቦችን ለማግኘት ሁሉ ነገር ምቹ መሆኑን ትናገራለች።
1: Lorna Kiplagat is a Kenyan-born athlete who has won marathons throughout the world and holds several world records. She and her husband Peter founded the High Altitude Training Center in Iten, Kenya, after realizing the town's training benefits for athletes.
2: The altitude here is like perfect. It's not too high, it's not too low. The weather is never hot. It's always warm, but it's always breeze. There is a breeze always. There is everything that you need. There is the gym, there is the pool, the food is good, the nature.
0: አትሌቶች ራሳቸውን ወደ ታላቅነት ለመቀየር ወደዚህ ስፍራ ከመጡ ተጠቃሚ እንደሚሆኑም ኪፕላጋት ታምናለች። በኬንያ በርካታ ታዳጊዎች በአትሌቲክስ ስፖርት ህይወታቸውን ለመቀየር ያልማሉ። ድህነትን ማምለጫው አቋራጩ ጎዳና። በኪፕላጋት ማዕከል የምትገኘው የታዳጊዋ ራሺ ህልምም ታላቅ አትሌት ሆኖ ገንዘብ ማግኘት ነው።
3: I like running because if you run well you get money to support the families, my daughter and all people.
0: እንደ ኪፕላጋት ቪቪያን ቺሬት ታላቅ አትሌት ሆኜ ገንዘብ ማግኘት፣ ድህነት ያጠቃቸው ቤተሰቦቼን መደገፍ፣ የተሻለ ኑሮ እንዲኖረኝ ማድረግ ታዳጊዋ ሮሺ ህልሟን ትናገራለች። ኬንያ ባለፉት 15 ዓመታት በአትሌቲክስ ስፖርቷ የዘረጋችው አዲስ ስርዓት የምስራቅ አፍሪካዋ ሀገር ከጎረቤት ባላንጣዋ ኢትዮጵያን በላይ በረጅምና መካከለኛ ርቀት ለመንገስ አስችሏታል። ኬንያ በየጊዜው የምትለዋውጣቸው ታላላቅ አትሌቶች የሩጫ ዓለምን የመወረራቸው ሚስጥርም ተፈጥሯዊ ተስጦዋን ከዘመናዊ ስልጠና ጋር አጣምራ በአግባቡ መጠቀሟ ለውጤት እንዳበቃት የአትሌቲክሱ ዓለም ተንታኞች ይናገራሉ። ተፈጥሮን ከዘመናዊ ስልጠና በአግባቡ የመጠቀም የኬንያውያን የአትሌቲክስ ጥበብ ለእኛ ኢትዮጵያውያንስ

0: ንጋት ምን ይዞ ይመጣል? አዲስ ዓመትስ? በመጪው አዲስ ዓመት ፈተናዎቻችንን በጽናት የምንሻገርበት ሰናይ ውሎ፣ ቀና መንገድ፣ የርጋታ፣ የምርታማነት፣ የብልጽግና ዘመን የኢትዮጵያችን ይሁን። አዲስ ዓመት የስጋት ደመናው በመድን የሚገፈፍበት፣ ሰላማችሁ የሚበዛበት፣ ቤታችሁ በልጆች ሳቅ የሚደምቅበት ይሁንላችሁ። መልካም አዲስ ዓመት። አስተማማኝ አጋሮ የኢትዮጵያ መድን ድርጅት።
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዝን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በሚዲያ ፓኬጅ እንመልከት። በልዩ ቅናሽ የዲስቲቪ ዲኮደር በ999 ብር ብቻ። ዲስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም።
3: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከእንግዲህ በጀርባ ህመም መሰቃየት ቀር። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርቧል። ይህ ሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ፣ ኤችዲ፣ ቪክትሪ፣ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናው ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናው ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ይወስኑ። ለዋስትናው ሐሳብ አይግባውት። እሳት ወይም ስለት ካልነካው በማንኛውም ሰዓት መጥተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም።
4: አሁን ሰሚት ላይ ከወዳጅ ዘመድ ጓደኛ ሰብሰብ ብለው የፈለጉትን እንደ ቤቱ አማርጠው የሚስተናገዱበት ልዩ የተሟላ የመዝናኛ ቦታ ከፈለጉ ማዕዶት ልዩ ቁርጥና ክትፎ ላውንጅን የመሰለ ማን አለ? መልሱ ቀላል ነው። ደንበኞቻችን ምስክር ናቸው። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ ድምቀት።
5: ሸጎዬ ሸጋለም ሸጊቱ
4: እኛ ጋር በምቾት ይስተናገዳሉ። ቃሉ ያንሰዋል። ማዕዶት ሰሚት ሳፋሪ ጋር 30 ሜትር ገባ እንዳሉ ከተማ ላይ ምግብ፣ መጠጥ፣ መስተንግዶ ይጠብቃቸዋል። በሐረር ሰንጋ ቁርጣችን እንታወቃለን። ማዕዶት ስፔሻል ክትፏችን መለያችን ነው። የአውሮፓ አያላን እግር ኳስ ክለቦች ፍጥጫን በማዕዶት ስፖርት ባራችን ከተሟላ መስተንግዶ ጋር በአማሮ ኤልዲ ስክሪኖቻችን በምቾት ይከታተላሉ። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ

0: ካሬም ፈርኒቸር ንቁና ደስተኛ ስሜት የሚለግሱ ምቾት ጥንካሬና ውበት የተላበሱ ዙፋን የመሰሉ ማራኪ ሶፋዎች ካሬም ፈርኒቸር እንቅልፍ የሚያቆነጁ አልጋዎች ካሬም ገበታ የሚያደምቁ የምግብ ጠረጴዛና ወንበሮች ካሬም ፈርኒቸር ሁሉንም ካሬም ፈርኒቸር ሳሬም የሚለው ቃል ደስተኛነትን ያንጸባርቃል ስም በመክንያት ይወጣል ከምርጥ ፈርኒቸሮቻችን ጋር ደስታም አብሮ ይሸጣል በትንጣለለው ሾሩማችን የፈለጉትን ፈርኒቸር በብዙ አማራጭ ያቀርበናል ሳሬም ደስታ ሳሬም እርካታ ሳሬም ፈርኒቸር
1: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንጻ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ ያፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስመውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንጻ ሳሃይር ሊስቴት ፍለፊት የተባበሩት ማዲያጎን ጀሞ አንድ አንደኛ በር ዴሊና ሞል ቦሌ ሚካኤል ድሪም ቪው ሆቴል አጠገብ ቤተል ቢጫፎ እንዲሁም ከኢትዮጵያ ውጪ ባህርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777 ፈገግታውን እንጠብቃለን። ባቢ እዮ
2: አዲስ አመት በአደይ የአበባ ደምቆና ፈክቶ አዲስ ተስፋን ይፈነጥቃል። ሜጋ ቀለም ደግሞ ለእይታው ሁሌም አዲስ እንደሆነ ለቤቱ የማይጠግቡትን ውበት በየቀኑ ያጎናጽፍልዎታል። ሜጋ ቀለም ውበት ከእይታ ይቀዳል፣ እይታ ከጥራት ይመነጫል። ጥራት የከፍታ አሻራ ነው። ሜጋ ቀለም ዘመን አይሽረው የህንፃ ገጽታ፣ የቤቱ ግድግዳ የውበት ሞናሊዛ ነው። የሜጋ ቀለሞች የዳሰሷቸው የመጨረሻ ግንባታዎች ሁሉ ቀልብን ይሰርቃል፣ ልፋቶን ያሳምራል። ሜጋ ኮንቴክስትራ፣ ሜጋ ቴክስቱራል፣ ሜጋ ሃይግሎስ፣ ሜጋ ሱፐር ፕላስቲክ እና ሴንቴቲክ፣ ሜጋ ፕራይመር፣ ሜጋ ቫርኒሽ፣ ሜጋ ሚነራል፣ ሜጋ ሺልድ። የሜጋ የፈለጉት አማራጭ ቀለሞች ሁሉ የዲኤች ገዳ እህት ኩባንያ ከሆነው ዘሚሊ ቀለም ፋብሪካ ቀርበዋል። ሜጋ ቀለም ዘመን አይሽረው የውበት ማታ። መልካም አዲስ አመት። የደስታ
3: ዘሙ የዛሬ ጋባዥሽን ቴሌብር የሌለው ሰው ነው?
4: ወይኔ በላቸው፣ ቴሌብር የለኝም ለካ። እዚሁ ቴሌብር መጫን እችላለሁ እንዴ?
5: አዎ፣ የፈጠነ ቴሌብር መመዝገብ ትችላለህ። ኮከብ 127 መሰላል ትደውላለህ፣ ወይም ቴሌብርን ከፕሌይ ስቶር ወይም ከአፕ ስቶር ጭነህ እዚሁ ተመዝግበህ እዚሁ አስጀምረህ እዚሁ የቴሌብር ደንበኛ ትሆናለህ።
4: እንዴ እንዲህ ቀላል ነው?
3: አባው እስኪ ቴሌብርን
4: ይኸው። መጠራጠራችሁ እኮ ነው የሚገርመው። ቴሌብር አለኝ።
3: አንተ አሁን ገና ነው እንደምከፍተው?
4: የፈጠነ አካውንት ስንከፍት እንዲህ ነን።
5: ለተጨማሪ መረጃ ወደ 127 እንደውል። ቴሌብር
3: እስኪ ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት አራ ፍጠኑ። እንደዛ ስለቀስ እቃዎች እንዳይበላሽ።
6: አባ እማ ወዴት ልንሄድ ነው?
7: እንዴ ጎረቤቴ ወዴት ነው?
3: በአዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት

0: ጫና ሊፈጥሩ የሚችሉ ውጤቶችም ሊከሰቱ ይችላሉ። በተለይ በማንቸስተር ዩናይትድ በኩል ማይክል ካሪክና ማንቸስተር መስቀለኛ መንገድ ላይ ይገኛሉ። የተከበራችሁ አድማጮቻችን ትሪቡን እንግዲህ በዚሁ ይጠናቀቅ። አብራችሁን ስለቆያችሁ ከልብ ከልብ እናመሰግናለን። እሁድ ጠዋት ከአራት ሰዓት እስከ ስድስት ሰዓት በተቻለ መጠን በተሟላ ቡድን እንደገና ተገኝተን ማራኪ ዶክመንተሪዎቻችን፣ ዜናዎቻችንና ትንታኔዎቻችንን የበለጠ ይዘን እንቀርባለን። ኢትዮ ቴሌኮም፣ ቴሌብር፣ ሱፐር አፕ፣ አቢሲኒያ ባንክ፣ የኢትዮጵያ መድን ድርጅት፣ ሜጋ ቀለም፣ ባቢ ስፔሻልቲ የጥርስ ሕክምና፣ ኒው ፍሎር ሆም፣ ዴስ ቲቪ፣ ሳሪም ፈርኒቸር እንዲሁም ደግሞ ማዕዶት ቁርጥና ክትፎ የዝግጅታችን ዋና አጋሮች ነበሩ። በቴክኒኩ ህይወት አብራን ቆይታ አደረገች። እኛ ስንወጣ ኪንጎ ከባልደረቦቹ ጋር የእጅግ አስደሳች ቆይታ እንድታደርጉ ዝግጅቱን አጠናቋል። መልካም ነገሮች ሁሉ ለሀገራችንና ህዝቧ ይሁን። እሁድ ጠዋት በድጋሚ እንገናኛለን። መልካም ቀን።
1: ትሪቡን ስፖርት ዘወትር ማክሰኞ ከ8 እስከ 10 ሰዓት፣ ሐሙስ ከ6 እስከ 8 ሰዓት፣ እሁድ ከረፋዱ 4 እስከ 6 ሰዓት። ትሪቡን ስፖርት ስፖርትን ለመከታተል ትክክለኛው ቦታ። ትሪቡን ስፖርት።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ቀነስ ይቺ የምታደንቋት የልጄ ኪንታ ነው።

0: ተከልሰንተነው
1: ወዝወዘዲስ በአዲስና ከባቢያ እንዲሁም በመላው ዓለም ከፍ ብሎ ይደመጣል። ምንም ማረጋ አይቻለም። ወዝወዝ የምናስ ብላችሁ ሄኒ ማሂና ኪንጎናን ቴክኒኩን እየተቆጣጠረች ሂዊ የስልክ መልክቶቻችሁን እየተቀበላዊ ስላሚና ፕሮግራሙን እያስፈጸመ ፓስቲቤት ፕሮዳክሽን 0984949409 መገኛችን ነው። ብትደውሉ ታገኙናላችሁ። በቴሌግራም ዲጄ ኪንግስተን ብላችሁ ሀሳብ አስተያየታችሁን ልትልኩልን ትችላላችሁ። 0984949409 ክፍት የሆነው እናንተኛ እንድታገኙን ነው። ሌላ ምክንያት የለም። ስለዚህ ብትደውሉ ታገኙናላችሁ። ሀሳብ አስተያየታችሁን ላኩልን። በቴሌግራም በጣም በርካታ መልእክቶች መጥተዋል። እንኳን ደህና መጣችሁ። ሐሙስ ነው፣ ስለተገናኘን በጣም ደስ ብሎናል። እንኳን ድምጻችሁን ሰማነው ብሎናል አድማጮች።
0: ሊያውም የሆነ በጣም ድባብ አለው አይደል? የደመና ድባብ አይደል? ገና ከመስከረም ሙቀቱም አለ። ከሂዊ ጋር እያወራን ነበረ።
1: የሂዊ አገላለጽ ደመናው ይሞቃል። ደመናው ይሞቃል።
0: ከባድ።
1: ትንሽ ወበቅ አለ፣ ትንሽ ይሞቃል፣ ግን ደግሞ ደመናማ ነው።
0: በጣም ደመና ነው።
1: በተቻለ መጠን ትኩስ ትኩስ ሙዚቃዎችን እየጋበዝናችሁ ወዝወዝ እንላለን። የትም ስለማትሄዱ ደስ ይለናል። ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን። በጉዴ ወጣና የተሰኘው የቴዎድሮስ ታደሰ ትኩስ ሙዚቃ ተቀባብሏል። ተጫወቱ፣ ተደሰቱ። ምንም ማድረግ አይቻልም። ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

በእለት እለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጠው የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት

ወዝወዝ አዲስ ተመልሷል። ሐሙስ ነው፣ ወዝወዝ ነው፣ ምንም ማረጋ አይቻለም። በቤታችሁ፣ በስራ ቦታችሁ፣ በመኪናችሁ ውስጥ ሆናችሁ ከሰዓት በኋላ የሚገኘውን ደስታ እያጣጣማችሁ ስለሆነ ደስ ይለናል። ፖስተር አክተር ሳይሉ ትኬት ገዝተው ሳይሆን ራዲዮ ከፍተው ፈንዲሻ እየበሉ የሚያደምጡት ቪዲዮ ቤት ከመሸጋገሪያ ሙዚቃ በኋላ በቀጥታ ይጀምራል። ቪዲዮ ቤት ፊልም ብቻ

0: ሰው ስዘረጥ ታውቅበታለሁ። የነችና
1: ቪዲዮ ቤት
2: ቪዲዮ ቤት
3: ቪዲዮ ቤት ወዝ ወዝ አዲስ

አዲስ ዘመንን የሚያበስር የአዲስ ጅማሪ ድምጽ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት ያሻነው ደጃችን ድረስ የሚመጣበት የኛ የሆነ ዓመት ፍላጎት ማረፊያውን ያገኛል። ያውም በፍጥነት ጥረት ሁሉ ፍሬን ያፈራል። ያስፈልገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያው፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ ኢትዮ ቴሌኮም።

ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አላይ ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።

0: አንድ ምንም ማረግ አይቻለም
1: ሰማልሰና ኃይል ሰብስበን መጽናል ቪዲዮ በተከፍቷል ቻለት ከሽዮን ያልቻላን ግጹን ወዝወዝ ያረጋሪፍ ጊዜ ያሳለፈ ስለሆነ ደስ ብሎናል አሁንም ወዝወዝ በማለታችሁ ግፉበት ወዝወዝ አዲስ ቤት ሰብለ መሆንና በማንኛውም ሰዓት እኛን ለማግኘት በቴሌግራም DJ Kingston ብለው ይቀላቀሉን አስተያየቶንም በዚያ በኩል ማድረስ ይችላሉ አብራችሁን ስላላችሁ በድጋሚ እናመሰግናለን
2: ጉምብስ ብለናል
1: ዛሬ ከፊልም ዓለም ጋር በተያዘ አንዲት ሳቢ ጥያቄ እናነሳለን ከናንተ ነው መጀመር
2: ፊልማታል
1: ጎርሳ ህንድ ፊልም ላይ ለምንድን ነው ሙዚቃ ሁሉ ጊዜ የሚገባው
2: እንዶም ዓለም ማሰብ ይከብዳል ያለ ሙዚቃ አይደል
1: አው ስለዚህ መልስ ስጡበት ማሂ እንደ ፊልም ተመልካች እንደመሆንሽ መጠን መልስ አታጭም ተብሎ ይተበቃል
2: በተለይ በፊት ያው
1: አው ና ሄኒ እንደ ፊልም ላይ እንደነ
3: አይ በእውነት ኮነ
1: ብዙ አይደለ
3: ብዙ አይደለም ሳይሆን ይሄን ፊልም ካየው ራሱ ስንት በጣም በጣም በጣም
1: ዘመናት ተቆጥሯል
3: ብዙ
1: ያኔ ራሱ
3: 50 ራሱ እየከፈ 50 ራሱ እየከፈልኩ ሳይ ይሄን ፊልም አላየም ነበር
2: በደርግ ጊዜ
1: በአብዮት ዘመን
3: ስላብዮት ራሱ የተሰሩ የንድ ፊልሞችን
1: ጂሚ አም ዘ ዲስኮ ዳንሰር ለማንኛውም ህንድ ፊልም ላይ ለምንድነው ሙዚቃ የሚገባው እኔ ነግራችኋለሁ እናንተን ግምት ግን ማስቀመጥ ትችላላችሁ
2: እንዳልኩ ነው ባዶ የሚሆን ይመስለኛል እንደውም ግን ይሄ ፍቅር አዘል ነገሩ ይበዛል
1: መሰለኝ ስለለምድ ነው ባዶ የሚሆነው
2: አዎ
1: ስለዚህ ግን የሚገባበት ምክንያት ምን ሊሆን ይችላል ብለሽ ታስቢያለሽ ለምሳሌ ህንዶቹ ቦሊውድ ትልቅ የፊልም ኢንዱስትሪ ነው ስለዚህ በቦሊውድ የሚሰሩ ፊልሞች በጠቅላላ ተወዳጅነት ያተረፉ ከፍተኛ ገንዘብ የሚንቀሳቀስበት ኢንዱስትሪ ነው እና ብዙ ጊዜ ፊልማቸውን ሲሰሩ ሙዚቃ ይከታሉ ሙዚቃው ራሱን የቻለ ከፍተኛ በጀት ይፈልጋል ይሄን የሚያደርጉበት ሪዝን ምን ይመስላችኋል? የናንተን ግምት?
3: እኔ
1: ዛሬ እኮ ቀጥ ላስጨብጣችሁ ነው
3: ከባዱ ቀጥ።
1: አዎ ግን ግምታችሁ
3: እኔ የሚመስለኝ ህንድ ውስጥ አሁንም ራሱ የህንድ መንግስት ፓኪስታን አሁን ዛካባቢ ይሄ በተለይ ድግስ ነገር ሰርግ የመሳሰሉ ነገር በጣም በሰፊው ነው ድል ባለ ድግስ ነው እንደውም ባለፈው ራሱ
1: ሰርግኛ ገር አይበስም እኔ
3: አዎ ግን የነሱ
1: ለየት
3: ያለ የኛ ትልቅ የተባለው ሰርግ እነሱ ሲገባ እንትን ነው
1: የሚሆነው ትንሽ ሰርግ ነው
3: ለመቃረብ የለም ለሰርጉ ቀለበት ነው የሚሆነው የኛ እና አንደኛ በጣም ብዙ ሀብታም ስላላቸው መሰለኝ ሀብትም አለ በጣም
1: በዛው ልክም ደሃ አላቸው
3: አላቸው ግን በጣም ቢሊየነሮች ብዙ ቢሊየነሮች አሏቸው
1: ውጥንቅጥ ነው
3: አዎ በጣም ውጥንቅጥ ነው ድብልቅ አንደኛ የተባለ ቆንጆም አለ ወደታችም አለው ማለቴ
1: አለው
3: በነዘጽር ማለቴ ነው እና እሱን ለማሳየት ሲሉ ወጪ ማውጣታቸው ካልቀረ ያንን የመቅረጽ ልማድ ያላቸው ይመስለኛል
1: ወደ መልሶ አልቀረብከም
2: ሮሽ ላይ እንትን ነው ተያይዞ አንዳንዴ
1: እኔ አልቀረም
2: ኪነጥበብ ውስጥ ስለ ሙዚቃም ትወናም የራሳቸው ተያያዥ ነገር አላቸው ይባላልና በደንብ ይሰሩበት ይመስለኛል ከዛ ግን አንድ የሙዚቃ ሊቅ አላቸው ትዚላቸዋል ከዚህ በፊት እየነገርኳችሁ ነበርና የተለየ ስልት ያለው ነውና ወደዛም ሄጃሉ አሏሽም ብዙ ቦታ ግን እንደሚመስለኝ ለሙዚቃውም የሰጡት ክብር ይመስለኛል አንድ ላይ
1: ማየም መረቀሻል
2: እሺ
1: ሁለታችሁም አልቀረባችሁ
3: ቃል ያንቺ ደግሞ ያስተውቃል
1: ቦሊውድ ሲነሳ መጀመሪያ ሐሳባችን ላይ የሚመጣው ዳንስና ዘፈን ነው ለምን ሶስት ዋና ዋና ነገሮችን ነግራችኋለሁ የኔም ጥያቄ ነበር ለምንድነው ቦሊውድ ብዙ ጊዜ የሚሰሩ ፊልሞች ላይ ሙዚቃ የሚገቡት ሙዚቃው ራሱ በከፍተኛ በጀት ነው የሚሰራው እና እንዴት ነው አቻችለው የሚያስኬዱት የሚለውን ነገር እኔም ጠየቅኩ ስለዚህ ያገኘሁት መልስ ትንሽ ለየት ስላለ ለእናንተም ልንገራችሁ ብዬ ነው ምናልባት የማታውቁ አድማጮችም ካላችሁ በዛው ጥያቄው ይመለስላችኋል የመጀመሪያው ሶስት ዋና ዋና ነገሮች ናቸው ያሉት የመጀመሪያው ከባህላዊ የቲያትር ስራው መሰረት የመጣ ነው የህንድ ጥንታዊ ድራማዎችና የህዝብ ትርኢቶች ሙሉ በሙሉ በግጥም በሙዚቃና በዳንስ የታጀቡ ነበሩ ስለዚህ ቦሊውድ ይሄንን የዘመናት ባህል ያስቀጠለ ነው ተብሏል ስለዚህ የመጀመሪያው ምክንያት
3: ባህላዊ ትርኢት ለየነሱ በላሃ ነው
1: እንደዛ አይነት ነገር እና ከድሮ ጀምሮ ሲወርድ ሲዋረድ የመጣ ነውና የህንድ ጥንታዊ ድራማዎች ላይ በብዛት የህዝብ ትርኢቶችም ሊሆን ይችላል ሙሉ በሙሉ በግጥም በሙዚቃና በዳንስ የታጀበ ነበር እና ያንን የማስቀጠል ኃላፊነት ነው ቦሊውድ የተሰጠው ስለዚህ ባህሉን ይዞት ነው የወረደው የመጀመሪያው ምክንያት ይሄ ነው ሁለተኛው ስሜትን ከፍ ለማድረግ ገጸ ባህሪያቱ በንግግር ሊገልጹት የማይችሉት አንዳንድ ነገሮች አሉ ለምሳሌ ጥልቅ ፍቅር ሊሆን ይችላል ሀዘን ወይም ናፍቆት እነዚህን ከንግግር ወይም ከድርጊት ይልቅ በዘፈን ሲቀርቡ ተመልካቹ ከፊልሙ ጋር በስሜት እንዲስተሳሰር ያደርጋል የሚል ጽኑ እምነት አላቸው። እና አንዳንድ ስሜቶችን ሰዎች ላይ አወጣቸው ይችላሉ፣ በንግግር ላታወጣቸው ትችላለህና ሞር ያንን ጥልቅ የፍቅር ስሜት በዘፈን ያወጡታልና እሱ እንደ ሁለተኛው መንገድ ይጠቀሙበታል። በዛም ስኬታማ ይመስሉኛል። ምክንያቱም ብዙ ጊዜ ህንድ ፊልም ላይ ስትመለከት ወንዱና ሴቱ ሲሯሯጡ ያለው ነገር፣ ፍቅራቸውን ሲገልጹበት ያለው ነገር እሱን ነው ተዋናዩ በቃል ላይ ያወጣው ይችላል ብሎ የሚሰጉት።
3: አሁን ለምሳሌ እንትኑን እንትን ብለን ስናስብ ወደኛ እንኳን ብናመጣው ባናመጣው ደስ ይለኛል፣ ግን ለምሳሌ በጣም ይወዳታል ብልና ብዙ ፈተና አልፏል በእሷ በኩል በተለይ በቃ ግንኙነቱን ማቋረጥ እያለበት ግን ደግሞ ስለሚወዳት ግንኙነቱን አያቋርጥም እና መጨረሻ ላይ የሆነ ጭር ያለ ቦታ ሆኖ እንደዚህ መስክ ነገር እያየ ጫካ የሆነ ቦታን እያየ ምናምን ንፋሱ ዛፎቹን እያወዛወዘ የማሙድ አህመድ ይሄ ወይ ፍቅር የሚለው እሱን ቢዘፈን ምናምን
1: እነሱ በቃ አሁን ለምሳሌ አንድ ዘፈን ሙዚቃ ቪዲዮ የሚሰራለት እኮ ዘፈኑን ይበልጥ ለመግለጽ አይደለ፣ የዘፈኑን ስሜት ለማስተጋባት ነው። አንዳንድ ዘፈኖች በጣም ተወዳጅ የሆኑና ቪዲዮ ሲሰራላቸው ስሜቱ ይቀንስብሃል። ያ ማለት አልተገለጸም ማለት ነው። በውስጥ የምትስለው አለ፣ ስሜቱ አለ። ያ ካልወጣልህ ጥያቄ ይጠይቃለህ፣ ምንድን ነው ባይሰራ ውስጥ ትላለህ። አንዳንድ ደግሞ ያነሰ ሙዚቃ የሚመስልህ በሙዚቃ ቪዲዮ ሲወጣ ደግሞ የተለየ ስሜት የሚፈጥርልህ አለ። ስለዚህ እነሱ ሁለተኛውን መንገድ ስሜትን ከፍ ለማድረግ ነው ብሎ ያምናሉ። ሁሉም ፊልም ላይ ዘፈን የሚከብቱበት ዋነኛ ምክንያት በሁለተኛ ደረጃ ያስቀመጡት ስሜትን ከፍ ለማድረግ፣ አንዳንድ የማይገለጹ ስሜቶችን በሙዚቃና በእንቅስቃሴ ወይም በውዝዋዜ ማውጣት ነው። በሶስተኛ ደረጃ የተቀመጠው የንግድ ስትራቴጂ ነው። ፊልሙ ከመውጣቱ በፊት የሚለቀቁት የሙዚቃ አልበሞች ለፊልሙ ትልቅ ማስታወቂያ በመሆን ተመልካቹን ወደ ሲኒማ ቤት ይስባሉ።
3: እንደ ሳውንድትራክ ማለት
1: ነው። እና በቀላል አባባል በህንድ ሲኒማ ውስጥ ሙዚቃ የህይወትና የባህል ነጸብራቅ ነው። ስለዚህ የንግድ ስትራቴጂው ፊልሙ ከመውጣቱ በፊት ሙዚቃው ይለቀቃል። ሙዚቃው ነው ፊልሙን የሚያስተዋውቀው። እና በብዙ ጊዜ የፊልም ማጀቢያ ሙዚቃዎችን ዩቲዩብ ላይ ገብታችሁ ብትመለከቱ በተለይ የህንድ ፊልሞች በቃ ማመን ነው የሚያቅትሽ። 80 ሚሊዮን ዛሬ ሲለቀቅ
3: ነው
1: የመጨረሻ ከፍተኛ ተመልካች ነው ያለው። እና ፊልሙ እንዲጠበቅ ያደርገዋል። እና
3: በጣም
1: ሶስተኛውና ዋነኛ ምክንያታቸው የንግድ ስትራቴጂ ነው። የባህል ማንነቱ አለ፣ ባህሉ አለ፣ ስሜትን ከፍ ለማድረግ የሚጠቀሙበት አለ። ሶስተኛው ደግሞ የንግድ ስትራቴጂ ነው። እና ከዚህ አንጻር እነዚህ ዋና ዋና ምክንያቶችን ይዘው ቦሊውድ ውስጥ ከፍተኛ በጀት የወጣባቸው ሙዚቃ ቪዲዮዎች ወይም ደግሞ ማጀቢያ ሙዚቃዎች ይሰራሉ።
3: አንዳንዴ የሰራሁን ነገር ወይ ያመረትከውን ያው ምርት ነው ነው ቀረ ሙዚቃም ፊልምም ምርት ነው እና ያንን ለገበያ ስታቀርበው መሸጫ ምክንያቶችና መሸጫ ሰው አቴንሽን ነው። አቴንሽን ያው ይሸጣል፣ በፕሮሞሽን ነው የምትገዛው እሱ እና አቴንሽኑ ላይ ለየት ለማድረግ አንዳንድ ሰዎች ፊልሙ ሊወጣ ሲል ታገደ፣ መንግስት ታገደው ይባላል ለምሳሌ፣ ወይ ደግሞ የሆነ አካል ክስ አቀረበ ቤት ምንድን ነው እኔ ነገር ምን ቢሆን ነው የሚል ነገር ይመጣል አይደል። አንዳንዱ ደግሞ ያንን ፊልም የሆነ እቃ ያመጣና ለምሳሌ ከፊልም ማቴሪያል ጋር ከፊልም ጋር የተያዘ ለምሳሌ መቅረጫ ካሜራ የሆነ ጊዜ ውድ በጣም ውድ ነበር፣ አሁንም ውድ ነው በተለይ ትልልቅ የሚባሉት እና እሱን ያመጡና ያው ተያዘባቸው ሲሉ እንሰማለን። ከዛ ደግሞ እንዴት እንደሆነ ሳታቅ ፊልሙ ማን ነው የተያዘው መቅረጫ ይወጣና በዛ እኮ በተያዘው እኮ መቅረጫ የተቀረጸ ፊልም ነው ተብሎ ነው እንዲ ያለ በፕሮፌሽናሉም ረገድ ስሙ ከፍ ይላል እና የፕሮሞሽን ስታይሉ የበለጠ ደግሞ ስቦኛል። ለምን እኛም ሀገር እኮ ከወጡ በኋላ አሁን እነ ኪያ አይደል ኪያ ሙዚቃዎች ቀድመው ቢለቀቁ ምናልባት ፊልሙን እንድናይ ሊያደርጉን ይችላል።
1: ፊልም ውስጥ ያሉትን ሀሳቦች ዘፈን ውስጥ ማግኘት ትችላለህ። እሱም አንድ መንገድ ነው። ሁለተኛ ነገር ደግሞ ቅድምም እንዳልነው አንድ ዩኒክ ነገር ያደርጓል። አሁን ለምሳሌ ቦሊውድ ከፍተኛ ፊልም በማምረት የሚታወቅ ትልቅ ኢንዱስትሪ ነው። ስለዚህ በቦሊውድ የሚሰሩ ፊልሞች በብዛት የመሸጥ እድላቸው ሰፊ ነው። ለዛም ደግሞ አንደኛው እንደ ማሻሻጫ የሚጠቀሙበት ዘፈኑን ነው እና ዩኒክም ነው። በቃ የቦሊውድ ፊልምን በቀላሉ የምትለይበት አንዱ መንገድ ውስጡ ዘፈን ስላለው ነው። ስለዚህ እሱም በራሱ የተለየ ውበት ይሰጠዋል። የነሱ ብቻ አድርገውታል።
2: መሰረትም አለመሳታቸው የረዳቸው ይመስለኛል። ኪንግ ካያችሁ ከኛም ሀገር የምር የየሀገሩን ባህል ሙዚቃውን ይዞ የተሰሩ ፊልሞች የምር ወደናቸው ነው የምናየው። ጥልቅ ብለው ሲሰሩ ማለት ነው። እነሱ ማስቀጠል ስለቻሉ ከፍ ያሉ ይመስለኛል።
1: ኢንዱስትሪው በጣም ትልቅ
2: በዛ ነው። አዎ። እና የምትማረውም ያንን ነው። እውነት ለመናገር የለብለብ ከምትሰራ የምር ዋጋ ከፍለ።
1: ስለዚህ እንደኛ ጥያቄ ያላችሁ ሰዎች ለምንድን ነው ህንዶች ፊልማቸው ውስጥ ዘፈን የሚከቱት? በእነዚህ ሶስት ዋና ዋና ምክንያቶች ነው።
2: ለሰላሳ ዓመታት በታማኝነት የዘለቀው አያት በወባ ካሳንችስ በፓርኮችና ዓለም አቀፍ ተቋማት አጠገብ የሚገነቡ ውብ መኖሪያዎችን በ15% ቅድመ ክፍያ ለሽያጭ አቅርቧል። ከዚህ በተጨማሪ በአያት ሴምሲና ቤለር አፓርትመንቶች እንዲሁም በአያት ግራንድ ሞል ሱቆች ላይ እስከ 25% ልዩ ቅናሽ አዘጋጅቷል። ለበለጠ መረዳት የሽያጭ ቢሮዎቻቸውን ይጎብኙ። ቦሌ አውሎ ቢዝነስ ሴንተር፣ ካሳንችስ ሴንተር፣ ራስ ሆቴል፣ ሴምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ለቤንዝ ታወር እና አያት የገበያ ማዕከሎቻቸውን ጎብኘት አድርጉት። በአጭር የስልክ መስመራቸው በ7760 ወይም በ0977-6060 ላይ ደወል አድርጉ። አያት ዞሮ መግቢያ።
1: አያት ሪል ስቴት ወዝወዝ አዲስን በክብር ስላቀረበ እጅግ አድርገን እናመሰግናለን። መልካም አዲስ ዓመት፣ መልካም መዝናኛ፣ መልካም ቆይታ ተመኝቶላችኋል። በተወዳጁ ብስራት ኤፍኤም 101.1 ብቻ ወዝወዝ አዲስ እንደወረደ ይደመጣል። ቆይታችን አሁንም ይቀጥላል። ትኩስ ሙዚቃ ግዴ ለማየሩ ው አበባ አበባ አመልማል አባት ትቀጥላለች። የትም ስለማትሄዱ ደስ ይለናል። መልካም ቆይታ ከወዝወዝ አዲስ ጋር

0: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ አመት ያሰባችሁት ይሳካ። ያዙ ምርቃት ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ደባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን፣ እንደ ተመራረቅን አመት ያድርሰን። መልካም አዲስ አመት አዋሽ ባንክ።
1: ወዝወዝ አዲስን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ አብራችሁን ስላላችሁ በድጋሚ እናመሰግናለን። አዋሽ ባንክ ለመላው ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። የበዓል ግብይቶን በአዋሽ ባንክ ሲፈጽሙ ይሸለማሉ። በተመረጡ ሱፐር ማርኬቶች፣ ካፌዎችና ሬስቶራንቶች በአዋሽ ብር ፕሮ ኪዋር ኮድ ወይም በአዋሽ ጋርድ በፖስ ማሽን ሲከፍሉ የ7% ተመላሽ ያገኛሉ። 7% ተመላሽ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር ነው። መልካም አዲስ ዓመት አዋሽ ባንክ። ለተሻለ ህይወት ቪዲዮ ቤት።
2: ቪዲዮ ቤት ቅድም ስለ ህንድ ፊልም ኪንግ ሲያወራ ነበርና በፊልም ዓለም ደግሞ በጣም ሪያሊስት የሆነ በጣም ሞር ወደ እውነታዊ የተጠጋ ፊልም መስራት የሚወዱት አውሮፓውያን ናቸው። እና አውሮፓውያን የሚሰሩት ፊልም በአብዛኛው በቃ ይሄ መሬት የረገጠ ይሄ ወደ ጠፈር ወደ ምናምን ሳይሆን መሬት ላይ ያለ እውነታን ሪያሊስት ናቸው ይባላል ሲሰሩ ፊልም ዙሪያ። ቡልጋሪያ ሲባል እናንተ ትዝ የሚላችሁ ምንድን ነው?
3: ሰፈሩ
2: እኛ ሀገር ያለ ሰፈር ቡልጋሪያ። እንግዲህ ያው የሰፈሩ ስም የመጣው ከእንትን ነው። ያው አውሮፓ ካለች ሀገር ናት። በፊት ኮሚኒስት ነበረች ቡልጋሪያ። እንደውም ከኢትዮጵያ ጋር በጣም የተገናኘ ነገር ነበራት። የቡልጋሪያ ኤምባሲ እንደውም ወደ ኡራኤል አካባቢ ነው አይደል? ኡራኤልን አለፍ ብለን እና ቡልጋሪያ በፊልም ብዙ አትታወቅም እስከ ዛሬ። እንግዲህ ዓለም አቀፉ የፊልም ሽልማት ውድድር ኦስካር ነው አይደል? ለእሱ ለሚቀጥለው ዓመት ገና ለሚመጣው ለ2027 ሁሉም ሀገራት የቻሉትን ጥሩ የሚሉትን ፊልም ለእይታ ያቀርባሉ እና ደግሞ ሰብሚት ያደርጋሉ ለአወዳዳሪ ድርጅቶች። እና ቡልጋሪያ በአመት ውስጥ ከተሰሩት ጥቂት ፊልሞች መርጣ የላከችው አዲስ ፊልም አለ። ዘ ድሪምድ አድቬንቸር ይሰኛል። ከባድ ነው ያው ቡልጋሪያኛ ስለሆነ። ዳት ጌራውትም አቤንተር ይባላል ፊልሙ። እኔ ለየት የሚያደርገው ፊልሙ ምንድን ነው? ፊልሙን የሰራችው ግሬስ ባች የምትባል የጀርመናዊት ዳይሬክተር ናት። የቡልጋሪያን ቋንቋ አትችልም። ይህን ፊልም ለመስራት ግን የቡልጋሪያ ቋንቋ ተማረች እና አመታት ነው የወሰደባት ፊልሙን ለመስራት። ስለ ፊልሙ ጥናት አጥንታለች። ከእውነተኛ ታሪክ ላይ የተነሳ ነው ሀሳቡ። የፊልሙ ሀሳብ ምንድን ነው? የቡልጋሪያ የድንበር ከተማ አለ። ዋና ተዋናዋ አርኪኦሎጂስት ናት፣ ቬስካ ትባላለች። የጓደኛዋን የተሰረቀ መኪና ለማስመለስ ስትሞክር የከባድ የወንጀለኛ ቡድን መረብ ውስጥ ስትወድቅ እናያለን። አንድ ቡድን ብቻ አይደለም፣ በተለያዩ ጎራዎች መካከል ደግሞ የወንጀለኛ ቡድኖች ሽኩቻ ውስጥ ኦልሞስት ጦርነት ውስጥ ትወድቃለች። ይህንን የሚያሳይ ነው። ከእውነተኛ ሀሳብ ተነስተው ነው ይህን ፊልም የሰሩትና የሚገርመው ምንም አይነት ፕሮፌሽናል ትወና ላይ ተሳትፎ የማያውቁ ሰዎች ናቸው የመረጠችው። ከሀ ብላ ነው የጀመረችው ማለት ነው። ተዋናያንን ሀ ብላ አስተምራ ትወናን አሰልጥና ነው። ብዙ ጊዜ ከባድ የሚባለው እሱ ነው። በነገራችን ላይ አይደል የለመዱ ተዋናያንን ማሰራት ይቀላል ይባላል። ይሄ በቃ ለዳይሬክተሮች ወይም ለአዘጋጆች ጣጣ ማያበዙ ናቸው ብዙ ጊዜ የለመዱ የሰለጠኑ ተዋናያን። አዲስ ሰው ግን ትወናን ማስለመድ፣ አንዳንዱ ካሜራ እያየ ሲያስቸግርህ፣ አንዳንዱ ስሜት ቃለ ተውኔቱን ዝም ብሎ አላርል ዜማ ሰጥቶ የእውነት እንዳይመስል ሲያደርገው፣ እሷ ግን ጊዜ ፈጅታ አመታትን ወስዳ እንግዲህ ከሀገሯ ወጥታ ነው።
3: በጣም ነው የሚገርመው።
2: እና ይህን ማድረጓ በጣም አስገራሚ አድርጎታል። አሁን የኬን ፊልም ላይ ቀርቦ ነበረ ፈረንሳይ ውስጥ የሚገኝ የኬን ላይንስ ያው የኬን ፊልም አለ እዛ ኮምፒቲሽን ላይ ቀርቦ ተወዳጅ ሆኗል። በጣም ሪያሊስት ነው ብያቸዋለሁና ልክ እንደሌላው እንደ ሱፐር ሂሮ ፊልሞች በጣም የተለየ አይደለም። ኢቭን አሁን የኦዲዮ ትሬለሩን እንሰማለን በዛ ማወቅ እንችላለን። ምናልባት ሂዊ ትሬለሩን ታሰማናለች። ትሬለሩን ከስር ከእውነታው ብዙ ያራቀ እንደሆነ በሚሄደው ፊልም ላይ ማየት እንችላለን።
4: А сам от Свиленград. Сега съм на разкопки тук. Това е на граница.
5: Каква красота.
4: Нали?
5: Откъднаха ми колата. Ще мога ли да помоля нещо?
4: Да.
5: Половината пари. Не носят си всички пари.
2: እንግዲህ እንደሰማችሁት ቡልጋሪያ በፊልም አትታወቅም። ነገር ግን ለዓለም አቀፉ ለኦስካር በ99ኛው የኦስካር ሽልማት ላይ የምርጥ ዓለም አቀፍ ደረጃ አገሯን ወክሎ እንዲወዳደር የሰብሚት የተደረገ ያስገቡት ፊልም ነው ይሄ። The Dreamed Adventure ይሰኛል። እንዳልኳችሁ በፊልም አትታወቅም 15 ፊልሞችን ከዚህ በፊት የቡልጋሪያ ዳይሬክተሮች አስገብተዋል። አንዱም ግን ቢያንስ እንኳን ለመጨረሻው 15 ዙር ውስጥ እንኳን መግባት አልቻለም። ይሄ ግን እንግዲህ አሁን በሚቀጥለው ኦስካር ላይ አሸናፊ ከሚሆኑት ማከል ይተበቃል ተብሎ ግምት ከተሰጡት ፊልሞች ማከል ነው። እኛም እንግዲህ ጥሩ ነገር ከሰራን ጥናት ተደርጎበት እንግዲህ አመታትን በጥናት አመታትን የወሰደ ፊልም ነው። በእውነተኛ ታሪክ ላይ የተመረኮዘ ነው። በተጨማሪ ደግሞ አዲስ ተዋናያን ናቸው።
1: በጣም ነው የሚገርመው። አሁን አንተ ከተቀስከው ውጪ ብራድ ፒት ከዚህ በፊት ሰቨን ይርስ ኢን ቲቤት የሚል ፊልም አለ። እሱን ለመጫወት ቲቤትኛ ቋንቋ ተምሮ ነበርና በዛም ከፍተኛ አድናቆትን አትርፎ ነበርና አንዳንድ ጊዜ ለምትወደው ነገር የምትችለውን ያህል ትሄዳለህ። ብራድ ፒት በጣም ትልቅ ተዋናይ ነው እና ይህንን ለመጫወት ግዴታ በቃ ቋንቋን መልመድና መማር አለብኝ ብሎ ነው ቲቤትኛ ያጠናው። እና እዛ ፊልም ላይም እንግዲህ እንደተመለከታችሁት ምናልባት ያያችሁ ሰዎች ካላችሁ ተዋቶለታል። በጣም በሚያስገርም ሁኔታ ነው የተወነው። እና ሰዎች በተለይ ደግሞ ተዋናዮች ለሚወዱት ነገር የሚችሉትን ዋጋ ሲከፍሉ እናያለን። ጥርሱን ሆን ብሎ ይሰብራል፣ የእውነት ጠጥቶ ይተወናል። በጣም በሚያስገርም ሁኔታ የእውነት በቃ በቃ ከባድ የምትለውን ጉዳታው እየተጎዱ ያንን የሚያደርጉ ሰዎች አሉ። እና ብራድ ፒት ሰቨን ይርስ ኢን ቲቤት ላይ ያው ተመሳሳይ ስለሆነ ነው በቲቤትኛ ቋንቋ እሱን አጥንቶ ተምሮ ነው ፊልሙን የሰራው።
6: ትሬለሩን ስንሰማኝ ራሱ ቋንቋን አይደለም እና ካነሳ ነው ደግሞ እሱ ቀላል አይደለም እኮ ምናቆም ቋንቋ ይሁን ባይሆን ያነሳሳል እንደሆነ። ስለዚህ ካነሳን አይቀር ከገበያ አንጻር የተመልካችን ጉጉት እንዲሁም የታሪኩን ጭብጥ እንድናይ የሚወሰውሰን አይነት የለም እንድንነሳሳ ያደርጋል ይባላል እና አሁን ቋንቋውን አወቅነው አላወቅነው ይህን ፊልም ለማየት ጉጉት ያድርባል።
2: በጣም አንዳንዴ ለምሳሌ አሁን የተለመዱ አሉ። ለምሳሌ በቃና ለምሳሌ እንግሊዛዊ ሆኖ የእንግሊዝ ተዋናያን ሆኖ የአሜሪካን ፊልም ለመስራት በነገራችን ላይ እንግሊዞች የሚናገሩት የእንግሊዝኛ ቋንቋ አክሰንቱ ከአሜሪካኖቹ በጣም የተለየ ነው። ነገር ግን እንደ አሜሪካ ሰው ሆኖ ይተውናሉ አይደል? በጣም ከባድ ነው። ግን ያንን የግድ ማጥናት አለባቸው። ያው ትወናም ስራ ስለሆነ እኛም ሀገር በነገራችን ላይ እንደውም በዘፈን የተለመደ ነበረ። ለምሳሌ አሁን አንድ ኢትዮጵያዊ ብዙ መጥቀስ እንችላለን የማያውቁትን የሌላ ብሔር ቋንቋ ዘፈን በመስፈን የሚታወቁ ቋንቋን እኮ አያውቁትም፣ ግን የዚህ ሙዚቃ አለው ወይ ደግሞ አልበማቸው ውስጥ በማካተት የሚታወቁም አሉ ቋንቋን እኮ ሳይችሉ።
1: የሚገርም ነገር አጥነተ ሸምድደህና ተምረ ሲሆን ይለያያል። አጥነተ ሸምድደህ ያችን ቦታ ያች የተሰጠህን ግጥም ሽምድድ አድርገ ከሆነ እሱ ቋንቋውን ታውቋል ማለት አይደለም። የእውነት ግን ትምህርት ቤት ሄደው ቋንቋውን ተምረውት
2: ኖረው
1: ዜውን ሁሉን ነገር ወርሰው ሲሉት እሱ ደግሞ
2: የተለየ ነው።
1: የተለየ ማክብሮት ትሰጣችኋለን። ከዚህ ጋር በተገናኘ ለፊልሞች እና ለተለያዩ ልብ ወለድ አለማት ተብለው ሙሉ በሙሉ የተፈጠሩ በርካታ ቋንቋዎች አሉ። ለምሳሌ አቫተር ላይ እዛ ላይ እናስታውሳለን ሙሉ በሙሉ በቋንቋ ጥናት ባለሙያዎች የተፈጠረ ቋንቋ አለ። እና ፊልሙን የተለየና ውበት ያለው ለማድረግ ምክንያቱም ባንዱ ጎሳ የምታደርገው ከሆነ ጥያቄ ሊነሳብ ይችላል።
2: ምን ሊያረጉ ዘይድ ያስብላ።
1: አዎ ምክንያቱም ወንጪ የሚለውን ፊልም አስተውሳለሁ ከሱ ጋር በተገናኘ በጣም አስፈሪ ፊልም ነበር እና ለከተማው ትክክለኛ ገጽታ አልሰጣተም ተብሎ እስከመተጨደርሶ ነበር።
6: አንድን ፈራ
1: ምክንያቱም እዛ ጋር መንፈስ አለ ጎስት ነው ከዛ ጋር የተገናኘ ነው አስጨናቂ ፊልም ነው እና የከተማዋን ስሜት ቀይሮታል ይባላልና እንደዚህ አይነት ነገር እንዳይመጣብ ራስን የምትፈጥረው ከተማ ራስን የምትፈጥረው ሰፈር ራስን የምትፈጥረው ቋንቋ ታደርጋለ። በቃ አሁን ይሄ ሰላም
2: አዎ በጣም
1: ማንንም አይነካምና አቫተር ላይም እንደዚሁ የተፈጠራለ ጌም ኦፍ ትሮንስ ላይም ታስተውስ ከሆነ እንደዚሁ በሰቦች የተፈጠሩ ቋንቋዎች አሉ። The Lord of the Ring ላይም ተመሳሳይ ነገሮች አሉ። Star Trek የተሰኘው ፊልም ላይም እንደዚሁ የቋንቋ ባለሙያዎች ሰብሰብ ብለው የሆነ ቋንቋ ይፈጥሩና ፊልሙ ላይ ያደርጉታልና ቶኪቻው ከዚህ በፊት የዘፈነው ዘፈናል በቶኪጅኛ
2: ለየት ያለ
1: በቶኪጅኛ
2: የራሱ እና በዙሪያ ያሉ ሰዎች ያውቁታል።
1: አዎ እኔ ፈልጌ እስቲ አስደምጣችኋለሁ ፈልጓለሁ ይኖራል በርግጠኝነት እና አስደምጣችኋለሁ
2: ትንሽ ወደ እንትን ይሄዳል ወደ ጃማይካም የሚሄድ
1: የራሱ በቃ በቶኪጅኛ የተሰራ ነው። ፊሊንግ ስሜት ነው ቀደም እንዳልኳችሁ ነው በተለያዩ ቋንቋዎች እየተፈጠሩ አዲስ ቋንቋዎች እየተፈጠሩ ፊልም ይሰራሉ። እነዚህ ትልልቅ ፊልሞች ማሳያ ናቸው። እና ቶኪቻም በራሱ የፈጠረውን ቋንቋ በራሱ ቃና አንድ ዘፈን ሰርቶ ነበርና ናሆም ሪከርድስ ነው ያሳተመው አስተውሳለሁ በሰዓቱ። በርግጠኝነት ካገኘውት እሱን ጋብዛችኋለሁ። ትሬለሩን አድምጠን መልክቶችን ሰምተን እንመለሳለን። ወዝ ወዝ አዲስ ተወዳጁ በስራት ኤፍኤም 101.1 ላይ ይደመጣል።
0: ሰዓቱ የምርቃት ነው። ቀናችሁ ይቅና ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ አመት ያስባችሁት ይሳካ። ያዙ ምርቃት ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻውትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ያስፈጽሙ። ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ደባይሎታል። ያዙ ምርቃት እንደ ተንበሸበሽን አዲስ ዘመን ያዝልቀን እንደ ተመራረቀን አመት ያድርሰን። መልካም አዲስ አመት አዋሽ ባንክ።
7: በእለት ተእለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት አመታት አለፉ። ቅድሚያ ሊሰጡ የሚገባውንና ለአመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ

0: ህልሟን ኦን ለማድረግ ባለፉት ሁለት አመታት ከያ በላይ የሚሆኑ ታዋቂ ሀገር ውስጥ ፕሮሞተሮች የንግድ እንዲሁም ተቋማትን የጠየቀሽ ቢሆንም ክፍያ ያሰበችውን ዝግጅት ደረጃ የሚጠይቀው ወጪ እንግዲህ ከፍተኛ መሆኑ አስደንግጧታል። አብሯት ለመስራትም ከመስማማት ባለፈ ማፈፈጋቸውንና ወጪውም ከፍተኛ በመሆኑ ምክንያት እንግዲህ ቤቴና ሲጄ ራሴ እንግዲህ ህልሜን አሳካለሁ ብላለች። ከዚህ ቀደም ከእርሷ ጋር ረዳት ወንድሟ የቱር ማኔጀሯ ከፍተኛ ዋጋ መክፈላቸውን አክላ ገልጻለች። ህልሟን በራስ አቅም ወደ መሬት ለማውረድ የቆረጠችው ድምጻይቷ አብዛኛውን ሀብቷና ንብረቷ ላይ ያለችው በመሆኑ በአሁኑ ወቅት ከ10 ሚሊዮን ብር በላይ ግማሽ አልበሟን ለማጠናቀቅ እየወጣች እንደምትገኝና ኮንሰርቱ የሚያስፈልገውን ወጪ ለመሸፈን ቤቷን በባንክ እንዳስያዘችም ገልጻለች። መጠሪያ የቱር በኢትዮጵያ የተሰኘው ይህ ታላቅ ኮንሰርት በዓለም አቀፍ ደረጃ ለማዘጋጀት ከአሜሪካ፣ ከናይጄሪያ ከመጡ አዘጋጆችና ፕሮዲሰሮች ጋር ውል መፈረሟን ገልጻለች። ቬሮኒካ በዝግጅቱ በዚህ በተለይ ደግሞ እንደገለጸችው ከሆነ በዚህ ዙሪያ ላይ ህልሟን እንግዲህ ለውን ለማድረግ የሳቆብኝ ብዙዎች ናቸው ብላለች። ቬሮኒካ ማጠቃለያ ህልሟን ዋጋ ለመክፈል እንዲሁም 2019 እንግዲህ ዝግጅቴን አጠናቅቃለሁ ብላለች። ድምጻይቷ ያጋራችው መረጃ እንግዲህ በብዙ ሶሻል ሚዲያ ማህበራዊ ድረገጽ ላይ ብዙዎችም እንግዲህ የተለያዩ ሀሳብ አስተያየቶችም ሲሰጡበት ነበር ማለት ነው። እንግዲህ ቤቷን አስይዛ የሙዚቃ ኮንሰርቷን ህልሟን ትልቅ የሙዚቃ ኮንሰርት ለማድረግ እቅድ እንዳላት ገልጻለች ማለት ነው። ሌላው በዚህ ሳምንት ውስጥ እንግዲህ ገዳ ባንክ ፍርቱን የተሰኘ ያለ ንብረት ዋስትና አገልግሎት የሚሰጥ የዲጂታል ብድር አገልግሎት ይፋ አድርጓል። ገዳ ባንክ ከኳንተም ቴክኖሎጂ ጋር በመተባበር ያለምንም ተንቀሳቃሽ በሆነ የማይንቀሳቀስ ንብረት ዋስትና ሞባይል ስልክ ብቻ የሚሰጥ ፍርቱን የተሰኘ ዲጂታል ማይክሮ አነስተኛ ብድር አገልግሎት ይፋ ማድረጉን ነው ሰሞኑን እንግዲህ በተለይ ደግሞ በሀያት ሪጀንሲ ይፋ የስነስርዓት መርሃ ግብሩ ላይ የገለጸው። በአገልግሎቱ አነስተኛ ንግድ ተቋማት፣ ዜጎች፣ የስራ ፈጣሪዎች፣ ሴቶችና መደበኛ የባንክ አሰራር ዋስትና እጥረት ምክንያት የብድር በተለይ ደግሞ እድል ለማግኘት ያልቻሉ ህብረተሰብ ክፍሎች ይህንን እድል ያገኛሉ ተብሏል። ገዳ ባንክ ዋና ስራ አስፈጻሚ አቶ ወልዴ ቡልቱ በስነስርዓቱ ላይ ባደረጉት ንግግር በሰጡት ማብራሪያ ባንኩ ከተመሰረተ ጊዜ ጀምሮ ተሳታፊና ዘመናዊ አገልግሎት ለማቅረብ ሲሰራ መቆየቱን ገልጸዋል። ፍርቱን የተሰኘ የኦሮምኛ ቃል መክፈቻ ወይም ቁልፍ የሚል ትርጉም እንዳለው ገልጸዋል። በተለይ ፋይናንስ አካታች ለማሻሻልና አነስተኛ ስራ ፈጣሪዎችን የስራ ማስኬጃ ካፒታል እጥረትን ለመቅረፍ ትልቅ መፍትሄ እንደሆነ አብራርተዋል። በስነስርዓቱ ላይ የአርቲፊሻል ኢንቴሊጀንስ በተለይ ደግሞ ኤአይ ቴክኖሎጂን በመጠቀም ደንበኞች ከባንኩ ያላቸውን ሂሳብ እንቅስቃሴ፣ የተለያዩ መረጃዎች በመተንተን ያለ ንክኪ የብድር አገልግሎታቸውን በብቃት በራስ የሚወሰን መሆኑን ተመላክቷል። በተጨማሪም የብሔራዊ ዲጂታል መታወቂያ ፋይዳ ጋር የተጣመረ በመሆኑ ደንበኞች በአጭር ጊዜ ባልተወሰነ ሂደት ሞባይል መተግበሪያ አማካኝነት የብድር ፍላጎታቸውን ሊያሟሉ ያስችላል ተብሏል። ስለ ብድር ወለድና ክፍያ ጋር በተያያዘ ማብራሪያ ደንበኞች ባንክ እንቅስቃሴን፣ ግብይትን፣ በተለይ ደግሞ ትራንስሌሽን ወለድ መጠኑን በመክፈል ወይም ጊዜውን የሚወሰን ሆኗል። ከፍተኛ ግብይት እንቅስቃሴ ያላቸው ደንበኞች ዝቅተኛ ወለድ መጠን የሚያስገኝ የክፍያ ስርዓትን ከደንበኞች ፍላጎት አንጻር ለምሳሌ ከአንድ ወር ጀምሮ ታሳቢ ተደርጎ እንደሚዘጋጅም ተገልጿል። ደንበኞች ብድርን በትክክለኛ ጊዜ ከፍለው ከጨረሱ ቁጥራቸው በተለይ የብድር መጠን ማግኘት የሚያስችል እድልን ይከፍትላቸዋል ተብሏል። ከስጋት ሪስክ ወይም ማታለል በተለይ ቁጥጥር ጋር ተያይዞ በስርዓቱ ለረጅም ጊዜ ቴክኖሎጂ የደህንነት ሴኩሪቲ አይዲ በተለይ ደግሞ ይደረግለታል ተብሏል። የዲጂታል መታወቂያና የደህንነት ማረጋገጫ መተግበሪያ ፍጹም ህጋዊ በሆነ አሰራር እንዲሁም ደግሞ ቴክኖሎጂውን ዘመናዊ ከማድረግ አንጻር መጭበርበሮችንም ያስወግዳል ተብሏል። ኳንተም ቴክኖሎጂ እንግዲህ ይህንን እንዳበለጸገውና ዋና ስራ አስፈጻሚው አቶ ሶፊያን እምቢበል በበኩላቸው ቴክኖሎጂ የሰዎችን ህይወት ለመቀየር አዳዲስ እድሎችን በመክፈት አቅም እንዳለው ገልጸዋል። ፍርቱ የባንኩና ደንበኞች መካከል ያለውን ርቀት የሚያጠብ ጊዜንም ገንዘብን የሚቆጥብ ፍጥነትና ቀለል ያለ የአካታች ዲጂታል ትግበራ መሆኑንም አብራርተዋል። አገልግሎቱ በተለይ አዲስ ጀማሪ ቢዝነሶች፣ ዩኒቨርሲቲ ተመራቂዎች፣ የመንግስትና የግል ተቋማት እንዲሁም ሴቶች የፋይናንስ ተደራሽነትን አግኝተው ስራቸውን የሚያቀላጥፉበት አዲስ እድልም ይዞ መምጣቱንም ገልጸዋል ማለት ነው። በዚህ ሳምንት
1: እንግዲህ በዚህ ሳምንት ከወጡ አዳዲስ ፊልሞች መካከል ስለ እናት የተሰኘ ፊልም በነጸብራቅ ሚዲያ ላይ የቀረበ አዲስ ፊልም ሲሆን በተዋናይነት ማህደር አሰፋ፣ አለም ሰገር፣ ተስፋዬ ፉናን፣ ህዱና ሌሎችም ተውነውበታል። አይኔና አልሄድኩም የተሰኘ ፊልሞችም እንግዲህ በዚህ ሳምንት ወጥተዋል። አንጋፋና ታዋቂ ተዋናዮች የተወኑበት ሲሆን ሁለት ፊት የተሰኘ አዲስ ልብ አንጠልጣይ ፊልምም በድምቀት ተመርቆ ወጥቷል። እንግዲህ በፊታችን አርብ ጀምሮ በአለም ሲኒማ ቤት መታየት ይጀምራል። ሳምሶን ቤቢና ተሻለ ወርቁ እንዲሁም ሌሎች ተዋናዮች ተውነውበታል።
0: ወደ ጃፓን ነው። ጃፓን ብዙ ጊዜ እድሜያቸው ገፋ ያሉ ሰዎች ብዙ እንዳሉ ይነገራል። በተለይ ደግሞ

0: ጃፓን ከሌላው ዓለም ለየት የሚያደርጋቸው ብዙ ሰዓት በስራ እንደሚያሳልፉ ይነገራል። ጃፓን እንደሚያቸው ከመቶ ዓመት የደፈኑና ከዛ በላይ የሆኑ ሰዎች ቁጥር ከመቶ ሺህ እንዳለፈ ሰሞኑን የወጡ መረጃዎችና ዘገባዎች ያመለክታሉ። ጃፓን እንደሚያቸው ከመቶ ዓመት በላይ የሆኑ ሰዎች ቁጥር ለመጀመሪያ ጊዜ 100 ሺህ አልፏል። በተለይ ደግሞ 107677 መድረሱን የሀገሪቱ ጤና ሚኒስቴር አስተዋቋል። ከነዚህ ውስጥ 88% ሴቶች ሲሆኑ በዩኪቶ ከተማ የሚደረገው በተለይ 114 ዓመት ሺንቶ ፋይ እድሜው እጅግ የገፈው ሴት ናቸው። ጃፓን ጤና ሚኒስትር በተለይ የህክምና ቴክኖሎጂ እድገት ሰዎች ረጅም እድሜ እንዲኖሩ ካደረጋቸው መካከል እንግዲህ ጥናት እንዳደረገው ከሆነ ባለሙያዎች ጃፓን የረጅም እድሜ ጤና ያመጋገብ ንቁ የአኗኗር ዘይቤ ጋር ይያያዛል። በተለይ ደግሞ አሳ፣ አትክልትና ሩዝ ላይ የተመሰረተ ሌሎች ብዙ ሀገራት አንጻር የስም መጠናቸው የቀነሰ መሆኑ እድሜያቸው ጃፓኖች እንግዲህ ብዙ እንዲሆን አድርጓቸዋል። ያመጋገብ ሁኔታቸው ጃፓን አዛውንቶች በእግር በመሄድ ብስክሌት መጠቀም በአካል እንቅስቃሴም የተለመደ እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ1963 በጃፓን 100 ዓመት በላይ የሆኑ ሰዎች ቁጥር 153 ብቻ የነበሩ ሲሆን አሁን ደግሞ 107677 ደርሷል። ይሄ ደግሞ ከዕለት ተዕለት ህይወታቸው ጋር በተገናኘ እንደሆነ ይነገራል። እንዲህ እንዳለ የጃፓን የእድሜ እየገፉ የልደት መጠን እየቀነሰ መሆኑ አሳሳቢነቱ አልቀረም። የ65 ዓመት በላይ የሆኑ ሰዎች ሀገሪቱ ህዝብ 30% ያህል ይዛሉ። ደግሞ በ27 ወደ 40% ሊጠጋ እንደሚችል ነው ጥናቶች የሚያመላክቱት። በተመሳሳይ የልደት መጠን እየቀነሰ ያለው ባለፈው ዓመት ጃፓን የልጆች መውለድ መጠን 1.14 በመሆኑ ዝቅተኛ ሪከርድ ተመዝግቧል። በ27 የሀገሪቱ ህዝብ ወደ 87 ሚሊዮን ሊቀንስ እንደሚችልም ተገምቷል። ለዚህም ጃፓን አንድ በኩል ረጅም እድሜ ለሚኖሩ ዜጎች ቁጥር መጨመር፣ ስደት በሌላ በኩል ደግሞ የእርጅና የልደት መጠን መቀነስ ማህበራዊ ዋስትና ስርዓትን ለማስቀጠል ፈተና እንደሆነ ነው እንግዲህ የተለያዩ መረጃዎች የሚያመላክቱት። ጃፓን እንግዲህ እድሜያቸው ገፋ ያሉ ሰዎች በተለይ ደግሞ አሁንም ቁጥራቸው ያሻቀበ እንደሆነ ነው። ይህም ደግሞ ያመጋገባቸው የዕለት ተዕለት እንቅስቃሴያቸው ትልቅ አስተዋጽኦ እንዳደረገላቸው ነው እየተነገረ ያለው ማለት ነው። ሌላው በሲንጋፖር ዜጎች እንዲያነቡ ክፍያ መስፈጸም ተጀምሯል። ሲንጋፖር ንባብ ባህልን ለማሳደግ በስልክ አጫጭር ቪዲዮዎች መልእክቶች የሚመጣ አእምሮዊ ድካምን ለመከላከል አዲስ ዓመት ፕሮግራም በተለይ አዳዲስ መርሃ ግብሮችም በቀን ከ15 ደቂቃ ያላነሰ ጊዜ በስልክ መተግበሪያ መመዝገብ ሽልማት የሚያስገኝ ነው ተብሏል። በተለይ በብሔራዊ ቤተ መጻሕፍት ቦርድ ኃላፊ ሜሊሳ ታሞ እንደተናገሩት በሲንጋፖር ጽሁፎች ፈጣን መረጃ የሚሰጥ ረዘም ላሉ መጽሐፍት ማንበብና ማሰላሰል ማስተዋል አቅምን ያሳድጋል የተባለለት አዲስ ፕሮግራም ይፋ ተደርጓል። በፕሮግራሙ ዋና ዓላማ ለጥበብ በተለይ ደግሞ አስተዋይ ዜጎችን በማፍራት ይህ አሰራር ንባብን ጨዋታን በተለይ ደግሞ በቀላሉ ሰዎች የንባብ ባህልን እንዲለምዱ ለ15 ደቂቃ ያነባሉ፣ 20 ነጥብ ያገኛሉ። እነዚህም ተከማችቶ 1000 ሲሞሉ ሲንጋፖር ዶላር ሽልማት ይኖራቸዋል ተብሏል። ንባብ ተመራማሪዎች በተለይ ደግሞ እንደሚሉት በአሁን ጊዜ የንባብ ባህል እንዲዳብር በተለይ ሰዎች ከዕለት ተዕለት ግንኙነታቸው የስልክ ስክሪን ላይ ረጅም ጊዜ ያሳልፋሉ። ግን ንባብን ሳይሆን የተለያዩ መረጃዎችን ነው የሚያዩት። ግን መረጃዎችን ከማየት ጎን ለጎን ደግሞ እውቀታቸውን ማጎልበትና ትኩረት ሰጥቶ በጥልቀት ማንበብ ልምድን እየቀነሰ መጥቷል። እነዛን ነገር ለማበረታታት እንግዲህ የንባብ ልምድን ለማዳበር ሽልማትና የንባብ ባህልን እንግዲህ በስልኮቻቸው እንዲያገኙም የተለያዩ ስራዎች እየተሰሩ እንደሚገኙም ሰምተናል ማለት ነው።
1: የአዲስ አበባ ቦሌ ዓለም አቀፍ ኤርፖርት ከአፍሪካ ሁለተኛ ደረጃ እንግዲህ ያዘ ተብሏል። መረጃ ተንታኙ ኦኤጂ ባወጣው ሴፕቴምበር 2026 መሰረት አዲስ አበባ ቦሌ ዓለም አቀፍ ኤርፖርት በታቀደ የመንገደኞች ወንበር አቅም ከአፍሪካ ሁለተኛ ደረጃ ወጥቷል ተብሏል። እንግዲህ ኤርፖርቱ በዚህ ወር 1.19 ሚሊዮን የሚጠጉ መንገደኞች አስተናግዷል ተብሏል። እንግዲህ ተመሳሳይ ወቅት ሲነጻጸር ከአለፈው ዓመት ጋር 6.5 እድገት አሳይቷል ማለት ነው። እንግዲህ ግብጽ 1.79 ሚሊዮን ወንበሮች በማስተናገድ ስትበልጠን፣ እኛ ሁለተኛ 1.19 ሚሊዮን ወንበር በማስተናገድ ሁለተኛ ወጥተናል ማለት ነው። እንግዲህ
0: ከወደ ቻይና ደግሞ ለባህር ውስጥ ምርምርና ደህንነት የሚሆኑ የሮቦት አሳዎች ይፋ አድርጋለች። ሰሞኑን ቻይና ባህር ውስጥ ምርምርና ደህንነት ቁጥጥር ዘርፍ አዲስ ምርታን እያሳየችና የሰው ልጆችን ቀጥተኛ እጅ ሳይኖርበት በራስ የሚንቀሳቀስ አስደናቂ የሮቦት አሳ ቴክኖሎጂ ይፋ አድርጋለች። ይህ ቴክኖሎጂ እንግዲህ ቻይና በተለይ ደግሞ አሁን እያሳየች ባለችው የቴክኖሎጂ ምርታ የውሃ ውስጥ መሰረተ ልማቶች ለመከታተል፣ አካባቢ ጥበቃ፣ ለስለላ ስራዎች ከፍተኛ አቅም እንዳለው ተገልጿል። ይህ አዲሱ ባዮሜቲክ የተሰኘ የሮቦት አሳ ዲዛይን ጎልደን ኤሮዋን በተሰኘ በተለይ ደግሞ ያሳዝርያ ሙሉ ሙሉ አስመስሎ የተሰራ ነው። የተለመዱ ውሃ ውስጥ ድሮኖች የተለየ መልኩ የድምጽ የሚመጣ መካኒካል በተለይ ደግሞ ቴክኖሎጂዎችን በመጠቀም ባለ 3 ተገጣጣሚ ጅራት ክፍሎችን በመጠቀም እንደ ወነተኛ አሳ በጸጥታና በነጻነት ይዋኛል። የድምጽ አልባ ተፈጥሮ ባህር ውስጥ ያሉትን ፍጥረታትን እንዲሁም ደግሞ ሳይረበሽ መረጃ ለመሰብሰብ እንዲሁም ማንኛውም የራዳርና በተለይ መሳሪያዎችን የደነት ቅኝት ለማድረግም የሮቦት አሳው የሰው ሰራሽ አስተውሎት AI የተገጠመለት ነው ተብሏል። በውሃ ውስጥ ያሉ እንቅፋቶች በራስ መለየት አቅጣጫን የመቀየር ረዘም ላሉ ግዚያቶች በውሃ ውስጥ የዘዋወሩ ምስሎችን የውሃ ጥራት ልዩ ልዩ ሳይንሳዊ መረጃዎችን በቀጣይ ያስተላልፋል ተብሏል። ይህ ቴክኖሎጂ በቅርብ በቤጂንግ ባለም አቀፍ ንግድ ትርኢት ላይ ቀርቦ በርካታ የሳይንስ ባለሙያዎችም ቀልብ የሳበ ሲሆን በቀጣይ ከፍተኛ ወንዞችና ግድቦች ላይ በተለይ ብክለት ቁጥጥር፣ መሰረተ ልማት ደህንነትና እንዲሁም ቻይና እያደረገች ባለችው ቴክኖሎጂ ላይም እምርታን ያሳያል የሚል መረጃም ወጥቶበታል ማለት ነው። በዚህ ሳምንት ውስጥ ካሉን መረጃዎች መካከል ነው። ጣቢያው ተወዳጁ ብስራት FM 101.1 ሜጋሄርዝ ላይ እንገኛለን። ሳምንታዊውን የጥበብ ብልጭታ የመዝናኛና የመረጃ ፕሮግራማችንን እየነገርናችሁ ቆይታ እያደረግን ነው። የሰዓት የክብር አጋራችን ደግሞ በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው የጋራ መኖሪያ ቤቶችን አልሚ ሆነው በመኖሪያ ቤትን በችግር በህብረተሰብ ሰርቶ ለመወጣት ግዙፍ አቅምን በእጅተው የጋራ ጥበብን በብልሃት አክለው ይቻላልን ያበሰረን ዛሬ እንደ ትናንቱ ታምነው ቀደመውን ዘምኖ ወደ ላቀ ምዕራፍ ጉዞ የጀመረው ለኑሮ ለንግድ ምርጥ አካባቢ በካሳኝ ሳያት አዲስ መኖሪያን እየገነባ ይገኛል። በተስታና በፓርኮች በተከበበ ዓለም አቀፍ ተቋማት አጠገብ በኦቦች እምብርት ከተማ ላይ ካሳኝስ በአዲሱ የካሳኝ ሳያት መንደር ለኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ የማስታወቂያ ዋጋ ሽያጭ አቅርበናል። ለ3 አስርት ዓመታት በሪል ስቴት ላይ ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት በተለይ ደግሞ በካሳንች በተጨማሪ በሲኤምሲ በቤኔር አካባቢ ለሚገኙ ለኑሮና ለስሮ ምቸው የሆኑትን ዘመናዊ አፓርታማዎችን በቀን ከ50,000 በላይ ጎብኚዎች የሚያስተናግድ አያት ግራንድ ሞል ላይ የሚገኙ የንግድ ሱቆችን እስከ 25% ልዩ የበዓል ቅናሽ አዘጋጅተን እየጠበቅናችሁ ነው። ለተጨማሪ መረጃ 22 ጌታውን በሻ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካሳንች ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከልና ሲኤምሲ ዋና መስሪያ ቤት እንዲሁም ደግሞ መስቀል ፍላወር ለቤዚያን ታወር የሚገኝባቸውን የሽያጭ ቢሮዎቻችንና 5ኛ ፎቅ ላይ መጥተው ጎራ ብለው በስራ ቀን ያነጋግሩን። በአጭር የስልክ መስመር በ7760 ወይም በ0977660 ላይ ይደውሉ። አያት ዞሮ ምግቢያ የሰዓት የክብር አጋራችን ነው። በተለያየ ስፍራ ላይ ሆናችሁ እንደየአመችነቱ ስርጭታችንን ለምሰሙ ሁሉ የአክብሮት ግብዣችን በያላችሁበት ይድረስ እንላለን። አድማጮቻችን ተሳተፉ። በ0930 470847 በ0912374 ላይ ደግሞ ሀሳብ አስተያየቶቻችሁን አድርሱን ለምትደውሉልን። ሌላው ደግሞ ድንቅ አጋራችን የሆነው ራስ ቢዝነስ ግሩፕ ደግሞ በተለይ በማኑፋክቸሪንግ በቴክኖሎጂ ተያያዥ ዘርፎች የተሰማሩ 4 ድርጅቶች በማስተባበር ሁለገብ

የገላሳ ሙኖችና የላውንደሪ ምርቶችን እንዲሁም እነሆ ለአድማጮቻችሁ ሽልማት ሰጡ ብሏል። ሌላው የሻማ ምርቶች አሏቸው። እንግዲህ አድማጮች ለምትደውሉልን በ0912374414 ምርቶችን ዛሬም እሁድም ሽልማት እንሰጣችሁ ይሆናል ማለት ነው። ሙዚቃ አስቲ ሰምተን እንዲሁም መልእክቶችን ሰምተን ተመልሰን እንገናኛለን። በያላችሁበት ጥሩ ቆይታ ይሆንላችሁ። 101.1 ሜጋሄርዝ ላይ ሳምንታዊውን የጥበብ ልጅታ በተወዳጁ ጣቢያ 101.1 ተመራጩን የጥበብ ልጅታ ነው የሰማችሁ ያላችሁት። በያላችሁበት ጥሩ ቆይታ ይሆንላችሁ።

0: በእለት እለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
1: አዲስ ዘመንን የሚያበስር የአዲስ ጅማሬ ድምፅ እንደየዘመኑ ይሰማል። ይህ አዲስ ዘመን ደግሞ ፍካትን ተላብሷል። እቅድ ሁሉ የሚሳካበት፣ ያሻነው ደጃችን ድረስ የሚመጣበት የእኛ የሆነ ዓመት። ፍላጎት ማረፊያውን ያገኛል፣ ያውም በፍጥነት። ጥረት ሁሉ ፍሬን ያፈራል። ያስፈለገን በቅርበት ይገኛል። ልክ እንደ ዘመን ገበያ ደጃችን ድረስ ከተፍ ይላል። ከእኛ አልፈን ለቤተሰብ ተርፈን ለወዳጆች ከዘመን ጋር እንደርሳለን። ምን ያስፈልጋል? የበዓል ቅናሹ፣ ገበያ፣ የአውድ ዓመት ሸመታው፣ ሁሉም በዘመን ደጁ ድረስ ይመጣል። እንኳን ለአዲሱ ዓመት አደረሰን። ዘመን ገበያ ደጁ ድረስ። ኢትዮ ቴሌኮም።
2: የጥበብ ብልጭታ።

0: ተመልሰን አለ አድማጮቻችን። ሰዓታችን ሊገባደድ አንድ አምስት ያህል ደቂቃዎች አሉት። 17 ጥንታ የብራና መጽሐፍ በኢትዮጵያ ተመልሰዋል። በኢትዮጵያ ልዩ ልዩ ሁኔታዎች ወጥቶ የነበሩ 17 ጥንታ የብራና መንፈሳዊ መጽሐፍቶች ለኢትዮጵያ ከተመለሱ መካከል ናቸው። ኢትዮጵያ ቅርስ ባለስልጣን ቅርሶቹን ከተረከበ በኋላ ለሰባት ተለያዩ ተቋማት በይፋ አስረክቧል። ከተመለሱት ብራና መጽሐፍት መካከል የታምረ ማርያም እንዲሁም ደግሞ አርባቱ ወንጌል፣ ስንክሳር፣ ድርሳነ አርባቱ እንስሳት እንዲሁም ደግሞ መዝሙረ ዳዊትና ድርሳነ ሚካኤል፣ አርጋኖ ውዳሴ እንዲሁም ደግሞ ዮሐንስ ወንጌል ናቸው። እያንዳንዱ 17ኛው እስከ 19ኛው ክፍለ ዘመን የተጻፉ ታሪካዊ የእጅ ጽሑፎች ይገኙበታል። ቅርሱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጽሕፈት ቤት፣ ለኢትዮጵያ ብሔራዊ ቤተ መጻሕፍት ቤተ መዛግብት፣ ለኢትዮጵያ ቅርስ ጥበቃ ባለስልጣን፣ ለአዲስ አበባ ዩኒቨርሲቲና ለኢትዮጵያ ጥናትና ምርምር ተቋም፣ ለማህበረሰብ ቅዱሳን፣ ለመካነ ኢየሱስ ሴሚናሪ፣ ሌሎች ተቋማትም ተላልፈዋል። በሀገር ውድ ቅርሶች መካከል የተመለሱት ታላላቅ መጻሕፍቶች በኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር እንዲሁ አቶ አበባው አያሌው ረዳት ፕሮፌሰር ቅርሶቹን ማስመለስ ስራ ተጠናክሮ እንደሚቀጥል እንግዲህ ገልጸዋል። በቀጣይም በኢትዮጵያ ቅርሶች እንደሚመለሱ ተናግረው ቅርሶች ወደ ኢትዮጵያ እንዲመለሱ ጥረት ላደረጉ አካላትም ምስጋና አቅርበዋል። ቅርሶች ወደ ቀደመ ቦታቸው መመለስ የኢትዮጵያን ታሪክ፣ ባህል፣ መንፈሳዊ ትውፊትን በአግባቡ ለመጠቀም ለቀጣዩ ትውልድም ለማስተላለፍ፣ ዓለም አቀፍ ማህበረሰብ ለማስተዋወቅ ፋይዳ እንዳላቸውም ገልጸዋል። ዳይሬክተሩ አክለው ባለስልጣኑ ቅርሶችን ለተቋማት ያስረከበው ከተመለሱ ቅርሶች መካከል አስተማማኝ ሁኔታ እንዲጠበቁ ለትምህርት ምርምር እንዲውሉ በኢትዮጵያ ታሪክ፣ ባህል ቀጣይ ትውልድ ለማስተላለፍ እንዲሁም ደግሞ በህገወጥ መንገድ ከሀገር የወጡ ቅርሶችን ለማስመለስ ለሚደረገው ጥረትም ይጠናከራል ብለዋል። በተለይ ደግሞ ጥንታዊ መጽሐፍቶችን ቅርስ ብቻም ሳይሆን ዓለም አቀፍ የጋራ ሀብት መሆናቸውን በአግባቡ ማስተዋወቅና መጠበቅ እንደሚጠበቅ እንዲሁም ደግሞ ለትምህርት ለምርምር ለመዋልም ትልቅ ፋይዳ እንዳላቸው በመርሃ ግብሩ ገልጸዋል። ዋና ዳይሬክተሩ በተለይ ደግሞ የባለስልጣኑ ምክትል ዋና ዳይሬክተር አቶ ኤልያስ ሽብሩ በበኩላቸው ባለፉት 7 ዓመታት በህገ ወጥ መንገድ ከሀገር የወጡ 67 የሆኑ ቅርሶች በኢትዮጵያ መመለሳቸውን ገልጸው ቅርሶችን መጠበቅ ታሪክን መጠበቅ ነው ያሉት አቶ ኤልያስ ቅርስን ለመጪው ትውልድ ማስተላለፍ ትኩረት ተሰጥቶ ሊሰራ ይገባል ብለዋል። ዶክተር አሉላ ፓንክረስ በኢትዮጵያ ቅርስ አስመላሽ ኮሚቴ አባል 17 ብራና መጽሐፍ በአንዱ ላይ መመለሱን በተለይ ደግሞ ለቅርሶች መመለስ አስተዋጽኦ ላደረጉ አካላትም ምስጋና ቀርቧል። ቅርሶችን ወይዘሮ ባራባ ዌነር ባለቤት የነበሩ ሲሆን በህይወት በሌሉ ባለቤታቸው ሚስተር ጀነራል ዊኒ በአሜሪካ ገበያ እንደ አውሮፓውያን አቆጣጠር በ2019 እስከ 22 ጊዜ ውስጥ የተገዙ መሆኑንም በርክክቡ መርሃ ግብር ላይ እንግዲህ የተገለጸበት ሁኔታ አለ ማለት ነው። በዚህ ሳምንት ውስጥ እንግዲህ የኢትዮጵያ ቅርሶች የተመለሱበት ሁኔታዎችም እንዳሉ ተገልጿል። በዚህ ሳምንት ሌላው እንግዲህ የኢትዮጵያ 1 ኪሎ ቡና 380 ሺ ብር መሸጡ በስፔሻሊስት ቡና ዓለም አቀፍ ደረጃ 1 ኪሎ የጉጂ ቡና 2376.50 ዶላር ተሸጧል። አዲስ ሪከርድም ተመዝግቧል። በኢትዮጵያ ስፔሻሊስት ቡና በዓለም አቀፍ እውቅናን ከፍተኛ ገበያም ተገኝቷል። ቴስቲ ትሬዲንግ ማህበር በተለይ ደግሞ ቴስቲ ኮፊ ባለቤት ስራ አስፈጻሚ አቶ ፌሰል አብዱሽ እንደገለጹት ከሆነ በተለይ የገበያ ኦንላይን ስፔሻሊስት ጨረታ ቀርቦ መሸጡን በእንግሊዝ በአሜሪካ ባደረጉት ታዋቂ በተለይ በይነ መረብ ጨረታ ቀርቦ ከፍተኛ ዋጋ ማግኘቱንም ነው የተገለጸው ማለት ነው።
1: በአሜሪካ ሎስ አንጀለስ የሚገኝ ኢትዮጵያውያን መናኸሪያ 25ኛ ዓመት የባህልና የጥበብ ጎዳና ፌስቲቫል በዚህ ሳምንት በደመቀ ሁኔታ ተከብሯል። እንግዲህ በዓሉ በኢትዮጵያ ምግብ፣ ፋሽን፣ ስዕላዊ ጥበብ በዓለም ማህበረሰብ ያስተዋወቀ ነበር ተብሏል። ሙሉ ትኩረቱ የኢትዮጵያን ባህል ላይ ነበር ተብሏል። እንግዲህ
0: ወጣቶች ጎን ለጎን የሩሲያም ሄደው የኢትዮጵያን ባህልንም እንዲሁም ደግሞ የቱሪዝም መስህብንም የኢትዮጵያን አለባበስንም እያስተዋወቁ ነው። በተለይ ወጣት ልዑክ በሩሲያ በዓለም አቀፍ የባህል ታሪክ፣ ቅርሶች፣ ቱሪዝም የማስተዋወቅ ትልቅ እድልም ያገኙበት በዚህ ሳምንቱ አንዱ መርሃ ግብር ነው። በዚህ ሳምንት ካሉት መርሃ ግብር መካከል ነው። ሌላው በዚህ ሳምንት ውስጥ እንግዲህ በተለይ ተጋባዥ እንግዳ ቤተ ማርያም ተሾመ የተመረጠ የስነ ጽሁፍ አቅራቢ ደግሞ እንዳለ ጌታ በዛጎል መጽሐፍ ባንክ ውይይት ይደረጋል። መስከረም 9 ነው እንግዲህ የፊታችን ቅዳሜ። በዝግጅቱ ላይ በአካል በመገኘት እንግዲህ ቀበና ካቶሊክ ኪዳነ ምሕረት ቤተክርስቲያን አቅራቢያ በሳንፎርድ ትምህርት ቤት በሚወስደው መንገድ ላይ ይገኛል። ውይይቶች ይደረጋሉ በየጊዜው። በዚህ ሳምንት ውስጥ ደግሞ ተጋባዥ እንግዳ ቤተ ማርያም ተሾመ ነው። ቤተ ማርያም እንግዲህ የተለያዩ መጽሐፍቶችን ነገረ መጽሐፍት ፕሮግራም ላይ ማለት ነው የተለያዩ መጽሐፍቶች ፕሮግራም ነው እንግዲህ ሁሉ አዲስ ከ10 ሰዓት ከአመሻሽ 12 ሰዓት በመዝናኛና በመረጃ ፕሮግራማቸው ቆይታ ያደርጋሉ። እስካሁን አብረናቸው የነበር ነው አብርሃም ግዛውና ሜሮን ፍቃዱ አብረናቸው ቆይታ አድርገናል። ስልክ ሀሳብ አስተያየቶቻችሁን ኤልሻዳይ ጥላሁን ሲቀበል ነበረ። እንግዲህ ከሁሉ አዲሶች ጋር መልካም ጊዜ እያልን ህዊ ህይወት አሰፋ ቴክኒኩን ስታሳልጥ አብራን ቆይታለች። ከቀሪ ዝግጅቶች ጋር መልካም ጊዜ። እስከ እኩለ 6 ሰዓት የተወዳጁ ብስራት ፕሮግራሞች ይቀጥላሉ። እኛ የፊታችን እሁድ ከ7 ሰዓት እስከ 9 ሰዓት እንገናኛለን። መልካም ጊዜ ከቀሪ ፕሮግራሞች ጋር።
2: የጥበብ ብልጭታ

0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀርበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እስከና ቤት ከፍቼ ባከፋ
2: ተሰጥቶ ወደ ገንዘብ ቀይራለሁ።
0: ይሄን አውርቼው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ ወቅት ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት። አንበሳ ባንክ እንጀምረው።
3: የአፋልጉ ማስተዋቂያ ፈላጊ ዳዊት ክንዶይ ተባለ ግለሰብ በሳሪስ አካባቢ መንጃ ፍቃድ ፋይዳ መታወቂያ ኤቲኤም እና የኢትዮጵያ አየር መንገድ መታወቂያ ያዘዋለት የተጠፋበት ስለሆነ ንብረቱን ያገኘ ወይም ያለበትን የሚያውቅ በ0913 264833 በመደወል ወይም በብስራት ኤፍኤም 101.1 ዋና መስሪያ ቤት በአካል በመገኘት ንብረቱን ለሚያስረክብ ፈላጊው ወረታውን በአክብሮት እንደሚመልስ እናሳስባለን።
4: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሁሉ አዲስ ለዩ የመዝናኛ ፕሮግራም ማርቪን ፕሮሞሽንና ኮሙኒኬሽን ከብስራት ኤፍኤም 101.1 ጋር በመተባበር ማክሰኞና ሐሙስ ከ10 እስከ 12 ሰዓት አር ከ8 እስከ 10 ሰዓት በሁሉ አዲስ ዘና በሉ።

0: ሁሉ አዲስ ልዩ የመዝናኛ ፕሮግራማችሁ በተወዳጁ ብስራት ኤፍኤም 101.1 ላይ ፕሮግራማችን እንግዲህ ተጀምሯል። እንዴት ሁላችሁልና ለምናከብራችሁ አድማጮቻችን እስከ 12 ሰዓት ድረስ አብረን ቆይታ እናደርጋለን። በተለያዩ ርዕሰ ጉዳዮች ላይ በተአምር ግዛው አዲስ አልበሟ ላይ ካገኘነው እድሜ አንድ ነው ከተሰኘው ሙዚቃዋ ነው እንግዲህ የተጀመረው። ምረታብ ደስታ ዜማውን ግጥሙና ትናይል ግርማቸው ሰርተውታል። ሙዚቃውን ያቀናበረው ታምሩ አማራ ነው። ሚካኤል ኃይሉ ጊታር ተጫውቷል። ዮሐንስ ብርሃኔ ቤዝ፣ እንዲሁም ደግሞ ዘሪሁን በለጠ ሳክስ በዚህ ሙዚቃ ላይ ተጫውተዋል። በታምር ግዛው የይፋዊ የዩቲዩብ ቻናል የተለቀቀ አዲሱ ስራዋ ነው። አዳዲስ አልበሞች እየወጡ ይገኛሉ። በነገ ዕለትም የኢሳያስ ታምራት አዲስ አልበም እንሰማለን። ሌሎች የሚወጡ ስራዎችም አሉ። እንዴት ውላችኋል? በድጋሚ አስተያየቶቻችሁን የምትሰሟቸውን ሙዚቃዎች እየተከታተላችሁ ያላችሁትን የኪነ ጥበብ ጉዳዮች ሊሆን ይችላል ማህበራዊ ጉዳዮች ለአድርሱን በሁሉ አዲስ ሆኑ ብስራት ኤፍ ኤም 101.1 የፌስቡክ ገጻችን ላይ እንደተለመደው እንግዲህ ወደ እናንተ የምናቀርብ ይሆናል መልሰን። ሁሉ አዲስ እንግዲህ ዛሬ ሐሙስ ነው። አዳዲስ ነገሮች ከሁሉ አዲስ ጓዳ አይጠፉም። የሁሉ አዲስ ሐሙስ ነገሮች ሀፍ ታይም ስፖርትም ቆይታ የምናደርግባቸው ናቸው። ለእናንተ አድማጮቻችን የመደብ ነው ጊዜም አለን። የሙዚቃ ግብዣው እንደተጠበቀ ነው። እስከ 12 ሰዓት ድረስ ጥሩ ጊዜ እናሳልፋለን። ታዲያ ይህንን ፕሮግራም እንድናቀርብ ያገዙን የደገፉን የተለያዩ ተቋማት አሉ። እነሱን ማመስገን ይኖርብናል። ሁሉ አዲስን በክብር ስፖንሰር አድርገው ከሚያቀርቡላችሁ ተቋማት መካከል አንደኛው እና ዋነኛው ዘመን ባንክ ነው። ዘመን ባንክ የላቀ አገልግሎት ማዕከል ነው። የላቀ የደንበኞች አገልግሎት እየሰጠ ይገኛል። በዘመን ባንክ የእያንዳንዱ ደንበኛ እርካታ አስፈላጊ ነው ብለን እናምናለን ይላል ዘመን ባንክ። ወደ ቅርንጫፋችን ወይም ወደ ዲጂታል መድረኮቻችን ከመግባቱ የመጀመሪያው እርምጃ ጀምሮ የባንክ አገልግሎትን ቀላል፣ ደህንነቱ የተጠበቀና እንደ ፍላጎቱ አድርገን እንጠብቀዎታለን። ለወደፊት ህይወቶ ገንዘብ እያጠራቀሙ ንግዶን እያስተዳደሩ ወይም እቅድ እያወጡም ቢሆን ዘመናዊ ቴክኖሎጂን ከሰብአዊ እንክብካቤ ጋር አጣምረን የላቀ የደንበኞች አገልግሎትን ይዘን በቀይ ምንጣፍ አገልግሎት እንቀበለዎታለን ይላል ዘመን ባንክ። የምናቀርባቸው አገልግሎቶች፣ የምናቀርባቸው ፈጠራዎች ሁሉ በአንድ ዓላማ ይመራሉ። ይህም እርስዎን ለስኬት ማብቃትና የፋይናንስ አጠቃቀሙን ቀላል ማድረግ ነው ይላል ዘመን ባንክ። ከልብ ነው የምናመሰግነው። ዶክተር አክሊሎ የጥርስ ስፔሻልቲ ክሊኒክን የምናመሰግናለን። ረጅም ጊዜ አጋራችን ነው። ጉርድ ሾላ ሆሊ ሲቲ ሴንተር 3ኛ ፎቅ ብስራተ ገብርኤል ሳን ህንፃ 3ኛ ፎቅ ይገኛል። እንግዲህ የቪአይፒ አገልግሎትን ጨምሮ ለህጻናት የተዘጋጁ ምቹ ክፍሎችንም በማቅረብ ይታወቃል። ጉርድ ሾላ ቴሌ ፊት ለፊትና ቦሌ መድኃኒዓለም ኦሮሚያ ህንፃ አንደኛ ፎቅ ላይም እንግዲህ ሌሎቹን ቅርንጫፎች ታገኛላችሁ። ለውጭ ጥርስ ህክምና ክሊኒኮች የኤክስሬ አገልግሎት ይሰጣል። እስከ ከፍተኛ አፍ ቀዶ ጥገናም ያከናውናል። የብሬስ፣ የጥበት፣ የማንጻት፣ የጥርስ ህክምናም በተመጣጣኝ ዋጋ በማቅረብ ይታወቃል። በአገልግሎት ጥራት አሰጣጥና ስነ ምግባር ደግሞ ከቦሌ ክፍለ ከተማ የከፍተኛ ደረጃ የምስክር ወረቀትም አግኝተዋል። በ0911391548 ላይ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። እናመሰግናለን። ሌላኛው አጋራችን ብራስ ጋርመንት ነው። የዩኒፎርሞች ቤት ነው። ጥራታቸው የተደነቁ ምርጥ ምርጥ ዩኒፎርሞችን በማምረት ይታወቃል። ለተማሪዎች ምርጥ ምርጥ ዩኒፎርሞችን እንደሚያዘጋጅ ሁሉ ለሰራተኞችም የምትዋቡባቸውን ድንቅ ድንቅ ዩኒፎርሞች እንደሚያቀርብ ለመግለጽ ይወዳል። ብራስ ጋርመንት የተዘጋጁ ወይም ሬዲሜድ የሆኑ እንዲሁም በትእዛዝ የሚሰፉ ዩኒፎርሞችን በብዛት በጥራትና በጊዜ በማድረስ ትልቅ ስም አትርፏል። ዩኒፎርም ከማሰፋቱ በፊት ብራስ ጋርመንትን እንዲጎበኙ የሚመከረውም ለዚህ ነው። ለተለያዩ መንግስታዊና መንግስታዊ ላልሆኑ ተቋማት ዩኒፎርሞችን በስፋት ያቀርባል። ለትልልቅ ፋብሪካዎች፣ ሆቴሎች፣ ሬስቶራንቶች፣ ታዋቂ ተቋማት ጭምር ዩኒፎርምን በማቅረብ ይታወቃል። ለተለያዩ ዩኒቨርሲቲዎች የመመረቂያ ጋውን በመስራትም ይታወቃል። የማይሰራው የዩኒፎርም እና የአጠቃላይ እንግዲህ በሰብሰብ ብላችሁ የምትለብሷቸው የተለያዩ ልብሶችም ካሉ ብታማክሯቸው ብዙ መፍትሄ ይሰጣሉ። ብራስ ጋርመንቶች ከቦሌ መድኃኒዓለም ወደ 22 በሚወስደው መንገድ ወርቆ ህንፃ ፊት ለፊት ከሚገኘው ታዋቂው ቅርንጫፉ በተጨማሪ በ22 መክሊት ህንፃ፣ በቤተል፣ በጀሞ፣ በቄራ ወደ ጎፋ አካባቢ መስቀል ክትፎ አካባቢ ነው የምታገኙት። ጎሮ ሚካኤል ፍሊንስቶን ፊት ለፊትም ሌላኛውን ቅርንጫፉን ታገኛላችሁ። ጎሮ አካባቢ ግዙፍ ፋብሪካ እንዳለው ይታወቃል። በ0930004748 ላይ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። እናመሰግናለን። የእናቶች እፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ የሚገኝበት ታይም የእናቶች የህፃናትና የቀዶ ህክምና ማዕከልም ሁሉ አዲስን በክብር ስፖንሰር አድርጓል። የረጅም ዓመታት ልምድ ያካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ነው የሚገኙበት። የአዋቂ ህፃናት፣ የጨቅላ ህፃናት ቀዶ ህክምናዎችን በማድረግ ይታወቃል። የእርግዝና ክትትል፣ ማዋለድ አገልግሎት፣ የማንነት ምርመራ፣ ህክምናና ማማከር፣ የህፃናትና የአዋቂዎች ጽኑ ህክምና፣ የጨቅላ ህፃናት ቢጫነትና ኢንፌክሽን ህክምናን ጨምሮ ሌሎችም ህጻናትም እናቶችም የሚያስፈልጋቸውን አይነት ህክምና እናከናውናለን። የ24 ሰዓታት የላብራቶሪና የፋርማሲ አገልግሎትም አለን ይላል። ከጃክሮስ አደባባይ ወደ ሳሊተ ምሕረት በሚወስደው መንገድ የቀድሞ ሜታ አቦ ፊት ለፊት ይገኛል። በ0994063148 በ0956999994 ላይ ታይም የእናቶች የህጻናትና የቀዶ ህክምና ማዕከልን ማግኘት ትችላላችሁ። የክብር ስፖንሰሮቻችንን ከልብ ነው የምናመሰግናቸው። ስለዚህ ወደ አንድ የዜማ ግብዣ እናልፋለን። ከዚያ በፊት የምታስተላልፈው መልእክት ከሌለ
1: ሙዚቃ ፍቃዱ ችግር የለም። ሁለተኛው ሙዚቃ እናድምጥ። ግን የተአምር ላይ ሲጀምር እኔ አሁን ባለፈውም ሰምቼዋለሁ፣ የጥላውን ገሰሰ እንክርዳድ እንክርድድ የሚለዋለር
0: የተንከረደደ ስንዴ ምን ነበር ሽጠፋብኝ
1: አሁና
0: ስንዴ መስሎ ገብቶ ስንቱን አሳበደ
1: የሚለው ቀስ ሲጀምርም ብቻ አይደለም አካሄዱ፣ መውጣት መውረዱን አጠቃላይ ብቻ ሙዚቃ ፍሰቱን ስትሰማው እሱ ይመጣብሃል። ጥሩ ነው እንግዲህ አንዳንድ ስራዎች እንደምታውቀው የኋለኛውን ዘመን የሚያስታውሱ አለ መነሻ የሚያደርጉ ይኖራል። ዞሮ ዞሮ ያወዛውዛል፣ ቆንጆ ስራ ነው። ግን ያ ስሜት መጣብኝ ልልፍዬ ነው።
0: እንክርዳድ መጣብኝ እያልክ ነው?
1: እያልኩ ነው። እኔ መጣብኝም
0: ታዲያ እንስማው እንዴ?
1: እንክርዳድ
0: እንስማውና
1: ንፍረት ልትል
0: የተሰማህን ስሜት እና አድማጮችም የሚሰማቸውን ስሜት ለምን እዚሁ አናየው? ማሻል ጥሩ ነው።
1: እንዴት ነው? እውነት ነው ወይስ ስሜት ነው ልትል? አንተ ፊል አላርክም ነው ወይስ ምን?
0: አይ ከእንክርዳድ ጋር ሳይሆን እንደውም እኔ ሞር የተለያዩ የውጭ ሙዚቃዎች ጋር ምናልባት የሆነ አይነት ስሜት ነው። ኤግዛክትሊ የመጣብኝ እንትን የለም፣ ሙዚቃ የለም። እውነት ለመናገር
1: እኔማ መጣብኝ በመጣርኩ
0: ገጭ አለብህ።
1: እንዲያውም ሲጀምር በቃ ሄደ እያልኩኝ እዛ ጥፋት ይኖራል። ለማንኛውም ጥሩ ነው። እንደዚህ መነሻዎች ሊኖሩ ይችላሉ። ፈጠራ አለ። አንዳንድ ጊዜ ደግሞ ባደመጥከው ነገር ላይ ተስበህ መነሻ ሊሆን ይችላል። አይ ቲንክ ታምሩን መጠየቅ ነው ያለብን ይመስለኛል። ሜቢ መነሻው ዜማውም ሊሆን ይችላል። ያው በአብዛኛው
0: ዜማው ከሆነ
1: የዜማ መነሻ ሊሆን ይችላል። አይ እንደ መነሻ ነው መልህ እኮ ለዛ የሚያስኬደው የዜማው እንግዲህ የተዋቀረበት ነገር ሊሆን ይችላል። ዞሮ ዞሮ ግን ቅንብሩ እንደዚህ አይነት ስሜት እኔ ታይቶኛል ለማለት ብዬ ነው። ሁለተኛ የዜማ ግብዣ ይሄኛው ይሁን ካልክ እንግዲህ ምን ይደረግ።
0: አይ እዚሁ ጉዳዩን ልባት ሰጥተ ነው
1: ፋይል ዘግተን አድማጮችም ደግሞ ከፍተ ነው አልፋይሉ አልዘጋ ነውም ለነገሩ።
0: አይ እንትኑ እንጂ ምንድን ነው በደንብ ለማብላላት ማለት ነው በደንብ። ከዛ በኋላ እውነትም ይመስላል ወይም ደግሞ አይ አይመስልም የሚል አስተያየትም ካለ ይልኩልናል አድማጮቻችን አይደል። በሁሉ አዲስ ሆን ብስራት ኤፍ ኤም 101.1 እንግዲህ ያው እንትን ብድር ኪቦርዳችሁን አዘጋጅታችሁ ወይም ስልካችሁም ላይ ከሆነ አዘጋጅታችሁ ስሙ የጋሽ ጥላሁንን እንክርዳድ የተሰኘውን ስራ ደግሞ ሰምተን እንመለሳለን።

0: ሁሉም በየፊናው በየመስኩ እንደ ምርጫው ቀኑን ይገፋል። ውሎውን የሚያደምቅለት ከፍላጎቱ ጋር የሚሄድና ነገውን የሚያቀና የሸሪያ ሕግጋትን ያከበረ አገልግሎት ሲያገኝ ደግሞ የልቡ ይሞላል። ቀናችሁን በሌሊት በተረጋጋ መንፈስ ጀምራችሁ የተሻለ ነገር ለመገንባት ውሏችሁን በስራ የምታሳልፉ ከሆናችሁ ዚህ ቀመር በረጋ መንፈስ መዋል ሩጫ የሌለበት የሰከነ ቀን ምርጫው ከሆነም ዚህ ቀመር በመሸጥ መለወጥ የተሞላ ውሎ የሚያስደስተው ከሆነ ዚህ ቀመር በሐቅና በልህቀት መስራትና ኑሮ መምራት የሚፈልጉ ከሆነ ዚህ ቀመር ሕይወትን ለማሸነፍ ከቤተሰብ ርቀው ደፋ ቀና እያሉ ቀኑን የሚያሳልፉ ቢሆኑም የዘመን ባንክ ዚህ ቀመር ከወለድ ነፃ የፋይናንስ አገልግሎት ለፍላጎቱ የተስማማ መፍትሄን አቅርቦላችኋል። በዚህ ቀመር የሸሪያ ሕግጋትን ባከበሩ አገልግሎቶች ነጋችንን በልህቀት እናድምቅ። ዚህ ቀመር ነገን በልህቀት ማድመቂያ ከዘመን ባንክ።
1: ፋሽን የማይደበዝዘው ጊዜ የማያልፍበት ውበት ጤነኛ ጥርስ ብቻ ነው። ጥርስዎን ጤና አድርገው በኩራት ፈገግ ይበሉ። ዶክተር አክሊሉ ልዩ የጥርስ ሕክምና ክሊኒክ ውበቶ በጥርሶ እንደፈካ ይኖር ዘንድ የታመመውን አክመን የማይድነውን ነቅለን የተወላገዱትን ቀጥ አድርገን የተቦረቦሩትን ሞልተን የወየቡትን አጽድተን ውበቶን እናነግሳለን። ለስኳር ሕሙማንና ብሬስ ለሚሰሩ ልዩ ቅናሽ፣ ለልጆች ልዩ ክፍል አዘጋጅተናል። ጥንቃቄ የማንደራደርበት ያስከበርንና ያሸለመን መለያችን ነው። በዘመነኞቹ ፓኖራሚክና ሴፓሎሜትሪክ ኤክስሬ ተጠቅመን ለግልና ለመንግሥት ተቋማት ውጤቱን በሲዲ እንሰጣለን። አድራሻችን የቀድሞ ቁጥራን አሁን ጉርድ ሾላ ከቴሌ ፊት ለፊት አዲስ በተሰራው ህንፃ አራተኛ ፎቅ ላይ ተዛውሯል። ቁጥር 2 ብስራተ ገብርኤል ቀለም ፋብሪካ ፊት ለፊት ሳህለ ህንፃ 3ኛ ፎቅ፣ ቁጥር 3 ጉርድ ሾላ ሆሊ ሲቲ ሴንተር 3ኛ ፎቅ፣ ቁጥር 4 ቴሌ መድኃኔዓለም ኦሮሚያ ታወር 1ኛ ፎቅ። በቤት ለቤት አገልግሎት ደግሞ ባሉበት እንመጣለን። በ0911 39 15 48 ለዶክተር አክሊሉ ልዩ የጥርስ ህክምና ክሊኒክ ይደውሉ።
2: ራትን ስሙ ያደረገው ብራስ ጋርመንት ከቀልጣፋ አገልግሎት ጋር ሁሌም ይጠብቃቸዋል። ለስመጥር ሆቴሎች፣ ለታዋቂ ሆስፒታሎች፣ ለግዙፍ ፋብሪካዎችና ለበርካታ ትምህርት ቤቶች ዩኒፎርሞችን ጥንቅቅ አድርገን ሰፍተናል። ሰራተኞቹ ሽክ የሚሉባቸው ዩኒፎርሞች ከአይነተ ብዙ ምርጫዎች ጋር እኛ ዘንድ አሉ። ከእሁድ እስከ እሁድ እስከ ምሽቱ 2 ሰዓት ድረስ የማያቋርጥ አገልግሎት መስጠታችን ብራስ ጋርመንቶችን ይለየናል። በትዕዛዝ ከሚሰፉ ዩኒፎርሞች በተጨማሪ ለተለያዩ ድርጅቶችና ትምህርት ቤቶች የተዘጋጁ ዩኒፎርሞችን ከብራስ ጋርመንት መርጠው መውሰድ ይችላሉ። ታዲያ ሁሉንም ኪሶን ባገናዘበ ተመጣጣኝ ዋጋ ብራስ ጋርመንት አድራሻ ከ22 ወደ ቦሌ መድኃኔዓለም በሚወስደው መንገድ ወርቁ ህንፃ ፊት ለፊት ስልክ 0930 004748 ጥራት ላላቸው ዩኒፎርሞች ብራስ ጋርመንት።
3: የእናቶች ፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ። ታይም የእናቶችና የሕፃናትና የቀዶ ሕክምና ማዕከል የረጅም ዓመታት ልምድ ባካበተው ስፔሻሊስትና ሰብ ስፔሻሊስት ሐኪሞች፣ ማናቸውም የአዋቂ የሕፃናትና የጨቅላ ሕፃናት ቀዶ ሕክምናዎች፣ የእርግዝና ክትትልና የማዋለድ አገልግሎት፣ የሕፃናትና የአዋቂዎች ጽኑ ሕክምና፣ የጨቅላ ሕፃናት ቢጫነትና ኢንፌክሽን ሕክምና፣ ያለ ጊዜያቸው ለተወለዱ ሕፃናት የመተንፈሻ እገዛና በዘመናዊ ኢንኩቤተርስ የታገዘ ሕክምና፣ የሕፃናት ከአንገት በላይ ሕክምናና የአጥንት ሕክምና። ይህ ሁሉ በአንድ ስፍራ የሚሆነው የላቀ ስነ ምግባር ባላቸው ምስጉን ሐኪሞች ነው። የ24 ሰዓት የላቦራቶሪና የፋርማሲ አገልግሎት። አድራሻ ከዳክሮስ አደባባይ ወደ ሳሊተ ምሕረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት። ስልክ 0994063148 0956999994 ታይም የእናቶችና የሕፃናት ቀዶ ሕክምና ማዕከል።
4: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
5: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም፣ ቀይ ወጡ፣ ክትፎም ሶስ ሲያ ነው።
5: አዎ ላበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም፣ ደግሞ ሲጣፍጥ።
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ።
6: ባለሱቅ
7: ሶሲ ሶያ ስጠኝ
8: አለ። በደቃቁ በአንኳሩ
6: ሁለቱንም አይነት ስጠኝ።
9: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል አለ አይደል?
7: እንደ ኮንፈርት ያለ ልብስ ታጥቦ መጽላቱ ብቻ በቂ ነው በያላም ልዩ ለስላሴና ቅንጡ ማዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲልክ በኮንፈርት ማለስ ለሻም ይለቀለቀው ኮንፈርት ለቀናት የሚቆይ ለስላሴ ከቅንጡ ማዓዛ ጋር ያላብሰዋል። ኮንፈርት ቅንጡ ማዓዛ ለመቶ ሰዓታት።
9: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠሩ
10: እንደዛ ስለቀስ እቃዎች እንዳይበላሹ።
11: አባ እማ ወዴት ልንሄድ ነው?
12: እንዴ ጎረቤቴ ወዴት ነው?
9: ወዲሱ አመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባው አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ። ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባለ ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያውን ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: ሁሉ አዲስ ልዩ መዝናኛ ፕሮግራማችሁን በተወዳጁ ብስራት ኤፍኤም 101.1 እየተከታተላችሁ ትገኛላችሁ። እንግዲህ አስተያየቶቻችሁን በሁሉ አዲስ ብስራት ኤፍኤም 101 የፌስቡክ ገጻችን ላይ እየላካችሁልን ስለሆነም ከልብ እናመሰግናለን። ሙዚቃዎችን ሰምተናል፣ አንዳንድ ነጥቦችንም እያነሳን ነው። የተለያዩ የምናነሳቸውን ጉዳዮች ደግሞ እናስተዋውቃችኋለን። የተለመዱት ፕሮግራሞቻችን በተለይ ደግሞ ዛሬ ሐሙስም እንደመሆኑ አዳዲስ ነገሮች ከሁሉ አዲስ ዘንድ አይጠፉም። እነዚህን ጉዳዮች የተመለከቱ ነገሮችን እንመለከታለን ማለት ነው። ስለዚህ ወዴት እንለፍ?
1: ያለንን እናስተዋውቅ ይመስላል። ሐሙስም አይደል?
0: ሐሙስ ዛሬ ሐሙስ ነው።
1: ሐሙስ ስለሆነ እስከ 12 ሰዓት ድረስ ቆይታ ስታደርጉ እንግዲህ ተከታዮቹን ወሬዎች ከሁሉ አዲስ ወደ እናንተ ታደምጣላችሁ።

ቀዳማዊ ኃይለ ሥላሴ በቤተ መንግሥት የተቀበሩበትን ስፍራ መርተው ያሳዩት መሐንዲስ ከረጅም ዓመታት በኋላ ጉዳዩን በተመለከተ ዝምታቸውን ሰብረዋል። ሁሉ አዲስ ዝርዝሩን ይመለከታል።

ከአራት ዓመታት በፊት የመስቀለት ህይወቱ ያለፈው ማዲንጎ አፈወርቅና ይወጣል ተብሎ የሚጠበቀው አዲሱን ስራን በተመለከተ ሁሉ አዲስ አንዳንድ ነገሮችን ያነሳል። የሁሉ አዲስ አምስት ነገሮች በኢንስታግራም ከፍተኛ ተከታይ ካላቸው አርቲስቶች መካከል አምስቱን ይመለከታል። በሃፍታይም ስፖርት በስድስት ስታዲየሞች ይካሄዳል ተብሎ የሚጠበቀውን የኢትዮጵያ ፕሪሚየር ሊግን አዳዲስ ጉዳዮችና ሌሎች ወቅታዊ የስፖርት ጉዳዮችን ተሰማላችሁ። እስከ 12 ሰዓት ድረስ ከሁሉ አዲስ ጋር ዘና በሉ።

0: በጣም ጥሩ። እንግዲህ እነዚህ ኖሪዎች እና ሌሎችን በሰዓቱ የሚደርሱን ነገሮችም ካሉ ያደረስን ቆይታ እናደርጋለን። እንደተለመደው አስተያየቶቻችሁን ደግሞ ላኩልን፣ በእናንተው በአድማጮች ሰዓት ላይ እናቀርባለን። እንደተለመደው አጣበንም ቢሆን ብስሬ እናቀርባለን። ስለዚህ ሁሉ አዲስ ኦን ብስራት ኤፍኤም 101.1 በተሰኘው የፌስቡክ ገጻችን ላይ ኢንቦክስ አድርጉልን። ወደ 86,000 አካባቢ ተከታይ ያለው ነው። እዛ ላይ ኢንቦክስ ብታደርጉልን ይደርሰናል፣ መልሰን ወደ እናንተ እናደርሳለን። እንደዚሁም ደግሞ ዓለም አቀፍ ጉዳዮችን በተመለከተ በቀን 2 ጊዜ ፒያሳ ኔትወርክ ላይ ብስሬ ያቀርብላችኋል። በዓለም ላይ የሚያመልጡ ነገሮች የሉም፣ ይደርሳችኋል በየቀኑ። እሱንም ተከታተሉ፣ ቤተሰብ ሁኑ። ሀፍታይም ስፖርት እንደዚሁ የዩቱብ ቻናላችን ነው። እንድትከታተሉም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ነው የምንጠይቃችሁ። የሁሉ አዲስ መረጃዎች የምታገኙበት ሁሉ አዲስ የዩቲዩብ ቻናላችንም ተከተሉ ነው የምንለው። አጋሮቻችን አመስግን ብስሬ።
1: ዘመን ባንክ የላቀ አገልግሎት ማዕከል ነው። ሁሉ አዲስን ስፖንሰር አድርጓል፣ ከልብ እናመሰግናለን። የላቀ የደንበኞች አገልግሎት ማዕከል የሆነው ዘመን ባንክ ወደ ቅርንጫፋችን ቢመጡም ወደ ዲጂታል መድረኮቻችን ቢገቡም ደህንነቱ የተጠበቀ አገልግሎት መስጠት፣ አገልግሎቱን ደግሞ ቀላልና እንደ ፍላጎቶ ማድረግ የኛ ዋና ተግባራችን ነው። ለወደፊት ህይወቶ ገንዘብ እያጠራቀሙ ንግዶን እያስተዳደሩ ወይም እቅድ እያወጡም ቢሆን ዘመናዊ ቴክኖሎጂን ከሰብአዊ እንክብካቤ ጋር አጣምረን የላቀ የደንበኞች አገልግሎትን ይዘን በቀይ ምንጣፍ አገልግሎትን እንቀበልዎታለን። የምናቀርባቸው አገልግሎቶች፣ የምናቀርባቸው ፈጠራዎች ሁሉ በአንድ ዓላማ የሚመሩ ናቸው። እርሱም እርስዎን ለስኬት ማብቃትና የፋይናንስ አጠቃቀመውን ቀላል ማድረግ ነው ይላል ዘመን ባንክ። ከልብ እናመሰግናለን። 4 ቅርንጫፎች አሉት። እስከ ከፍተኛ አፍ ቀዶ ጥገና የሚያከናውነው ዶክተር አክሊሉ የጥርስ ስፔሻሊቲ ክሊኒክም ከሁሉ አዲስ ጋር አብሮ እየሰራ ይገኛል። የብሬስ የጥበት የማንጻት የጥርስ ህክምናን በተመጣጣኝ ዋጋ ያቀርባል። ከዚህ በተጨማሪም ደግሞ በሳል ባለሙያዎችን ከዘመናዊ የህክምና መገልገያ እቃዎች ጋር አጣምሮ በመስራትም ይታወቃል። አገልግሎት ሲሰጥ ጥራቱን ጠብቆ ስነ ምግባሩን ጠብቆ ስለሆነ የተለያዩ ክፍለ ከተሞች በሚገኝባቸው አካባቢዎች የምስክር ወረቀትም ሰጥተውታል። ደህና ሰርተሃል ብለው በ0911391548 ላይ ተጨማሪ ጥያቄዎችን መጠየቅ ትችላላችሁ። ብራስ ጋርመንት የዩኒፎርሞች ቤት ነው። ጥራታቸው የተደነቁ ዩኒፎርሞችን በማምረት ይታወቃል። ከተማሪ እስከ ሰራተኛ አመት ከአመት እንዳለበስን አለን ይላል ብራስ ጋርመንት። የተዘጋጁ ወይም ሬዲሜድ የሆኑ በትእዛዝ የሚሰፉ ዩኒፎርሞችንም ጭምር በጥራትና በጊዜ እንዲሁም በብዛት በማድረስ ይታወቃል። ጎሮ ሚካኤል ፍሊንትስቶን ፊት ለፊት ይገኛል ግዙፉ ፋብሪካው። ከዛ በተጨማሪ ደግሞ ቅርንጫፎቹ በተለያዩ የከተማችን አካባቢዎች ይገኛሉ። ከቦሌ መድኃኔዓለም ወደ 22 በሚወስደው መንገድ ወርቆ ህንፃ ፊት ለፊት ከሚገኘው ታዋቂው ቅርንጫፉ በተጨማሪ በ22 መክሊት ህንፃ፣ በቤተል፣ በጀሞ፣ በቄራጎፍ አካባቢ ይገኛል። ጎሮ ሚካኤል ፍሊንትስቶን ፊት ለፊትም አለ። በ0930004748 ላይ መደወል ትችላላችሁ። የእናቶች እፎይታ፣ የልጆች ደስታ፣ የቤተሰብ ጤና በአንድ ስፍራ የሚገኝበት ታይም የእናቶች የህፃናትና የቀዶ ህክምና ማዕከልም ሁሉ አዲስን በክብር ስፖንሰር አድርጓል። የረጅም ዓመታት ልምድ ባካበቱ ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ህብረት የተመሰረተና አሁንም ደግሞ በጣም በርካታ ታዋቂ ሐኪሞችን በተለይ ደግሞ በስራቸው የተመሰገኑ ምስጉን ሐኪሞችን ሁልጊዜም በማሰባሰብ የሚታወቅ ነው። ለእናቶች ጤናም ለህፃናት ደህንነትም ለጤናቸውም ከጨቅላ ህፃንነታቸው ጀምሮ የሚደርስባቸውን ፈተና እንግዲህ በጋራ እንወጣለን፣ እንደ ቤተሰብ ነው ሁለ ነገራችን እያለ ይገኛል። የ24 ሰዓታት የላብራቶሪና የፋርማሲ አገልግሎትም አለው። ከጃክሮስ አደባባይ ወደ ሳሊት ምህረት በሚወስደው መንገድ የቀድሞ ሜታቦ ፊት ለፊት ይገኛል። በ0956 99994 ላይ ታይም የእናቶች የህፃናትና የቀዶ ህክምና ማዕከልን ማግኘት ትችላላችሁ። የክብር ስፖንሰሮቻችንን ከልብ ነው የምናመሰግናቸው። ወደ ቀጣዮቹ ፕሮግራሞቻችን ደግሞ እናልፋለን።
0: መልካም፣ አሁን በቀጥታ የምናልፈው ወደ ሁሉ አዲስ 5 ነገሮች ነው። ዛሬ እንግዲህ በሁሉ አዲስ 5 ነገሮች እንደተያዘ ቀደም ሲል ነግረናቸዋል። በዓለም አቀፍ የማህበራዊ ሚዲያ መጠቀሚያ በጣም ዝነኞች ከሚገኙበት መንደር አንዱ ኢንስታግራም ነው።
1: በኢንስታ ይሉታል ሲያቆላ
0: ምን ይሉታል?
1: ኢንስታ።
0: ኦኬ፣ ኢንስታ
1: ኢንስታ ላይ ያለው ይላሉ
0: አጠር ሲያደርጓት። በኢንስታግራም ላይ ከፍተኛ ቁጥር ተመልካች ያላቸው 5 አርቲስቶችን ብቻ እንመልከት። 5 አርቲስቶች እነማን ይሆኑ? እንሆ ምላሹ።

0: የሁሉ አዲስ አምስት ነገሮች እንግዲህ ተመልሷል። በሀገራችን ያሉ የሶሻል ሚዲያዎች ወይም ደግሞ በሀገራችን ያሉ አርቲስቶች የሶሻል ሚዲያዎችን ያው ይጠቀማሉ። ሲጠቀሙ ደግሞ ያው ተከታዮቻቸው ቁጥራቸው እንግዲህ ከፍተኛ እንደሆነ የሚታወቅ ነው እና በዛ መሰረት እንግዲህ በተለይ ኢንስታግራም አካባቢ ያለውን ነገር እስኪ እንመልከት ብለን ምንም እንኳን በጣም የተወሰነ የማህበረሰብ ክፍል እንደሚጠቀመው ቢነገርለትም ኢንስታግራም ቁጥሩ ቀላል የማይባል ተከታይ ግን እነዚህ አርቲስቶች በዚህ ማህበራዊ ሚዲያ ላይ አለ። ኢንስታግራም እንደሚታወቀው በፌስቡኩ ሜታ ስር የሚገኝ ኩባንያ ነው። ያው መጀመሪያ ራሱን ችሎ እንደ ስታርታፕ የወጣ ኩባንያ ነበረ። ትልቅ ካምፓኒ ሲሆን እንግዲህ በፌስቡክ ተገዛ። ፌስቡክን የሚያስተዳድረው ሜታ እንግዲህ ፌስቡክንም ዋትሳፕንም ኢንስታግራምንም እንደሚያስተዳድር የሚታወቅ ነው እና የተለያዩ ተዋንያን፣ ድምፃውያን፣ ሞዴሎች ተከታዮች አሏቸው እና እዚህ ኢንስታግራም ላይ የተለያዩ ተጽዕኖ ፈጣሪዎችም አሉ። እዛ ላይ ለምሳሌ የህይወት መንገዳቸውን ላይፍ ስታይላቸውን የሚያሳዩ አሉ። ከሙዚቃው፣ ከትወናው፣ ከተለያዩ ዘርፎች እዚህ መድረክ ውስጥ ገብተው እንግዲህ የሚሳተፉ በርካታ የሀገራችን ድምፃውያን እንዲሁም ደግሞ ትወና አካባቢ ያሉት እንዳሉ ይታወቃል እና አብዛኞቹ ግን ወደ ትወና ያደላሉ ልበል።
1: እንዴት
0: ወደ ትወና አካባቢ ያሉት የበለጠ ኢንስታግራምን
1: መጠቀም ላይ? አዎ፣ ግን የሚገርመው ልክ ሙዚቀኞቹም ይጠቀማሉ ወይ ነው አርቱን ይፈልጋል አይደለ? መታየትን የምታደርጋቸውን ነገሮች ፊልም አካባቢ ያሉ ቲያትሩ ላይም ሊሆን የሚታይ ነገር ስለሆነ የተለያየ ነገራቸውን ሊያሳዩ ይችላሉ እና ምናልባት ራሱ ብዙ ጥረት ላይ ጠይቅ ይችላል። ዋናው ነገር ምንድን ነው? ሚዲያውን ለመጠቀም ዝግጁ መሆናቸው አይመስልም? እኔ ከዛ አንጻር ነው የምንረዳው። አንዳንዴ አቅሙ ኖራቸው የማይመጡ አሉ። እነዚህ ሰዎች ማህበራዊ ሚዲያ ላይ ሲመጡ አይ እኔ እኮ ማህበራዊ ሚዲያ ምን ያደርግልኛል? ጊዜው ከዛ ውጭ የምትሆንበት አይደለም። በነገራችን ላይ ከማህበራዊ ሚዲያ ርቀህ የምትኖርበት አይመስለኝም። በተለይ ፐብሊክ ከሆኑ መጠቀም አለባቸው። ከገንዘብ አንጻር ብዙዎች እኮ ብዙ ነገር እያገኙበት ነው እንደምታውቀው።
0: እውነት ነው።
1: ሀናን ታሪክ አይሆን ታነሳዋለህ። ለነገሩ እንደምታውቀው ባለፈው የመጀመሪያ የሚሊየን በመግባት እንደምታውቀው ቀዳሚ እሷ ነበረች እና በከፍተኛ ነበር ያኛው የተከበረላት ወይም ያከበረችው ሚሊየን ስትገባ እና ማስታወቂያዎችን ብዙ ነገሮች ይሰሩበታል እና ተጠቀሙበት እባካችሁ ለማለት ነው። አሉ። ለማንኛውም አሁን ብቅ ብቅ እያሉ በደንብ እየተጠቀሙ ነው። እስቲ ሚሊየንና ሚሊየን ቤት የደረሱትን ይሄ የምንዘለው ነገር ሊኖር ይችላል በመሀል ነው። ቢያንስ ዋና ዋናዎቹን ያሉትን ጠቀስ ጠቀስ ብናደርጋቸው ሸጋ ይመስለኛል።
0: ሸጋ ነው። አዎ፣ እስኪ ካነሳታ ሀናን ታሪክ እንጀምር። አሁን ወደ 1.4 ሚሊየን ያህል ተከታዮች አሏት። 599 የሚሆኑ የኢንስታግራም ገጾችን ወይም ደግሞ አካውንት ያላቸውን ሰዎች ትከተላለች። ወደ 677 ጊዜ ያህል ደግሞ ፖስት አድርጋለች ወይም ደግሞ ምስሎቿን ሊሆን ይችላል ቪዲዮዎቿን ለቃለች። ተባርክ ያለው ትልቅነት ይሰማኛል የሚል መፈክርም አላት። ተዋናይት እንደሆነች በቢዝነስ ላይ እንደተሰማራች እና ኢንፍሉዌንሰርም ጭምር እንደሆነች እና ደግሞ በዚህ በቡና ንግድ ላይም እንደተሰማራች እንግዲህ ትገልጻለች። ሀናን ታሪክ 1.4 ሚሊየን ያህል ተከታዮች አሏት። እሷ እንግዲህ በኢንስታግራም ከፍተኛ ተከታዮች ካሏቸው መካከል ትመደባለች ማለት ነው። ሌላኛዋ እንግዲህ አዲስ አለም ጌታነህ ነች። እሷም እንግዲህ በትወናዋ ነው የምትታወቀው። አዲስ አለም በጣም ብዙ እንደውም አነጋጋሪ ፎቶዎችንም በመልቀቅ ትታወቃለች አይደል? 1.3 ሚሊዮን ያህል ተከታይ አላት። ወደ 322 ጊዜ ያህል ምስሎቿን፣ ቪዲዮዎቿን አጋርታለች ወይም ደግሞ ጽሁፎች አቅርባለች። ወደ 374 ያህል የምትከተላቸው ገጾችና አካውንቶችም አሉ። እሷም እንግዲህ በዚህ ደረጃ ነው ያለው ነገር ማለት ነው። ከዛ በተጨማሪ ሰላም ተስፋዬ ሌላኛዋ ተዋናይት ነች። እሷም እንዲሁ በማህበራዊ ሚዲያ ተሳትፎዎቿ፣ በአነጋጋሪ ፎቶዎቿ ትታወቃለች። ፋሽን የተለያዩ አለባበሶቿን እንግዲህ በደንብ ታሳያለች። 1.2 ሚሊዮን ያህል ተከታይ አላት። ወደ 111 ጊዜ ያህል ፖስት አድርጋለች ወይም ደግሞ በማህበራዊ ሚዲያው ላይ ስሜቷን ፎቶዎቿን ወይም ደግሞ ማስተላለፍ የፈለገችውን መልእክት 111 ጊዜ አስተላልፋለች ማለት ነው። 428 ደግሞ የምትከተላቸው ሰዎች አሉ። ስለዚህ ሰላም ሮማን ተስፋዬ አይደለ?
1: አዎ
0: ከነንትኑ ሙሉ መጣው ሮማን ምናልባት የናት ስም ነው ሊሆን የሚችለው
1: መስለኛል። እንደዛ ነው
0: የእንትና ልጅ ምናም እንደሚባለው እዚህኛውም ላይ እንደዛ ነው። ለማንኛውም ይሄ አንደኛው ነው። እንግዲህ ከኪነጠበቡ አካባቢም ያሉ አሉ፣ እንዲሁም ደግሞ ወደ ሚዲያውም ደግሞ ጠጋ ብለው የተለያዩ ፖስቶችን የሚፖስቱ አሉ። ግን ወደ ኪነጠበቡ አካባቢ ስለምናደላኛ
1: አይመስልም?
0: አዎ እንደዛ ይሻላል፣
1: እንደዛ ይሻላል። እና ሙዚቃውንም
0: ደግሞ ከሙዚቃው ደግሞ እንግዲህ በርከት ያለ ተከታይ ያፈራችው ቬሮኒካ አዳነ ናት። ቬሮኒካ አዳነ ወደ 890 ሺህ ያህል ተከታይ አላት። 1 ሚሊዮን አልገባም፣ ግን ወደ 890 ሺህ ተከታይ አላት። ያው እየተጠጋ ነው ማለት ይቻላል። 288 ጊዜ ያህል የተለያዩ ጽሁፎችን፣ ምስሎችን አጋርታለች። 283 የምትከተላቸው አካውንቶች እና ገጾች አሉ ማለት ነው። ስለዚህ ከሙዚቃው ቬሮኒካ አዳነ የተሻለ ቁጥር የያዘች ይመስላል።
1: አንሶብኛል ግን
0: 890
1: አዎ እንዳላት ተጽዕኑ
0: ለቬሮኒካ
1: ደግሞ እንደምታውቀው ሚዲያው ላይ አጠፋም፣ ሶሻል ማህበራዊ ሚዲያው ላይ የምትጠፋ አይደለችም። እና ወይ እንዴት ነው ሶሻል ሚዲያ ማኔጀሮችም በመቅጠርም ጎበዝ ናት። እንደምታውቀው ካሜራማን ቀጥራ እንደዚህ ማስታወቂያ ሁላ አውጥታ ነበረ እኮ ትዝ ካለ
0: አውጥታ ነበረ።
1: አዎ ፎቶ እንግዲህ መነሳ አብሮኝ እንደዚህ ብላ በዛ ደረጃ ጭምር የተዘጋጀች ናትና ትንሽ እሱ ጋር
0: አነሰብኝ። እንደውም ከሰሞኑ የጻፈችው ጽሁፍ አነጋጋሪ ሆኖ ነበር። ያው ማህበራዊ ሚዲያን በጣም ከሚጠቀሙ ሰዎች መካከል አንዷ ትመስለኛለች። እንደውም ትንሽ ነገሩን ገፋ አድርገህ ተናገርክ ካልተባለ በስተቀር ምናልባትም ያላትን ተቀባይነት ማህበራዊ ሚዲያ ላይ በሚገባ የገነባች ይመስለኛል እንደኔ አተያይ። ምክንያቱም ማህበራዊ ሚዲያውን በጣም ትጠቀማለች፣ ወቅታዊ ጉዳዮች ላይ አለች፣ ከተለያዩ ሰዎች ጋር ኢንጌጅመንቷ እንዳለ ነው። እንደሚታወቀው አንዳንድ ወጣቶችን በማበረታታትም ጭምር አንዳንድ ቦታዎች ተገኝ ስትባል አክብራ በመሄድም ጭምር በጣም ብዙ ፋኖችን ማፍራት የቻለች ነች። እንደውም አንዳንድ ጊዜ ከሙዚቃዋ ተጽዕኖ የበለጠ ማህበራዊ ሚዲያ ላይ ያላት መገኘት ወይም ፕሬዘንስ የበለጠ ሚና ያለው ይመስለኛል። መቅርቡም እንግዲህ በጣም ትልቅ ኮንሰርት አድርጋለሁ እያለች ትገኛለች። እና እንዳልከው በጣም ትልቅ የሶሻል ሚዲያ አንቀሳቃሽ ስለሆነች እሷ እንግዲህ ትጠቀሳለች።
1: ምናልባት ሌላኛው የምንጠቅሰው ያው ቴዲ አፍሮን ይመስለኛል። እንዳልኩ ወደ 620 ኬ ብቻ ነው የምለው ለነገሩ
0: ለቴዲ አፍሮ ብቻ
1: ነው። ብዙም አሁን ፖስቶች ስትመ

መንፈስ በአዲስ መንገድ ለመጓዝ ለመንደርደርም የተዘጋጀንበትን እውነታ በጉልህ ያሳየናል። አዲስ ጅማሬ ከተጣመመው መንገዳችን ቀጥ ወዳለ፣ ከተበረዘው መንፈሳችን ሻል ወዳለ፣ ጥርት ወዳለ፣ ከዛም አሮጋዊ ማንነታችንን ትተን በቀናነት በሚስማማን ብቻ ሳይሆን ስለ ሌሎችም ለመኖር ለመዘጋጀት ጅማሬ የምናደርግበት ነው። አዲስ ጅማሬ ትርጉም ያለው ሕይወት ውስጥ በትልቅ ለውጥ ለመገኘት ራስን አስተካክሎ ባኗኗር በማኅበራዊ ግንኙነት ወደ አዲስ አስተሳሰብ ጉዞ ለመጀመር መወሰንን ያመለክታል። አዲስ ጅማሬ ምንድን ነው? የተጎዳንበት ሙጭጭ ብሎ አልላቀቅ ያለን እርሷ እንዴት ከዚህ በኋላ እኩይነታቸውን ይህንን ክፉ የሆነውን ባሕርያቸውን ረታምር ቢመጣ አዲስ ሰው ለመሆን ረ በፍጹም የተባልንባቸውን ተስፋ የተቆረጥንባቸውን ማኅበራዊ መገለልን ካመጡብን ያልተሻሻልንባቸውን ከሥራቸው ለመመንገል ልንተዋቸው በአዲስ ማንነት ልንተካቸው የምንወስንበት አዲስ ጅማሬያችን ነው። ክቡራን አድማጮቻችን እናንተ ደግሞ የሚሰማችሁን እንደገባችሁ መጠን ሐሳብ አስተያየታችሁን አካፍሉን በ0978 728282። ይህ እንደገባን ፕሮግራም ባለቤትነቱ የእናንተ የአድማጮቻችን ጭምር ነውና ክቡራን አድማጮቻችን እንግዲህ ይህንን ለመግቢያ ያክል ካልን ለመሆኑ አዲስ ጅማሬ እይታው እንዴት ነው? በምን ይለካል? የሚለውን ሐሳብ ደግሞ የዳዊት ይዘንጋውን ጽሑፍ ወደ እናንተ ወደ አድማጮቻችን እናደርሳለን። በየመካከሉ ምናልባት ሙሉውን የተወሰነውን ለእናንተ ለመግቢያ ስለ አዲስ ጅማሬ መነሻነት አዲስ ጅማሬ የሚለው ሐሳብ ምንድን ነው? ብዙ ነው በነገራችን ላይ ለመግቢያ ያክል ወደ እናንተ አካፈልን። አሁን ደግሞ ዳዊት ይዘንጋው በሰፊው ጽሑፉ ወደ እናንተ እንዲህ እናደርስለታለን። ሰላም ሰላም፣ የእንደገባን የሬዲዮ ፕሮግራም አድማጮቻችን ይለናል ዳዊት ይዘንጋው። ቅድም እንዳልነው ዛሬ የዓመቱ ጅማሬ ነው፣ መስከረም 7 ብለናል። ዛሬ ስለ አዲስ ጅማሬ አንዳንድ ሐሳቦችን እንደገባን ዘንድ ወደ እናንተ እንድናድረስ ወደድን። እንዲህ ብሎ ይጀምርልናል ዳዊት ይዘንጋው፣ እናንተም በያላችሁበት በአዲሱ ዓመት ጅማሬ ውስጥ ስለ ራሳችሁ ጅምር ህልም አሰላስሉ። ብትችሉ አዲስ ጅማሬ ብዬ ያሰብኩት ምንድን ነው ብላችሁ ራሳችሁን ጠይቁ። እኛም አንዳንድ እውነታዎችን ደግሞ እያነሳን አብረናችሁ እስከ ምሽቱ 2 ሰዓት ድረስ በደስታ በአክብሮት አብረን እንቆያለን። ውድ አድማጮቻችን የጥንታዊ ቻይናዊ ፈላስፋ የሆነው ላኦ ቲዞ የሺህ ማይል ጉዞ በአንድ እርምጃ ይጀምራል ይለናል። በመሆኑም ዛሬ እንደ አዲስ ካለፈው ስህተታችን ተምረን ለመጀመር መነሳት ይጠበቅብናል። ችግሩ አንድ ዘር በእጃችን ስንይዝ ዛፍ የሚሆን አይመስለንም። ህልማችን የሆነውን ዘር ስንመለከተው ደግሞ በእጅጉ ትንሽ ነው። ለውጥ የማያመጣ ደካማ ይመስለናል። ምናልባትም በአፈር ውስጥ ሲቀበር እንደ ጠፋ አንገምትም ይሆናል። ነገር ግን ዘሩ እዚያ በተቀበረበት አይጠፋም። ዘሩ የአዲስ ሕይወት ጅማሬውን በዝምታ ውስጥ ሆኖ በመከራ አሊያም በትግል የለውጥ ሂደቱን ስር እየሰደደና ራሱን እያበቃ እዚያው ይጀምራል። ውድ አድማጮቻችን ሕይወታችን እንዲሁ ነው። አንድ አዲስ ሐሳብ አምጥተን ስንጀምር በመጀመሪያ ትንሽ ይመስለናል። አንድ ህልም ስንከተል ዛሬ የሚታየ ውጤቱ ምን ሊሆን እንደሚችል ማሰብ ግድ ይለናል። አንድ ልማድን መቀየር ስንወስንም ለውጡ በአንድ ቀን አይታይም። ነገር ግን አንድ ቦታ ላይ አንድ ነገር ይሆናል። ጅማሬ የብዙ ትልቅ ነገሮች መሰረት ነው። አሁን የምናያቸውና የምንደነቅባቸው ሁሉ ትናንት ምን ነበሩ? የጀመራቸው ሰው ግን እስከ ፍጻሜ ድረስ አብሯቸው በመጓዝ አጃኢብ አሰኘ። ብዙ ጊዜ እኛ ግን ጅማሬን እንንቃለን። እስካሁን ምን ተለወጠ እንላለን። ምን አገኘሁም እንላለን። ደግሞ ለምን ፈጣን ውጤት አልመጣም እንላለን። ዘሩ ግን እንዲህ አይደለም። ከአፈር በታች ሆኖ ስሩን ይሰዳል። ማንም ሳያየው ለመጪው ሕይወቱ ይዘጋጃል። ማንም ሳያጨበጭብለት ወይም አጨብጭቡልኝ ሳይል ያድጋል። ስለዚህ ዛሬ የጀመርነው ነገር ትንሽ ቢመስልም በፍጹም አትናቁት። ዛሬ የጻፍነው አንድ ገጽ፣ ዛሬ የወሰንነው አንድ ውሳኔ፣ ዛሬ የተረመድነው አንድ እርምጃ ነገ የሚያድግ ትልቅ ዛፍ ጅማሬ ሊሆን ይችላል። ውድ አድማጮቻችን የሁላችንም ጥያቄ የሚሆነው ይህ ነው። የምትፈልጉት ዛፍ ካለ
ዛሬ

ዘሩን ትተክላላችሁ። አዲስ ነገር ለመጀመር ሁኔታችሁን አትጠብቁ፣ ፍጹም ቀነንም አትጠብቁ። በዝምታ ራሳችሁ ላይ በመከራ ውስጥም ቢሆን ስሩ። ብዙ ጊዜ ትልቁ ለውጥ የሚጀምረው በጣም ትንሽ ከሆነው ነገር ዛሬ ሊሆን ይችላል፣ አሁንም ሊሆን ይችላል። መጀመር መጀመር መጀመር ብቻ ነው። እንቀጥላለን ውድ አድማጮቻችን። የዳዊት የዘንጋውን ጽሑፍ ደግሞ ወደ በኋላ እንመጣበታለን። ቴክኒሻናችን ቆንጂት አንድ ሙዚቃ ተጋብዘንና የእናንተን አስተያየት ደግሞ ከነሙሉ ክብሩ ሳንሸራርፍ ሳንቀንስ ወደ እናንተ መልሰን እናደርሳለን። ያላችሁት በተወዳጁ ብስራት FM 101.1 ላይ ነው። እንደ ገባን ፕሮግራም ላይ ነው ያላችሁት። የዛሬው ርዕሳችን ደግሞ አዲስ ጅማሬ። በአዲስ ዓመት አብራችሁን ስላላችሁ ደስ ይለናል።

0: ተመልሰን መተናል። ክብራን አድማጮቻችን ያላችሁት በተወዳጁ ብስራት F101.1 ላይ ነው። ፕሮግራሙም ደግሞ እንደገባን ነው። እስኪ ደግሞ እናንተ ውድ አድማጮቻችን ባለቤት በሆናችሁበት በዚህ በእንደገባን ፕሮግራም ነው እንዲህ በቀላሉ አንድ አመት ያክል አብረን እንደመጓዝ ብለናል። ምናልባት የሚቀጥለው ሳምንት አንደኛውን አመታችንን ሳናከብር አንቀርም። ፈጣሪ እድሜ ከሰጠን እናንተ አድማጮቻችን ደግሞ ወነት ሽልማቶቻችን ለእንደገባን ፕሮግራም ልዩ ውበት ናችሁና እናንተንም በእድሜ እንዲያቆይልን ፈጣሪን እንለምነዋለን። ከልብ አድርገን ነው እናመሰግነው። እስኪ አስተያየታችሁን ደግሞ በ0978728282 ላይ ጻፋችሁልን ወደ እናንተ መልሰን እናድርስ። ተስፉ ከግላን የዘወትር አድማጫችን ነው። ዳኙ እንኳን ለአዲሱ ዓመት 2019 በሰላም በፍቅር አዘጋጆቹንም ሁሉ በጤና ጠቅላላ የብስራት ስታፎችን በጤና አደረሳችሁ። ዓመቱ የረዴት የበረከት የሥራ ዘመን ይሁንላችሁ። ዓመቱን ከፈጣሪ ጋር አብረንን ብሎናል። ከልብ አድርገን ነው የምናመሰግነው። አብርሃም ደግሞ አብርሃም ድርቤ ከሰበታ ሰላም ናችሁ። ገሊላ ዳኙ አሜሪካን ሲያትል በአዲሱ ዓመት የመጀመሪያ ፕሮግራማችሁ ስለተገናኘን ደስ ብሎኛል። አዲሱ ዓመት የሃይማኖት የብሔር ግጭት የማንሰማበት ያድርግልን። ተዋደን ተረራርተን የምንኖርበት ያድርግልን። ፈጣሪ ኢትዮጵያን ይጠብቃት። አብርሃም ድርቤ ነኝ ከሰበታ ብሎናል። ከልብ አድርገን ነው የምናመሰግነው አብሬሽ። እንደዚሁም ደግሞ ዘውዱ በየነ ከወልቂጤ እንደገባን ፕሮግራም ገንቢና አስተማሪ በመሆኑ ሁሌም ቢደመጥ አይሰለችም እላለው ብሎናል። ከልብ አድርገን ነው የምናመሰግነው የዘውትር አድማጫችን ሀረግ ከቦሌ ማተሚያ። እንደምን አመሻችሁ ውዴ። እንደገባን አዘጋጅና አቅራቢ ዳኙና ግሎዬ፣ አድማጮቻችን፣ ቴክኒሻናችን ጊዜ ቆሞ አይጠብቅም እንደ ታክሲ። መቼም ሁሌም በአንድ ስክትክት አይልም፣ ባለው መጀመር ነው የሚሻለው። በይሉንታ በፍርሃት ስንሸበብ ዛሬ አባክነን ነገን እንዳናጣው ብለናለች። ፍክት ጽድት ያለ ይሁንልን 2019 መልካም አመሻሽ ብላናለች። ከልብ አድርገን ነው የምናመሰግነው። እንደዚሁም ደግሞ ሌላው አድማጫችን መስከረም 7 አንደኛው 2019 ዓመተ ምህረት ሰላም ጤና ይስጥልኝ ውድ የእንደገባን ፕሮግራም አዘጋጆች ዳኙና ገሊላ እንዲሁም የእንደገባን አድማጮች ሰላማችሁ ይብዛልን። ዛሬ ደግሞ መዘግየት በሚል ርዕስ ለመማማር ማስታወሻ ይዘን ከእናንተ ጋር ተፋጠናል። ደስ ይላል። በነገራችን ላይ ማስታወሻ ይዘን የምትለው ነገር በጣም ትልቅ ገንቢ ነው። የበለጠ ለአድማጮቻችን ደግሞ በየሳምንቱ ምን ይዘን እንቅረብ የሚያሰኝ ነገር ነው። ቅርታ አድማጮቻችን፣ ራሳችንን የምናይበት ድንቅ ፕሮግራም በማዳመጣችን እድለኞች ነን። ማለቴ መማር ለሚፈልግ አካል በሙሉ ከየትኛውም ጊዜና ቦታ እንዲሁም መድረክ ያስተምረዋል። ዋናው ግን መማር የሚፈልገው አካል ፍላጎት የላቀ ሚና አለው እንጂ። እኔም ሁል ጊዜ መማር የሚያረካኝ አይነት ሰው ነኝ። ከመምህሮች አንዱ ደግሞ እንደገባን ፕሮግራም ተጠቃሽ ነው። እናም ለዛ ነው በእናንተ መማሬን እንደ እድለኛ የቆጠርኩት። ምክንያቱም በየሄድኩበት ሁሉ የትምህርት እድል ስላላጣሁኝ። የትም ነቅነቅ የለም። እስከ ፕሮግራማችሁ ፍጻሜ አብረናችሁ እንዘልቃለን። መቼም የእንደገባን ፕሮግራም እስካለን ድረስ እኛም አብረን አለን። በርቱልን ዳኙ። ኢፍ ዩ አር ዴር ዊ አር ዊዝ ዩ። እስካላችሁ ድረስ እኛም አብረን አለን። ሰላም ለኢትዮጵያ ይሁን። የዘውትር አድማጫችሁና አድናቂያችሁ ደሳለኝ ከመርጡ ለማርያም ከልብ አድርገን ነው የምናመሰግነው። የጎመን ድስት ወጥቶ የገንፎ ሲተካ፣ ፀሐይ ትወጣለች ሰማያው ሲፈካ፣ ጋራና ተራራው ባደይ ሲያሸበርቅ፣ ውሃው ጥርት ብሎ ያምራል ሲንቦጫረቅ፣ ወፎቹ ሲንጫጩ፣ ዛፉ ሲወዛወስ፣ ለዓመት በዓል ማድመቂያ እንግጫው ሲመዘዝ፣ እየውሃ ተብሎ ችቦ ሲማገድ፣ አምላክ አንድ ያድርገን በፍቅር ሰነድ። መልካም በዓል ግዝሽ ከፊቼ ከልብ አድርገን ነው የምናመሰግነው። ዛሬ አንድ ነገር ላጫወታችሁ ደግሞ ትለናለች አለም ከሾላ። በልጅነት የተዋወቅኩት በጣም የምወደው ጓደኛለኝ። ለደቂቃም ቢሆን ከሱ መለየት አልችልም። ለሕይወቴም ብዙ ድንቅ ነገሮችን አበርክቶልኛል። መምህሬም ነው። ብዙ አስተምሮኛል። ካበረከተልኝ ድንቅ ነገሮች መካከል ደግሞ እንደገባን አንዱ ነው። ይሄ ታማኝ ጓደኛዬ ሬዲዮ ነው አለችን አለም ከሾላ። የምግቢያው ሐሳብ ደግሞ ራሴን በደንብ እንድመለከት አድርጎኛል። እንደገባም ምን ጊዜም የህይወታችን መመልከቻ መስታወት ነው ብላናለች። አለም ከሾላ ከልብ አርግን ነው ምናመሰግነው። ሰላም ሰላም፣ ክብሮም ነኝ ከቦሌ። የሱፍ ፍላስፋ ኢዝራኤልስ እንዲህ ይላል፣ ህይወት በውቅያኖስ ውስጥ እንዳሉ ማዕበሎች በችግር የተሞላ ነው። ችግሮች ማቋረጫ የላቸውም፣ ደጋግሞ ይመጣሉ። ይህ ማለት የሚያጋጥሙ ችግሮች እንቅፋቶችና ጊዜያዊ ውድቀቶች፣ ራስን ተቆጣጠር። ያኔ ስኬት ያንተ ነው። ለነገ ብለህ አትተው፣ ዛሬውኑ ጀምር። ለነገ ብለህ አትቁም። ነገ ያንተ ነውን? እንደገባችሁ ኑሩ፣ እንደገባን እንኑር። መልካም ምሽት። ከልብ አድርገን ነው የምናመሰግነው ክብሮሜ፣ ከልብ ከልብ እናመሰግናለን። ዘኒ ደግሞ በዚህ በጣም ድንቅ ከሆኑ አድማጮቻችን መካከል ሁላችሁም፣ በነገራችን ላይ ምንም ብልጫ የላችሁም። አንዲት ቃልም ለሰነዘራችሁ ሳትሰነዝሩም በማድመጣችሁ ከእኛ ጋር ለምትሆኑ ለሁላችሁም ከፍተኛ ክብሮት ነው ያለን። ከልብ ነው የምንወዳችሁ ክብረን አድማጮቻችን። ዘኔ ከመርካቶ ጤና ይስጥልኝ። ውድ እንደገባን ፕሮግራም አዘጋጅ ዳኙ ባልደረቦችና አድማጮች አሻም አሻም እንኳን በደህና መጣችሁ። ራስን ለመቀየል ይልናል ዘኔ፣ የሚደረግ መርህ ውስጥ አንደኛው የሚሆነው ጊዜን በአግባቡ መጠቀምን መማር ነው። ነገር ግን ጊዜን በአግባቡ መጠቀምን ከመማራችን በፊት ሊደረጉ የሚገቡ ወሳኝ ነገሮች አሉ። ከነዚህም መካከል ስንፍና የሚባለውን ነገር ማስወገድ ነው። ሁልጊዜም የሞከረ የሥራ ሰው መመስገን አለበት። ሥራ ዛሬ መከወን ይልመድብህ። ጀንበር አዘቅዝቃ ጨረቃ ስትወጣ ጋደም ይለውና ይተኛል እስኪነጋ። ቀኑን ፀሐይ ሲቆይ ሲቀቀል ይውላል። ነገ እሰራዋለሁ እያለ ፎክሯል። አንዳችም ሳይሰራ ሞት ይዞት ይሄዳል ብሎናል። ሞት ይዞት ባሄድ ጥሩ ነው ዘኔ። ክቡር አድማጮቻችን ሁሴን ከፒያሳ እንደዚሁም ሙሉ ዓለም ከምድረ ከብድ እንዴት ናችሁ? እንኳን አደረሳችሁ ዳኜ። ለሁላችንም በዓሉን የሰላም የፍቅር የጤና መተሳሰብ ያደርግልን ብሎናል። ከልብ አድርገን ነው የምናመሰግነው። ሰላም ሰላም እንደገባን ውድ አድማጮቻችን። በነገራችን ላይ ከልጅነታችን ጀምሮ የተማርነው ትልቁ የተሳሳተ ትምህርት ራሳችንን ከሌሎች ጋር ማወዳደር ነው። በቤተሰብ በትምህርት ቤትና በማህበረሰብ ውስጥ ሁል ጊዜ ከእገሌ የተሻለ ሁን፣ የገሌን ያህል አልሰራህም የሚሉ የውድድር መስፈርቶች ተጭነውብናል። በዚህም ሰላም ወይ ከልጅነታችን ጀምሮ የተማርነው ትልቁ የተሳሳተ ትምህርት ራሳችንን ከሌሎች ጋር ማወዳደር ነው። በቤተሰብ በትምህርት ቤትና በማህበረሰብ ውስጥ ሁሉ ጊዜ ከእገሌ የተሻለ ሁን የሚሉ የውድድር መስፈርቶች ተጭነውብናል። ከራሳችን ውበትና ጥንካሬ በዚህም ምክንያት ነው ከራሳችን ውበትና ጥንካሬ ይልቅ የሌሎችን የበላይነት ወይም የበታችነት እያየን በቅናት በቁጭትና በጭንቀት እንድንኖር ተገደናል። ስለዚህ ራሳችንን ከሌሎች ጋር ከቀደመው ራሳችን ጋር ብቻ እናወዳድረው። ቢኒ ከፈተ መስጊድ ነው። ከልብ አርገን ነው የምናመሰግነው ክቡራን አድማጮቻችን። አሌክስ እንዲህ ብሎናል ደግሞ ከሳሪስ፣ እንዴት አመሻችሁ የእንደገባን ፕሮግራም አዘጋጆች። አብረውን ከተጓዙ በጣም ታላላቅ አድማጮቻችን አሌክስ አንዱ ነው። ከሳሪስ ከልብ አድርገን ነው የምናመሰግነው። እድሜና ጤና አሌክስ። እንዲህ ብሎናል፣ ፕሮግራሙን እየተከታተልኩ ነው። በጣም አሪፍ ርዕስ ነው። ሁሌም አንድ ነገር ለመፈጸም አልን ደግሞ አሌክስ፣ ጅማሬ ያስፈልገዋል። ቁጥር የሚጀምረው ከአንድ ነው። ተስፋ መቁረጥ አያስፈልግም። በርቱልን ብሎናል። ከልብ አድርገን ነው የምናመሰግነው ክቡራን አድማጮቻችን። ምድር ባደይ ልትሸለም፣ የመጸው ነፋስ ሊስለመለም፣ የፀሐይ ቅርፊት ሊገፈፍ፣ አረንጓዴ በርኖስ ሊነጠፍ፣ የጎታው ምርጊት ሊደጎስ፣ አሮጌው መንፈስ ሊታደስ፣ አዳም በዋሽንት ዜማ የሔዋንን ልብ ሊያስማማ፣ ሊፈካ ጥውልጉ ዓለም ከውበት ጎጆ ሊታደም፣ ደግሞ መጣ መስከረም በልስቲ። ከልብ አድርገን ነው የምናመሰግነው። ምስጋናው ከቃሊቲ ጨሪ ሰፈር፣ ሰላም ሰላም፣ እንዴት ናችሁ? ሰላም ለኢትዮጵያ፣ ሰላም ለሀገራችን ብሎናል። ከልብ አድርገን እናመሰግናለን። አማርኛ የማይመስል እንደ ግሪክ አይነት የሚመስል ቋንቋ ደግሞ በ0977 85 5948 ላይ ተልኮልናል። ከልብ አድርገን ነው የምናመሰግነው። ክቡራን አድማጮቻችን ቢኒ ደግሞ እንዲህ ብሎናል፣ ሰላም ሰላም እንደገባን ውድ አድማጮች። በነገራችን ላይ ከልጅነታችን ተማው ቅድም ደግሞ ነው የላከልን። እንግዲህ ወደ ዳዊት ይዘንጋው ወደ አቋረጥ ነው ጽሁፍ ነው የምንመለሰው። ክቡራን አድማጮቻችን ስለ አዲስ ጅማሬ ጻፈልንን ጽሑፍ ዳዊት ይዘንጋ ወደ እናንተ እያሰማን ነው። ምናልባት ከቋረጥንበት ለማስታወስ ያክል ውድ አድማጮቻችን፣ የሁላችንም ጥያቄ የሚሆነው ይሄ ነው። የምትፈልጉት ዛፍ ካለ ዛሬ ዘሩን ትተከላላችሁ። አዲስ ነገር ለመጀመር ሁኔታዎችን አትጠብቁ፣ ፍጹም ቀንም አትጠብቁ። በዝምታ ራሳችሁ ላይ በመከራ ውስጥም ቢሆን ስሩ። ብዙ ጊዜ ትልቁ ለውጥ የሚጀምረው በጣም ትንሽ ከሆነው ነገር ነው። ዛሬ ሊሆን ይችላል፣ አሁንም ሊሆን ይችላል። መጀመር ብቻ ነው። ከዚህ ላይ ነው ያቆም ነው። ውድ አድማጮቻችን ይላል ደግሞ ዳዊት ይዘንጋው ሲቀጥል፣ የአዲስ ጅማሬ ጽሑፌ ማጠቃለያ ይሆን ዘንድ የአንድ እርምጃ አስተማሪ ታሪክ እናልሳ። አንድ ወጣት ለብዙ ዓመታት አንድ ትልቅ ህልም ነበረው፣ ግን ሁሌም ጊዜ አይደለም፣ ገንዘብ የለኝም፣ በቂ እውቀት የለኝም ብሎ ይዘገይ ነበር። አንድ ቀን አንድ አረጋዊ ጠየቀው፣ ለምን አትጀምርም? ወጣቱም መጨረሻውን አላየሁም አለው። አረጋዊም ፈገግ ብሎ በሌሊት መንገድ ላይ የምትሄድ ከሆነ የመንገዱን መጨረሻ ማየት ያስፈልግሃል። ወጣቱም አይ አለ፣ የሚያስፈልግህ የሚቀጥለውን እርምጃ ለማየት የሚበቃ ብርሃን ብቻ ነው አሉት አረጋዊው። ወጣቱ ዝም አለ። ከዚያን ቀን ጀምሮ ህልሙን ሳይጀምሮ ለመጨረስ አልሞከረም። ከዛ ይልቅ በትንሹ ለመጀመር ሞከረ። አንድ ቀን እርምጃ፣ አንድ ቀን ጥረት ሆነና በጊዜ ሂደት ያሰበው ህልም እውን ሆነ። ውድ አድማጮቻችን፣ አዲስ ነገር ስትጀምሩ የመንገዷን መጨረሻ ማየት አያስፈልግህም። አዲስ ነገር ስትጀምር የመንገዱን መጨረሻ ማየት አያስፈልግህም። የሚያስፈልግህ የመጀመሪያውን እርምጃ ለመራመድ ድፍረት ነው። እና ምናልባት የምትጠብቁት አዲስ ጅማሬ እዚህ አጠገባችሁ ያለ አሁን ነው። እናንተም ሐሳብ ጨምሩበት። የአዲስ ጅማሬያችሁን ተስፋና ህልም ጀባበሉን። ከልምዳችሁ እየተጋራን እስከ 2 ሰዓት አብረናችሁን እንቆያለን። እንደሚገባችሁ ኑሩልን፣ እንደሚገባችሁ ክረሙልን አለን ዳዊት ይዘንጋው። ሰላም ለኢትዮጵያ፣ ቸርን ሰንብት። ከልብ አድርገን ነው የምናመሰግነው ዳዊት ይዘንጋውን። ክቡራን አድማጮቻችን፣ እናንተስ ያላችሁ ልምድ ምንድን ነው? አድማጮቻችን እንግዲህ በየመካከሉ መጣሁ እያለ ይመስላል የጉንፋን ስሜት። ይቅርታ ነው የምንጠይቀው። ክቡራን አድማጮቻችን እንግዲህ ያው ስልኩ ትንሽ በተን ስለሆነ ነው ስልኩ የሚያስቸግረው ብሎናል። ክቡራን አድማጮቻችን እንዲደወልላችሁ ሀሳብ አስተያየታችሁን እንድታካፍሉ ፍላጎቱ ያላችሁ አድማጮቻችን ይደወልልን ብቻ የሚል አጭር ጽሑፍ መልእክት ላኩልን፣ ወደ እናንተ መልሰን እንደውላለን። ሀሳባችሁን ሳትቆጥቡ ፍላጎታችሁን፣ የአዲስ ዓመት ጅማሬያችሁ፣ የተዘናጋችሁበት ነገር፣ የሚቆጫችሁ ነገር ለአድማጮች መልሳችሁ ንገሩ። እኛም ምንም አይነት ነገሮች ሳንቀንስ በሙሉ ለእናንተ ክቡራን አድማጮቻችን ያለንን ክብር በሚገልጽ መንገድ ወደ እናንተ እናደርሳለን። ጅማሬያችሁ፣ የአዲስ ዓመት ጅማሬ ምን ይመስላል? እስኪ በሕይወታችሁ ውስጥ ጀምራችሁ እጅግ በጣም የተቸገራችሁበት ነገር ካለ ወደ እናንተ ደግሞ አስተያየት መልሰን እንምጣ። ቅድም እንግዲህ ወይም ደግሞ በዚህ ዓመታት ውስጥ እያሳለፍን ያለነው ነገር በምንም አይነት ቢሆን ዛሬ ለመጀመሪያው የ2019 የዘመነ ሉቃስ አዲሱ እንደገባን ፕሮግራም ጅማሬ ከዚህ በፊት እንደምንለው በአድማጮቻችን አስተያየት በጣም ከሚገባው ላይ ሲታጀብ በጣም ውበት አለው። እውነቴን ነው የምላችሁ ክቡራን አድማጮቻችን፣ እናንተ ያልተሳተፋችሁበት ፕሮግራም በፍጹም ፕሮግራም መሆን አይችልም። እናንተን ያላስደስተ፣ እናንተን ያላረካ፣ እናንተ ውስጣችሁን በደንብ አድርጎ ያልነካካ ፕሮግራም ሊሆን ስለማይችል ሀሳባችሁ አስተያየታችሁን ሳንሸራርፍ ነው በሙሉ ከነሙሉ ክብሩ ወደ እናንተ መልሰን የምናደርሰው። በአበባ ታጅበን ቄጤማ ጎዝጉዘን ይለናል ደግሞ አንድ አድማጫችን። ዛሬ ስንገናኝ አዲስ ዓመት ይዘን የዛሬ ሳምንቱ የተባለው አምና መቼም አይመለስ ራሱ እንደገና፣ ግን ታሪክ ያኖራል አሻራ አስቀምጦ ከዓመታት ዓመታት አንሶ ወይም በልጦ። ዘመን አያመልጠን ቀርተን ወደ ኋላ አምናን ካቻምና ላይ እየጨመርን ሌላ ብሎናል አንድ አድማ። የሽመ ቤት እሺ፣ ጥሩ ድንቅ ነው። ቢኒ ከፍትህ መስጊድ ደግሞ እንዲህ አለን፣ መስከረም አንድ ጀምራችሁ የትኛው ላይ ናችሁ አድማጮቻችሁ? ወዳዳችሁም ተገዳችሁ መርጣችሁም ተመርጧችሁ ፈልጋችሁን ይህን ሳትፈልጉ የትኛው ወቅት ላይ ናችሁ? የስቃይ ወይስ የትምህርት? የለውጥ ራሳችሁን ይወት። መማር ካለባችሁ ተማሩ። ለለውጥ ራሳችሁን ለማሸነፍ በርቱ። 2019 ባደይ አበባ ጠቅልላ ሰርፕራይዝ ልታደርጋችሁ መጣለች። ቢኒ ከፈተህ መስጊድ ከልብ አድርገን ነው የምናመሰግነው። ክብራን አድማጮቻችን እነሆ እንዲደወልላችሁ ፍላጎቱ ያላችሁ አድማጮቻችን በ0978 728282 ላይ ባጭር የጽሑፍ መልእክት ሐሳብ አስተያየት የምስጠት እፈልጋለሁ። ይደወልልን ብቻ በሉልን። አንዳንድ አድማጮቻችን ስልካችሁ ትንሽ እያስቸገረን ነው። እንዲደወልላችሁ መልእክት ጽፋችኋል፣ ግን አሁን አጂ ፎአድ ምናልባት ስልኩ እየጠራ ነው፣ ግን ሲነሳ ይመስለኛል ትንሽ ችግር እንዳለበት ነው። እስኪ ድጋሚ ደግሞ እንሞክራለን። አዲስ ጅማሬ። ሕይወታችሁ እንዴት አለፈ? ሕይወታችሁስ በአዲስ ጅማሬ ለመጀመር ምን ወጠናችሁ? ምን አሰባችሁ? የአዲስ ጅማሬ ሕይወታችሁ የተዘናጋችሁበት ነገር ቆይ ነገ ይደርሳል፣ ቆይ ግድ የለም እነዚህ ነገሮች አልተሟሉልኝም፣ በእቅዶቻችሁ ውስጥ እስካሁን ድረስ ልክ ገና 2018 ከጅማሬው ጀምሮ ልክ እስከ ጳጉሜ 5 ድረስ ቆይ አከናውነዋለሁ፣ ቆይ ነገር ይድረስ፣ ቆይ ነገር አልደረሰልኝም እያላችሁ ያመነታችሁበትን ነገር እስኪ ያጫወቱን። ክቡራን አድማጮቻችን ወደ እናንተው እናደርሳለን። አድማጮቻችን ጋር ቶሎ ቶሎ ስልካችሁን ለማንሳት ሞክሩልን። ካለን ሰዓት አንጻር ስልካችሁን ደግሞ አትያዙት። እኛ ወደ እናንተ እንደውላለን። እናንተ ይደውልልን ብቻ የምትለውን አጭር የጽሑፍ መልእክት በ0978 728282 ላይ ብትጽፉልን ቶሎ ከመቅሰፈት ሳንዘገይ ወደ እናንተ እናደርሳለን፣ ወደ እናንተ እንደውላለን። ወደ እናንተ ደግሞ ሀሳባችሁን ለሌሎች አድማጮች ታካፍላላችሁ። አንድ አድማጭ መስመር ላይ ናቸው። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ትንሽ መደማመጥ አልቻልንም። አድማጫችን እንግዲህ ስልካቸው ትንሽ ከበድ ብሎብናል። ሀሎ ስንል ትንሽ መደማመጥ አልቻልንም። እስኪ ደግሞ ወደ ሌላው አድማጫችን ደግሞ እየሞከርን ነው። ይደወልልን ወዳሉት አድማጫችን ያላችሁት በተወዳጁ ብስራት ኤፍኤም 101.1 ላይ ነው። የዛሬው ርዕሳችን መስከረም 7 አንደኛ ወር 2019 ዓመተ ምህረት አዲስ ጅማሬ። የመልእክታችን ደግሞ መግቢያ ሁሌም እንደምናደርገው ስለ መዘግየት የሚል ሐሳብ ነበር ያነሳ ነው። ተስፋ እናደርጋለን አድማጮቻችን እናንተም ደግሞ በዚህ ሐሳብ ላይ ሐሳብ አስተያየታችሁን እየሰጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። አድማጮቻችን እንግዲህ ቅድም ብለናል፣ በተቻላችሁ መጠን ያክል ስልካችሁን ቶሎ ባለማንሳት ሳይሆን ቶሎ በማንሳት እንድትተባበሩን ፈቃዳችሁ ቢሆን ጥሩ ነው። ብዙዎቻችሁ እንግዲህ ይደወልልን ትሉና መልሰን ወደ እናንተ ስንደውል አድማጮቻችን ሲደውሉ ትላላችሁ፣ ሽው እንደውላለን እኛ ክቡራን አድማጮቻችን። እናንተ ግን ቶሎ ከመቅስፈት ስልካችሁን ለማንሳት ብትችሉ ሰዓትንም ሳናባከን አስፈላጊውን የሆነውን አስተያየታችሁን ወደ እናንተ ወደ ሌሎች አድማጮች አድርሳችሁ ሀሳባችሁን መግለጽ ትችላላችሁ። እስቲ እንግዲህ እየደወልና እግዚአብሔር ይስጥልን አድማጫችን ወዲያው ብድግ አድርገውታል። ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። ድምፅዎን ከፍ ያድርጉ፣ አጠገቦ ሬዲዮ ካለ ይቀንሱ። ሄሎ ትንሽ ድምፆ ትርቋል ወይ መልሰል እንደውሎት። ሄሎ ጤና ይስጥልኝ። ትንሽ አይደል ሲመልሼ ልደውሎት ልክ እንዳሁኑ ግን አሁን ጥሩ ይመስላል። እስኪ ትንሽ ድምፆትን ከፍ ካደረጉ መሰማት ይችላል። ማን እንበል? አዎ ጥሩ ነው። አሁን ማን እንበል? ምን አሉኝ? መኳንንት። እሺ አቶ መኳንንት እንኳን ከ2018 ወደ 2019 አዲሱ ዓመት በቅድሚያ በሰላም አደረሶት። ድምፆትን አሁንም በጣም ከፍ ካላደረጉ አላውቅም እንግዲህ መደማመጥ አንችልም። አንዳንዴ ጥሩ ይሆናል አጠገቡ ሬዲዮ ካለ ይዝጉልን። እሺ እሺ እያደመጡት ነው ፕሮግራሙ? ሬዲዮ ከሌለ እንዴት አድርገው? እሺ ጥሩ። ትንሽ አስተያየቶትን ሞቅ አድርገው ድምፆትን ይንገሩን በዛሬው ርዕሳችን ላይ።
1: እኔ አሁን ተመጣችኛለ ማለት ነው ፕሮግራሙን ተከታትያለሁ።
0: እሺ እሺ አቶ መኳንን
1: እቅድ ያለው ሰው ጥሩ እንዲፈጽም ፈልጋለሁ። የኔም የራሴን እቅድ አለኝ። እኔ ኦፕሬተር ነኝ።
0: የማሽን ኦፕሬተር ነዎት? በጣም ደግ።
1: አሁን አደጋ ላይ ሆኜ ነው።
0: አይዞን አይዞን። በጣም ድንቅ። ምህረት ያብዛሎት አቶ መኳንንት። በእንደገባን አድማጮች ሁሉም እግዚአብሔር ይማሮት እያሎት ነው። ደግሞ ስራ ላይ ሆነው ማሽኖን እያንቀሳቀሱ ይደውሉልናል ተስፋ አደርጋለሁ። አደጋው ከባድ ነበር ወይስ ቀለል ያለ ነው?
1: ከባድ ነው።
0: አይዞን አይዞን።
1: እሰይ
0: እሰይ። 2019 ደስ ብሎት በጤና የምትጀምሩበት ዓመት ያድርግልን አቶ መኳንንት። ጤናና ሰላም ሁሌም ከእርሶ አይለይ። በጣም እግዚአብሔር ያክብርልን። አቶ መኳንንት የማሽን ኦፕሬተር ናቸው። እንግዲህ በስራ ላይ በደረሰባቸው አደጋ ነው እንግዲህ ትንሽ አደጋ ላይ ነኝ ብለውናል። በእውነት በተመሳሳይ ሁኔታ ልክ እንደሳቸው 2019ን ባልታሰበ ሁኔታ በህመም ይሁን ባልታሰበ አደጋ የተቀበሉትን እግዚአብሔር አምላክ በምህረት ጎብኝቷቸው ሰላም ሁሉ ወደ እነሱ እንዲሆን ከልብ አድርገን ነው የምንመኘው። በእንደገባን አድማጮች በጣም ደስ የሚለው በህመም ላይም ያሉ አድማጮቻችን እያደመጡን ስለሆነ በጣም ደስ ይለናል። እንግዲህ ወደ አንድ አድማጭ ደግሞ እየደወልን ነው። አቤት፣ ጤና ይስጥልኝ። ይደወልልን የሚለውን መልእክት አጠገቦ ሬዲዮ ካለ ይቀንሱ ወይም ያጥፉት፣ ሙሉ በሙሉ ያጥፉት ያጥፉት ያጥፉት። እግዚአብሔር ያክብልን። ማን እንበል? ፈድሉ ሙዜ ከሞያሌ። እንኳን ለ2019 ዓ ም በሰላም አደረሰን። ሞያሌ እንደመጣለን። ብስራት ኤፍ ኤም 101.1
2: አይ መደመሳው እኔ ዳታ ገዝቼ ቀጥታ ነው ማዳመጣቸው።
0: አሃ በጣም ድንቅ ነው፣ በጣም ድንቅ ነው። ግድ የለም ማን ያውቃል፣ በ2019 ከዳታ አላቀን ወደ እናንተ የምንደርስበት ሁኔታ ሊፈጠር ይችላል። በጣም ድንቅ ነው። ለሬዲዮ ያሉትን አክብሮት ከልብ አድርገን ነው የምናመሰግነው።
2: እኔም አመሰግናለሁ።
0: በዛሬው ርዕሳችን ላይ ወይም በአዲስ ጅማሬና በመዘንጋት ላይ ያሉትን አስተያየት ባጭሩ እስኪ ንገሩን። ተቋረጠ ተቋረጠ። እንግዲህ ምናልባት ያሉበት ሁኔታ ትንሽ ከበድ ስለሚል የኔትወርክ ጉዳይ ሊሆን ይችላል። እስቲ ቆይ ድጋሚ እየደወልኩ ነው። አቶ ፈዋድ ቀላል አለም ከሞያሌ ድረስ ደውለው ሲቋረጥ ለማንሳት ሞክረው እንግዲህ አልተሳካላቸውም መሰለኝ። አንዳንድ አስተያየቶችን ወደ እናንተ እናድርስ። እስቲ አንዳንድ አድማጫችን ደግሞ ከተቻለ ወደ እነሱ ጋር ደግሞ ለመደወል እንሞክራለን። ይደወልልን ያሉ አድማጭ ደግሞ አሉ። አድማጮቻችን በዚህ ሁኔታ ውስጥ ደስ ይለናል። እናንተ በአክብሮት ወደ እኛ እንዲደወልላችሁ ወይም አስተያየት እንድትሰጡ ስትሉ እኛም ደግሞ መልሰን ከእናንተ ጋር ሀሳብ አስተያየትን ስንቀባበል በጣም ነው ደስ የሚለው። እስኪ አንድ አድማጫችን ላይ ደግሞ እየደወልን ነው። ቅድም እንዳልኳችሁ ልክ የመጀመሪያው ጥሪ ላይ ቶሎ ታነሱልን። ሄሎ፣ ጤና ይስጥልኝ። ድንቅ። እኔም ሳልጨርስ ይመስገን አምላክ። ማን እንበል? ከየት ነው? ይመስገን። ሀብቶም ከአዲስ አበባ። እንኳን ለ2019 ዓ ም በሰላም አደረሶት አቶ ሀብቶም።
3: እንኳን አብሮ አደረሰን።
0: የዛሬው ፕሮግራማችን አሜን የዛሬው ፕሮግራማችን ስለ አዲስ ጅማሬና እንደዚሁም ደግሞ በአዲስ ጅማሬ ላይ ስለሚኖረን ከባለፈው የመዘናጋት ህይወት ምን እየተማርን ነው? እስኪ ትንሽ ሀሳቦን ወይ እርሶ ውስጥ ያሉትን እቅድ እስኪ ንገሩና ተዋብተው።
3: ኦኬ፣ እሺ። መጀመሪያ በጣም ነው አመሰግነው።
0: እሺ፣
3: በመቀጠል አንዴ ለመጀመሪያ ጊዜ ነው ያዳምጥኳችሁ።
0: ኦ ድንቅ። እሺ፣
3: በጣም ይቅርታ፣ ይሄ ለእናንተ ትንሽ ክብር ማሳነስ
0: ነው በእውነት። አረ ግድ የለም። ዛሬም ስላዳምጡን አመቱን ሙሉ እንዳዳምጡን ያክል ነው የምንቆጥሩ። አቶ አብቶሜ ክብረት ይስጠልን በእውነት።
3: በጣም
0: ዛሬም ደግሞ የመጀመሪያው የ2019 የመስከረም 7 አንደኛው 2019 ዓ ምት የመጀመሪያው አድማጭ ስለሆኑ ለእኛም ትልቅ ክብር ነው ለእንደገባን ፕሮግራም። አቶ ሀብቶም
3: አመሰግናለሁ፣ አመሰግናለሁ በጣም። ትንሽ በዚህ ጉዳይ ላይ ባነሳችሁት ጉዳይ ላይ አንዳንድ ነገር ማለት ፈልጌ ነው።
0: ይበሉ ይበሉ።
3: ሁላችንም እንግዲህ የራሳችን የሆነ ለመፍታት የምንፈልጋቸው ብዙ ጉዳዮች አሉብን እና የመጀመሪያ ችግር አይደለም ያለብን እላለሁ። ብዙ ከኔ ለመነሳት ሀሳቢ ለመስጠት ነው። ብዙ ነገሮችን ለማስተካከል እጥራለሁ፣ ፍላጎት ያለ ውጤ። ነገር ግን ይሄ ቀጣይነት የለውም። አንድ ቀን ወይ ሁለት ቀን ወይ ሶስት ቀን ሳምንት ሊሆን ይችላል እና ተመልሼ ወደ ነበርኩበት ቦታ ለመመለስ ጊዜ አይወስድብኝም እና ይህን ነገር ትንሽ የሁላችንም ሊሆን ስለሚችል
0: አቶ ሀብቶ የእርሶ ችግር ያው የብዙዎቻችን ችግር ነው። ብዙ ጊዜ ነገሮች ጀመር እናደርግና ወደ ፍጻሜው ላይ ሳንደርስ ተስፋ በመቁረጥ ቆም የምንልበት ሁኔታ አለ። ግን ይሄ ብዙ ጊዜ ጅማሬዎቻችን ላይ ከሚያዘገዩን ወይም ከሚጎትቱን ነገሮች ውስጥ፣ በነገራችን ላይ ሁሉ ነገር የጀመርነው ነገር ሁሉ ይሳካል የሚል ነገር የለብንም። አንዱን እንጀምራለን፣ አንዱ ካልተሳካ ደግሞ ወደ ሁለተኛው እንሄዳለን። እንዲህ እያልን ነው ህይወት በራሷ። ግን እልህ በሆነ ሁኔታ ለምሳሌ ክል ዛሬ ባይሳካ ነገ በህይወት ቆይተን ነገ እናሳካዋለን፣ ከአምላክ ፈቃድ ጋር ይህንን ውጤታማ መሆን እንችላለን ብሎ ራስን ከምንም በላይ በነገራችን ላይ ማዘጋጀት ነው። ቅድም ምናልባት በጽሁፍ ላይ በዳዊት ዘንጋውም ጽሁፍ ላይ ቅድምም ገሌላም ከአሜሪካን ዋሽንግተን ሲያትል ላይ ሀሳባቸውን ሲሰጡ ብዙ ጊዜ አሁን ሰው ከራሱ እድል ጋር አብሮ ያያይዘዋል። ጀምሮ አለመፈጸምን በቃ ምን ላድርገው ምናምን ይላል። ግን አይደለም። በእርግጥ በተለያዩ የተፈጥሮ ሁኔታዎች በተለያዩ ጉልበቶች ልናንስ እንችላለን። ግን ጅማሬያችንን ፍጻሜ ለማድረግ ትዕግስት፣ እልህ፣ ብርታት፣ ዛሬ ባይሳካ ነገ ደግሞ የተሻለ ነገር አለ ብሎ መጠበቅ ነው። ከደቂቃ አንጻር እንጂ ብዙ ማለት እንችላለን። ምናልባትም ደግሞ ይህን አዲስ ጅማሬ ዛሬ የምንጨርሰው አይደለም፣ የሚቀጥለው ሳምንትም ሊሆን ይችላል። አቶ ሀብቶም ከልብ ላመስግን። እድሜና ጤና፣ የተባረከ ዘመን፣ ነገሮች ሁሉ የሚሳኩሎት፣ ነገሮች ሁሉ ጥግ የሚደርስሎት በግሩም ሁኔታ ተስፋ እናደርጋለን። እንዲህ አይነት ነገር ጀምሬ በሚገርም ሁኔታ ፍጻሜው ላይ በቃልኝ እንደሚሉን ተስፋ እናደርጋለን። አቶ ሀብቶም ለዛሬው ደህና ያምሹ፣ እግዚአብሔር ይስጥልን። አሜን። የእኔ ጌታ አምላክም ከእርሶ ጋር አይለይ። በጣም እናመሰግናለን። በእውነት የአቶ ሀብቶም ችግር የብዙዎች አድማጮቻችንም ችግር ነው። በብዙ መልኩ ማለት ይቻላል። እስኪ አንዳንድ ደግሞ አስተያየቶቻችን ደግሞ ወደ እናንተ እናድርስ። አብርሃም እባላለሁ።